0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተ ማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንዲሆንልን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሽልሺ ዩድ ዳሌት በአብታፍሽን ፕሬቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁላይ 28 ቀን 2026 ዓ ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 21 ቀን 2018 ዓ ም ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በአሜሪካ የሥራ ጉብኝት ማድረግ ትላንት ወደ ዋሽንግተን ያቀኑት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ከፕሬዝዳንት ትራምፕ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት በፓርቲው ደንብ ላይ ለውጥ እንዲደረግ ትላንት የሰጡት ድምፅ ውጤት ይፋ ሆነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለመወያየት ፈቃደኝነት እያሳየች ነው በማለት ተናገሩ። ኢራን በሆርሙዝ የባህር ወሽመጥ ጉዳይ ያቋም ለውጥ እንድታደርግ ቻይና ጫና ማድረጓ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በአሜሪካ የሥራ ጉብኝት ለማድረግ ትላንት ወደ ዋሽንግተን ያቀኑት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ከፕሬዚዳንት ትራምፕ ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ ወደ አሜሪካ የሄዱት ትላንት ሲሆን ዛሬ ሌሊት ላይ አውሮፕላናቸው ዋሽንግተን ደርሷል። በእስራኤል ሰዓት አቆጣጠር ከምሽቱ 6 ሰዓት ላይ ከፕሬዝዳንት ትራምፕ ጋር ተገናኝተው በተለያዩ ጉዳዮች መክራሉ ተብሎ ይጠበቃል። በተለይ የኢራን ጉዳይ ትኩረት የሚሰጠው ነው ተብሏል። ኢራን በማኮሽ ተራራ ስር የሰራቻቸውን የኒውክሌር ተቋማት በተመለከተ ኔታንያሁ ለትራምፕ መረጃዎችን ያቀርባሉ ተብሎ የሚጠበቅ መሆኑን የኒውዮርክ ታይምስ ጋዜጣ ዘግቧል። እስራኤል በኢራን ላይ ጦርነቱ እንዲስፋፋ እንደምትፈልግና ኔታንያሁም ይህን ጉዳይ ለትራምፕ ለማሳመን ይጥራሉ ተብሎ ቢገመትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስፋፋት ፍላጎታቸው ብዙ አለመሆኑ ይነገራል። ኢራን ድርድሩን ለይስሙላ እንደምታካሄደው ኔታንያሁ ለትራምፕ ያስገነዝባሉ ተብሎ ይጠበቃል። ኔታንያሁና ትራምፕ በኢራን ጉዳይ በስፋት እንደሚወያዩ ነው እየተገለጸ ያለው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ተገናኝተው ከተወያዩ በኋላ ከሁለት ሳምንታት በፊት ሕይወታቸው ካለፈው አሜሪካዊ ሴናተር ሊንዲሲ ግራም የቀብር ስነስርዓት ይሳተፋሉ ተብሎ ይጠበቃል። የእስራኤል መከላከያ ሚኒስትር ከራፋኤል የጦር መሳሪያዎች ኢንዱስትሪ ጋር በመተባበር ያዘጋጀው ማጌን ኦር የተሰኘው የአየር መቃወሚያ በተደረገለት ሙከራ ስኬታማነቱ እያሳየ ነው ተባለ። ማጌን ኦር ወይም ኦር ኤታን የተሰኘውና በጨረር የጠላትን የጦር መሳሪያዎች መከላከል የሚችለው መሳሪያ በተደረገለት የተለያዩ ሙከራዎች ሮኬቶችን፣ የሞርታር ፈንጆችና ድሮኖችን በመከላከሉ ደረጃ አመርቂ ውጤት ማስመዝገቡንና የአየር መቃወሚያው እስከዚህ ዓመት መጨረሻ ድረስ ወደ ስራ የሚገባ መሆኑ ተገልጿል። የአየር መቃወሚያው የጠላትን ኢላማዎች ከማክሸፉ ባሻገር በወጪ ረገድም በጣም ዝቅተኛ ነው ተብሏል። የራፋኤል ጦር መሳሪያ ፋብሪካ ዋና ስራ አስኪያጅ ዩቫል ሽታይኒት እንደገለጹት ኦሬታን የተባለውን በጨረር የሚከላከለውን መሳሪያ የአየር ንብረት የተወሰነ ቢያግደውም ወደፊት ችግሩን ለመቋቋም እየሰራን ነው ብለዋል። ትላንት ከሰዓት በኋላ ወደ እስራኤል ክልል የተተኮሱትና ጨው ባህር አካባቢ የወደቁ ድሮኖች በተዋጊ አውሮፕላኖች ኤሌክትሮኒክስ መሳሪያ ተመትተው መውደቃቸው ተገለጸ። ድሮኖቹ እስራኤል ድንበር አልፈው ገብተው ነበር፣ በሰውና ንብረት ላይም ጉዳት አላደረሱም ተብሏል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው ባለፈው ሳምንትም ድሮኖች ወደ እስራኤል ተተኩሰዋል። እንደሚገመተው ከሆነ ድሮኖች የተተኮሱት ከኢራቅ ሳይሆን አይቀርም ተብሏል። የኢራቅ ሚሊሻዎች የኢራቅ ሺ ማህበረሰብ ሚሊሻዎች ለኢራን መሪዎች ግድያ በቀል እርምጃ እንዲወሰድ ጥሪ ሲያቀርቡ ስለነበር ድሮኖችን ወደ እስራኤል ለመተኮስ ሙከራ አድርገዋል የሚል ግምት መኖሩን የደህንነት ጥበቃ አባላት ገልጸዋል። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት በፓርቲው ደንብ ላይ ለውጥ እንዲደረግ ትላንት የሰጡት ድምፅ ውጤት ይፋ ሆነ። ጠቅላይ ሚኒስትር ኔታንያሁ 8 አዳዲስ ሰዎችን ያለ ውድድር ወደ ፓርቲው ለማስገባት የጠየቁት በማዕከላዊ ኮሚቴ አባላት በኩል ተቀባይነት አግኝቷል ተብሏል። 1679 አባላት ሲደግፉ 1673 ተቃውሞዋል ተብሏል። እንዲሁም ነባር የሊኩድ ፓርቲ አባላት በየወረዳዎች እንዲወዳደሩ ሃይም ካጽ ያቀረቡት ሐሳብ ተቀባይነት አግኝቷል። ይህ ድል ካሁን በፊት ለአዳዲስ አባላት ተጠብቆ ነበር ተብሏል። ካላቀባያችን የአራ ሻፒራና ሻሃር ግሊክ ካደረሱን ዘገባ መረዳት እንደቻልነው ትላንት ድምጽ የሰጡ የሊኩድ ፓርቲ ማዕከላዊ አባላት 75 ከመቶ ይሆናሉ። በሐዝ ሲገለጽ 3400 ያክል ናቸው ተብሏል። እስራኤል ጋዛ ሰርጥ ዓለም አቀፍ ኃይል ወደ አካባቢው እንዲገባ የፈቀደችው ሐማስ እስካለ ድረስ ተግባር ላይ ሊውል የማይችል መሆኑን የተጠለፉና መዳረሻቸው የጠፋ ዜጎች ጉዳይ ኃላፊ የነበሩት ያሮን ብሉም ገለጹ። ያሮን ብሉም እንዳሉት ሐማስ የጦር መሳሪያ ትጥቁን እስካልፈታ ድረስ ያዛ ሰርጥ ሰላም አስከባሪ ኃይል መግባት ተፈጻሚ ሊሆን አይችልም። ይህ ኃይል ለደቡብ ዝና ለጠቅላላ ደነት ጥበቃው ሻባክ ይረብሻል። ሐማስ የጦር መሳሪያ ማምረቻ መሰረተ ልማቶችን እየሰራ እንደሆነ ሰምተናል። እኔ የምለው ሐማስ እስከ ጦር መሳሪያው ከቀጠለ ብዙ ነገሮችን በሂደት እናያለን። ከአሜሪካ ጋር ከተደረሰበት ስምምነት አባል ሳይሆኑ አሜሪካን ማዳመጥ ይሻላል። አሁን ብዙ የጦር ግንባሮች አሉን። ያዛው ግንባር መከፈት የለበትም ብለዋል ያሮን ብሉም ከረሸት ቤት ራዲዮ ጣቢያ ጋር ትላንት ባካሄዱት ቃለ ምልልስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለመወያየት ፍቃደኝነት እያሳየች ነው በማለት ተናገሩ። ፕሬዝዳንት ትራምፕ ትላንት ይፋ ባደረጉት መልእክት ኢራን ከአሜሪካ ጋር መደራደር የምትፈልገው መጥፎ ሁኔታ ላይ ስላለች ነው፣ ኢራናውያን ለውይይቱ ፍቃደኝነታቸውን ማሳየታቸው ጥሩ ነገር ይፈጥራል፣ አሜሪካም ተመልሳ እንዳታጠቃቸው ያደርጋል ብሏል ፕሬዝዳንት ትራምፕ ለጋዜጠኞች በሰጡት መግለጫ። እርሶና እስራኤል ጠቅላይ ሚኒስትር የኢራንን ጉዳይ በትኩረት ትከታተላላችሁ ወይ ተብለው በጋዜጠኞች ለተጠየቁት ትራምፕ ሲመልሱ እኔና ናታኒዮ ቅርቦችንን በመካከላችን ያለው ልዩነት ትንሽ ነው። ኢራን ባለፉት 14 ቀናት ከባድ ጥቃት ደርሶባታል። ኢራናውያን ጥቃቱን እንድናቆም በጥሩ አቀራረብ ጠይቀውናል። ተገናኝተንም እንነጋገር ብለውናል። ይህን ሁኔታ ነው አሁን እኛ የምንገኝበት። በውይይቱ ምን እንደሚሆን በቀጣይ እንመለከተዋለን። ከስምምነት ካልደረስን ወደ ነበርንበት ጥቃት እንመለሳለን ብለዋል ፕሬዝዳንት ትራምፕ። ፕሬዝዳንት ትራምፕ ኢራናውያን ጥቃቱን እንድናቆም እየጠየቁን ነው ቢሉም የኢራን መሪዎች ግን አሜሪካ በእኛ ላይ እንደፈለገችው ተጽዕኖ ማሳደር አትችልም፣ የራሳችን ደህንነት ለመጠበቅ አስፈላጊውን ሁሉ እናደርጋለን በማለት መግለጻቸው ይታወሳል። ኢራን በሆርሙዝ የባህር ወሽመጥ ጉዳይ ያቋም ለውጥ እንድታደርግ ቻይና ጫና ማድረጓ ተገለጸ። የሳውዲ አረቢያው አልአረቢያ ቴሌቪዥን ጣቢያ እንደዘገበው አንድ ዲፕሎማትን ዋቢ አድርጎ እንዳቀረበው ኢራን በሆርሙዝ የባህር ወሽመጥ አካባቢ የምታደርገውን እንቅስቃሴ ቻይና አልወደደችውም። ምክንያቱም ቻይና በመካከለኛው ምስራቅ ከምትገዛቸው የነዳጅ ምርቶች መካከል አብዛኛው በሆርሙዝ የባህር ወሽመጥ የሚያልፍ ነው ተብሏል። ኢራን የሆርሙዝን የባህር ወሽመጥ እንደፈለገችው መክፈትና መዝጋቷ በንግድ መርከቦች ላይ መስተጓጎል ማምጣቱ ይታወቃል። ከአሜሪካ ጋርም ብዙ ግጭት ውስጥ የከተታት አንዱ ሆርሙዝ ነው። የንግድ መርከቦች በሆርሙዝ የባህር ወሽመጥ እንደፈለጉት አለማለፋቸው የአካባቢውን ብቻ ሳይሆን የዓለምን ምጣኔ ሀብትም ተጽዕኖ አሳድሮበት ይገኛል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ የሚጨምር መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በኤርሸቫና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች ባጭሩ እንመለከታለን። የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው የተመለከተው ወደ አሜሪካ ለስራ ጉብኝት የሄዱት ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከፕሬዝዳንት ትራምፕ ጋር በእስራኤል ሰዓት አቆጣጠር ዛሬ ከምሽቱ 6 ሰዓት ጀምሮ በዋሽንግተን የሚገናኙ መሆኑን ነው። እንደ ኢትዮ ታህሮኖት ጋዜጣ ዘገባ እስካሁን ድረስ በኔታንያሁና ትራምፕ መካከል የነበሩ ግንኙነቶች ለእስራኤል ጥሩ ውጤቶችን አምጥተዋል። ምንም እንኳ ኔታንያሁ አሁን በፊት ከነበራቸው በጣም ተሰሚነት በመጠኑ በቀነሰ ሁኔታ ዋሽንግተን ቢደርሱም ከትራምፕ ጋር ጥሩ ግንኙነት ያላቸው ናቸው። ኔታንያሁ ትራምፕን በኢራን ጉዳይ ለማሳመን ይጥራሉ። በተለይ በኢራን ላይ በጦርነት የተያዙ ዓላማዎች እንዲሳኩ ኔታንያሁ ትራምፕን ለማሳመን ይሞክራሉ ብሏል የኢትዮ ታህሮኖት ጋዜጣ። ጋዜጣው ሁለቱ ባለስልጣናት ከባለፈው ዓመት ጀምሮ ያካሄዷቸውን ግንኙነቶችም ዘግቧል። የካቲት 2025 ዓ ም ሚያዝያ 2025፣ ሐምሌ 2025፣ መስከረም 2025፣ ጥቅምት 2025፣ ታህሳስ 2025፣ የካቲት 2026 እና የዛሬው ሐምሌ 28 2026 በአጠቃላይ በዚህ አንድ ዓመት ተኩል ውስጥ ወደ 9 ጊዜ ከዛሬው ጋር የሚገናኙ መሆናቸውና የተገናኙ መሆኑን እንዲሁም እንግዲህ ከትራምፕ ከውጭ ሀገራት መሪዎች መካከል ካገኟቸው ኔታንያሁ አንዱ በብዛት መሆናቸውን የኢትዮ ታህሮኖት ጋዜጣ ዘግቧል። የማሪብ ጋዜጣ ኔታንያሁ ወደ አሜሪካ ሄደው ትራምፕን ለማግኘት ዋና ዓላማ የሚያደርጉት የኢራንን ጉዳይ ለማሳወቅ ለማሳመን ነው። እንዲሁም ከሁለት ሳምንታት በፊት ህይወታቸው ባለፈው ሴናተር ሊንዲዚ ግራም የቀብር ስነስርዓትም ይካፈላሉ። ኔታንያሁ ትራምፕ በኢራን ላይ ጉዳት በኢራን ጉዳይ ትኩረት ሰጥተው ከተነጋገሩ በኋላ የአብርሃም ስምምነት እየተባለ በሚጠራውና እስራኤል ከተለያዩ አረብ ሀገራት ጋር ግንኙነት ያደረገችበትን ስምምነት በማስፋፋቱ ዙሪያም ይመክራሉ ብሏል ማሪብ። የሀሬዝ እና እስራኤል አየውም ጋዜጦችም የኔታንያሁና ትራምፕን የዛሬ ግንኙነት በተመለከተ የራሳቸውን ዘገባዎች አቅርበዋል። የኢትዮ ታህሮኖት ጋዜጣ በመጪው ጥቅምት ወር የሚካሄደውን የእስራኤል ብሔራዊ የክነሴት ምርጫ በተመለከተ የተለያዩ ፓርቲ መሪዎችን ንግግሮችና አቋሞች አቅርቧል። የአሻር ፓርቲ ሊቀመንበር ጋዲ ዘንኮት በምርጫው ቀንቷቸው መንግስት የማቋቋም እድል ካገኙ ከሬዲም ፓርቲዎች ጋርም የጥምር መንግስት የመመስረት እድሉን ውድቅ አላደረጉም፣ ግን እሳቸው ባስቀመጡት መስፈርት አማካኝነት መሆኑን ገልጸዋል። ካልሆነ ግን ሁለተኛ ዙር ምርጫ ቢካሄድ ይሻላል ማለታቸውን ጋዜጣው ዘግቧል። የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት በበኩላቸው በምርጫው ቀንቷቸው ጠቅላይ ሚኒስትር ከሆኑ ካታር የጠላት ሀገር ናት ብለው የሚያውጁ መሆኑን አስታውቀዋል። የጽዮን የታዳቲክ ፓርቲ ሊቀመንበር በጻለል ስሞትሪች በበኩላቸው በእስራኤል የባህር ዳርቻዎች እንደምናያቸው ግጭቶች በሰፈራ ቀበሌ ነዋሪዎች ላይም ግጭቶች አሉ ብለዋል። ዲሞክራቲም የተባለው ፓርቲ ሊቀመንበር ያይር ጎላን በበኩላቸው 15 የክነሴት መቀመጫዎችን ካገኙ የመከላከያ ሚኒስትር ስልጣንን የሚፈልጉ መሆኑን ገልጸዋል። የካሆን ላባን ፓርቲ ሊቀመንበር ቤኒ ጋንጽ ከእኔ የመጀመሪያ ቦታ የሚሰጠው ሀገር ነው ብሏል። የራም ፓርቲ ሊቀመንበር ማንሱር አባስ የማስፈራሪያ ዘመቻዎች እንዳሉ ገልጸዋል። የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊቨርማን የዘመቻ ህጉን አንስተዋል። በጦር ማገልገል የማይፈልግ ሁሉ በሲቪል አገልግሎት መስጠት አለበት ብለዋል። የኦጽማ ይሁዲት ፓርቲ ሊቀመንበር ኢታማር ቤንጊቪር በበኩላቸው ትራምፕ የንግድ ሰው ናቸው፣ ከኢራን ጋር መነጋገር የሚያስፈልገው በመሳሪያ ብቻ ነው ብለዋል። የተለያዩ ፓርቲ መሪዎች ትላንት የኢትዮ ታህሮኖት ጋዜጣ ባካሄደው የብሔራዊ ደህንነት ጉባኤ ተገኝተው ስለ ኢራን፣ ይሁዳና ሰማሪያ ወጣቶችን በተመለከተ ወደ ጦሩ የማዝመቱን ሁኔታና የመጪውን የክኔሴት ምርጫ በተመለከተ ንግግር ማሰማታቸውን ጋዜጣው ዘግቧል። ኢዲዮ ታህሩነት ጋዜጣ ካቀረባቸው ዘገባዎች መካከል አንዱ በእስራኤል ታዳጊ ልጆች እና ወጣቶች ላይ የሚታዩ ችግሮችን ነው። የኮሮና ቫይረስ ያስከተለው ችግር የጥቅምት 7 የሽብር ጥቃትና ሱን ተያይዞ የመጣው ጦርነት ከኢራን ጋር የሚካሄደው ጦርነት ባለፉት አመታት በእስራኤል ታዳጊ ልጆች ላይ የተለያዩ ተጽዕኖዎችን አሳድረዋል። ከአምስት ታዳጊ ልጆች መካከል አንዱ ፖስት ትራውማ በሚባለው የመጥፎ ክስተት ትውስታ ችግር እየተሰቃዩ ነው ተብሏል። በጉዳዩ የተደረገ ጥናት የታዳጊ ልጆችን ችግር ማሳየቱንና የመንፈስ ጭንቀትን ለመቋቋም የሚያደርጉትን ጥረት ዘግቧል ጋዜጣው። ፖስት ትራውማ የተባለው ችግር ያለ ጎን ለጎን ደግሞ ታዳጊ ልጆች አደንዛዥ እጽና የአልኮል መጠጥ መጠቀማቸው ጨምሯል። በተለይ በወንዶች በኩል ችግሩ ተባብሷል። እንዲሁም የርስ በርስ ግጭቶችም ጨምሯል። ፕሮፌሰር ዩሲአርኤል የተባሉና በልጆች ዙሪያ የሚሰሩ ምሁር እንደተናገሩት ወላጆችና መምህራን የልጆች ዋስትና መሆናቸውን ማወቅ አለባቸው ብለዋል። የመንግስት ጋማካሪ ጋሊ ባህራብ ሚያራ ፖሊሶችን የሚመረምረው ማኻሽ የተባለውን አካል በተመለከተ ክኔሴቱ የማስተካከያ ህግ ማጽደቁን ገልጸው ይሁንታ ችግር እየፈጠረ እንደሆነ ረቂቅ ህጉን ያቀረቡትም የሊኩድ ፓርቲ አባል የሆኑት ሞሼ ሳዓዳ ናቸው። ማኻሽ የተባለው አካል ተጠሪነቱ ለአቃቢ ህግ መሆኑ ቀርቶ ለህግና ፍትህ ሚኒስትሩ እንዲሆን የሚል ማሻሻያ ህግ ነው የቀረበው። ይህ ደግሞ ፖለቲከኞች በማኻሽ ስራ ጣልቃ እንዲገቡ ያደርጋል በሚል ይግባኝ ቀርቦበታል። በዚህ ምክንያትም የከፍተኛው ፍርድ ቤት በህጉ ዙሪያ ማዘዣ እንዲወጣ የመንግስት ጋማካሪዋ ጠይቀዋል። ህጉ በፖሊሶች፣ መርማሪዎች፣ ከሳሾችና ጋዜጠኞች ላይ ፍርሃት ያመጣል በሚል መቃወማቸው ተገልጿል። ሌላው መጪውን የክኔሴት ምርጫ በተመለከተ የተለያዩ አካላት ችግር ሊፈጥሩ እንደሚችሉ ትላንት በክኔሴት ውይይት ተካሂዶበታል። በተለይ ኢራን በመጪው ብሔራዊ የፓርላማ ምርጫ ላይ በማህበራዊ መገናኛ አውታሮች ሆነ በሌላ መንገዶች ችግር ልትፈጥር ስለምትችል የጸጥታ ጥበቃ አባላትና የሚመለከታቸው ክፍሎች አስፈላጊውን ዝግጅት እንዲያደርጉ ማሳሰቢያ መቅረቡን ጋዜጦች በዛሬ ዘገባቸው ተመልክተዋል። ሌላው በላቲን አሜሪካ ህጉር የምትገኘው ኮሎምቢያ ከእስራኤል ጋር ያላትን ግንኙነት ለማሻሻል አቅዳለች። አዲሱ የኮሎምቢያ ፕሬዝዳንት ከተመረጡ በኋላ ሀገሪቱ ድራማ የሆነ ለውጥ እያደረገች ነው። በኢየሩሳሌም ኤምባሲ ጽህፈት ቤቷን ለመክፈት አቅዳለች። በራማላ የኤምባሲ ጽህፈት ቤት ለመክፈት የነበራትን እቅድ እንደምትሰርዝ አስታውቃለች። ኮሎምቢያ ለእስራኤል ድጋፍ እየሰጠችና ግንኙነቷንም እያሳመረች መሆኑን የእስራኤል ሀዮን ጋዜጣ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በግብርና ሚኒስቴር ጽፈት ቤት ስር በእንስሳት ዘርፍ ጥናትና ምርምር ከሚሰራው ዶክተር ሰለሞን ኤፍሬም ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን ዶክተር፣ እንደምን አለ?
1: እስተነን ሰጠኝ የምድል ስለሰጠኝ በጣም አመሰግናለሁ።
0: እናመሰግናለን። እንግዲህ አንተም ፍቃደኛ ስለሆንክና ለህን እውቀት ለማካፈል ፍቃደኛ ስለሆንክ በጣም ነው እናመሰግን። እንዴት ነው በእንስሳት ዘርፍ ጥናትና ምርምሩ ምን ይመስላል?
1: ይሄ ፊልድ በጣም ሰፋ ያለ ነው እና ብዙ ጊዜ በዚህ ሙያ ላይ መጀመሪያ ዶክትሬትም ሳደርግ ከዛ ፖስት ዶክትሬትም ሀይፋ ሳደርግ ያለው ጥናት በየቀኑ እየሰፋ የሚሄድና አንተን ራስን የሚጠይቅ ብዙ ነገሮችን ልጠይቅ የምትችልበት ፊልድ ስለሆነ በጣም ኢንተረስትድ ነው። ብዙ በጣም ይስባል። እና ድሮ ለምሳሌ ጥናት ሲባል የሚመስለኝ በጣም አነስተኛ ክፍል የሆነ ነገር ነበር ይመስለኝ፣ ግን እየቆየ ስትሄደው ብዙ ነገሮች ከአይናችን የተሰወሩና ማናውቃቸው ነገሮች አሉ። ስለዚህ በየጊዜው አዲስ ነገር በጣም ስላለ ያ ነገር የበለጠ ይስባል እና በየጊዜው አዲስ ነገሮች እንሰራለን። በየጊዜው አዲስ ነገር እንታውቃለን። ጥናት ማለት ከዚህ በፊት ያልታወቀን ነገር መግለጥ ማለት ነው። ንጉሥ ሰለሞን ምንድን ነው የሚል አዋቂ ሰው ምንድን ነው እግዚአብሔር የደበቀውን መግለጥ ነው ማለት ነው። ማለት በዚህ ዓለም ላይ ነገሮች አሉ፣ ነገር ግን ለእኛ ግልጽ ያልሆኑ ነገሮች አሉ። ስለዚህ ያን ነገር አንተ በጥናት መልኩ ለህዝብ ወይም ደግሞ በተለያዩ የሳይንሳዊ ጋዜጣዎች ያን ነገር እያሳተምክ ነገሮችን መግለጽ መቻል ነው።
0: በጣም ጥሩ ነው። እንግዲህ ጥናትና ምርምር ብዙ መልፋትን መድከምን የሚጠይቅ ነገር ነው። እንደገና ደግሞ የምትፈልገው ደረጃ ላይ እስክትደርስ ድረስ አድካሚ ነው፣ መታገስን የሚጠይቅ ነው እና በትምህርት ዓለም ብዙ አልፈሃል። እርግጥ አሁን ለዛ ነገር አንተ ብቃቱም ስላለህ ነው። ግን እስኪ እንደው በአጠቃላይ ቶሎ ተስፋ ለምንቆርጠው እናንተ እዚህ ደረጃ ለመድረስ ያሳለፍከውን መንገድ እንደው ባጭሩ ከጥናትና ምርምሩና አሁን ካለው ነባራዊ ሁኔታ አንጻር ምክር ነገር ካለ።
1: አዎ፣ በእውነት ጥሩ ጥያቄ ነው የጠየቀኝ። ምክንያቱም እኔ ለልጆችም የምናገረውን ነገር ነው በትክክል የጠየቀኝ። ወደዚህ አሁን ወደምሰራበት መስሪያ ቤት ስመጣ የመጀመሪያ ዲግሪ ነበረኝ እና እንደውም ለልምድ እንዲሆነኝ ነበር የመጣው። በወቅቱ ኢየሩሳሌም ነበር ምኖር። ስለዚህ በቃ የተወሰነች ጊዜ ሰርቼ ልምዱ ካለኝ በኋላ ወደ ሌላ ቦታ እቀይራለሁ ብዬ ነበር የጀመርኩ እና እዛ ከጀመርኩ በኋላ ነገሮች እየሰፉ ሲሄዱ እና ፍላጎቴ በጣም እየሰፋ ሲሄድ በዛው ባለሁበት ዲፓርትመንት ማለትም የተለያዩ ኬሚካሎችን በእንስሳ ዘርፍ ላይ በተለይ የምንበላቸው ምግቦችን በሚመለከት ስለዛ ነገር የሚመረምር ላብራቶሪ ነበር እና የመጀመሪያ ዲግሪ ካደረግኩ በኋላ ሁለተኛ ዲግሪ ለማድረግ የነበረኝ አቨሬጅ ብዙም የመጀመሪያ ዲግሪ ስሰራ ብዙም አልተጨነቅኩም ነበር። ስለዚህ 78.4 ነበር። 78.4 ለሁለተኛ ዲግሪ ወደ ዩኒቨርሲቲ ስሄድ ከ80 በላይ አቨሬጅ እንደሚያስፈልገኝ ተነገረኝ። ስለዚህ የተወሰነውን ፓርት እንደገና ኮርስ ወስጄ ከ80 በላይ አቨሬጅ ካለኝ እንደሚቀበሉ ይነገሩኝ እና እዚህ ላይ ምንድን ነው ትዕግስት ያስፈልጋል። ከዛ በተወሰነው መሰረት የተወሰኑ ኮርሶችን ወስጄ የነበረኝ አቨሬጅ ከፍ ካለ በኋላ ለሁለተኛ ዲግሪ ተቀበሉኝ። ሁለተኛ ዲግሪ ወደ እየሰራው ስለሆነ የተማርኩ ወደ 3 ዓመት አካባቢ ፈጀ እና ልክ ሁለተኛ ዲግሪ ካደረግኩ በኋላ ይሄ ነገር በጣም ውስጤን እየገፋፋው መሄድ ጀመረ። በዚህ ላይ ብዙ ሰዎች አሉ ለእኔ ማደግ ወይም ደግሞ እኔ በዚህ ፊልድ ላይ የበለጠ ኃይሌ እንዳደርግ እና እንድጨመር ብዙ ሰዎች አብረኝ ከጎን ያሉ እና እነዛ ሰዎችም ወደ ዶክትሬት እንደሄድ ይገፋፉኝ ነበር። እና ከዛ ዶክትሬት ሲሄድ በአንደኛ ዲግሪ ያደረኩትን ስህተት በሁለተኛ ዲግሪ ላይ አላደረኩም። ማለትም ጥሩ አቨሬጅ እንዲኖረኝ ሰርቼ ነበር እና ሁለተኛ ዲግሪ ላይ ወደ 90 አቨሬጅ ስለነበረኝ ቀጥታ ዶክትሬት ለማድረግ ብዙም አልከበደኝም፣ ወዲያው ተቀበሉኝ። እና የዶክትሬት ትምህርት ላይ በጣም ትልቅ ትግስት የሚያስፈልገው የትምህርት አይነት ነው። ምክንያቱም ጥናት ነው። ከዛ ላይ ሱፐርቫይዘሮች ይኖረሃል። የእነሱን ባህሪ ማወቅ መቻል አለብህ። የምታደርገው ጥናት ምን ያክል በጣም አድካሚ፣ ብዙ ማንበብ የሚያስፈልግ፣ ብዙ ላብራቶሪ ውስጥ ቁጭ ብለህ ስትቆፍር የምትውለው፣ አንዳንዴ ነገሩ በትክክል ይሄድልሃል፣ አንዳንዴ ላይሄድ ይችላል። በማይሄድበት ጊዜ ለምን እንደማይሄድ ራስህ ነገሮችን መፍትሄውን ፈልገህ መቀጠል አለብን። እና በዚህ መካከል ላይ ኮሚቴዎች አሉ። ኮሚቴዎች በየጊዜው የምትሰራቸውን ስራዎች ይከታተላሉ። በየአመቱ ይሰበሰባሉ። መቀጠል ካለብህ እንድትቀጥል እድሉን ይሰጠዋል። ማስተካከል ካለብህ የምታስተካክለውን ይነግረዋል። ማትችል ከሆነና ደግሞ በጥሩ መንገድ ማትሄድ ከሆነ በቃ እንዳትቀጥልም ያቆመዋል። እና በዚህ በዶክትሬት ትምህርት ላይ አብዛኛው ብዙ ጊዜ ለትምህርት ከጀመሩት ውስጥ ከ50% በታች በላይ የሚሆነው መንገድ ላይ ጥሎት ይሄዳል። ምክንያቱም ብዙ ትግስት ያስፈልጋል። ብዙ ራስን መፈተን፣ ብዙ መጠመጥ ያስፈልጋል። ብዙ ጥያቄዎችን መጠየቅ ያስፈልጋል። ከዛ ላይ ደግሞ መጨረሻ ላይ የተለያዩ አርቲክልስ መጽሐፍ አለብህ። እነዚ አርቲክሎች ደግሞ በጥሩ የሳይንሳዊ ጋዜጣ ላይ ሊታተሙ ይገባል። ከዛ መጨረሻ ላይ ወደ ሁሉን ነገር ጨርሰህ ወደ መጨረሻው ፍጻሜ ላይ ስትደርስ የተለየ ኮሚቴ ይኖራል። አንደኛው ኮሚቴ አገር ውስጥ ያለ ይሆናል። ሌላው ደግሞ ወደ ውጭ ተልኮ የሰራኸው ሳይንሳዊ ጥናት በትክክል ይመረመራል፣ በአንተ ፊልድ ላይ ማለት ነው። ከዛ በኋላ ነው በቃ አንተ በዚህ ሙያ ላይ ጥሩ ስራ እንደሰራህ ካወቁ በኋላ ያን የዶክትሬት ማዕረግ ይሰጠዋል። እና በዚህ ላይ ምንድን ነው ትልቅ ትግስት ያስፈልጋል። ምናልባት ዘመድ ላትጠይቅ ትችላለህ፣ ለራስ ጊዜ ላይኖርህ ይችላል። እና በጣም ራስክን የምትፈትንበት እና ጊዜህን የምታጠፋበት የትምህርት አይነት ነው። ነገር ግን በዛው ልክ ደግሞ ከዚህ በፊት የማታውቃቸውን ነገሮች እና ያልጠየቃቸውን ነገሮች የመጠየቅ ልምድ እንዲኖርህ፣ ለምን፣ እንዴት፣ መቼ የሚሉትን አይነት ጥያቄዎች በጣም የምጠይቅበት ስለሆነ የበለጠ አንተ እንድትገፋፋ ያደርጋል። እና በዛ መልኩ ነበር የጨረስኩ።
0: በጣም ብዙ ነገር መታገስን የሚጠይቅ ነው። እንደው ለዛሬው እንግዲህ ያው ለመግቢያ ያክል እንጂ ከአሁን በፊትም ቃለ ምልልስ አድርገናል። እርግጥ አሁን ወደፊት እዚህ ልንጋብዝህ ነው ስቱዲዮ፣ ብዙ ነገሮች የምንጠይቅ ይኖራል። እንደው ለዛሬው አሁን እንደ ዋና ምክንያት ይሆን እናንተን ለመጋበዝ አዲስ የስራ ውድድር ነበርና በዛ እንዳሸነፍክ ነው። እስኪ ስለዚህ ንገረን።
1: አዎ፣ ምንድን ነው አንተ ታስባለህ? እግዚአብሔር ያሳካል፣ እንደዛ ነው ማመን። እና ልክ የዶክትሬት ትምህርቴን እንደጨረስኩ በሪሰርቸርነት ማለት በጥናት ላይ ሙያህን ለማድረግ በምትሞክርበት ወቅት የግዴታ አብዛኛውን ጊዜ ድሮ ዶክትሬት ካለ በቂ ነበር። አሁን ግን ፖስት ዶክትሬት ካደረግ በኋላ እንደገና 2 ዓመት በዩኒቨርሲቲዎች እንደገና ሌላ ጥናት ማድረግ አለብህ እና ያን ነገር ማድረግ ግዴታ ነበርብኝ። እና ልክ ትምህርቴ እንደጨረስኩ በሃይፋ ዩኒቨርሲቲ የውቅያኖስ ጤንነት የሚል ዲፓርትመንት አለ። በጣም ኢንተረስትድ ነው እና በዛ ቦታ ላይ ተማሪዎች ነበሩኝ፣ 2 ተማሪዎች። እነሱን እየመራሁ አንድ የሆነ ጥናት አጠናን። ያ ጥናት በጣም አሁንም የምቀጥልበት ጥናት ነው። ጥናቱ የሚያተኩረው የት ላይ ነው? በ2021

0: ወደ ምን አይነት ልበል ዘፈት የምንለው በኢቫይስ እንደ ኳርታሚት አይነት ባህሪ ኖሮና ባህር ላይ ይሰምጣል እና የሚቻለውን ያክል ማዝዳት ተሞክሯል ግን ሙሉ በሙሉ ማዝዳት አይችልም ስለዚህ የፖስት ዶክትሬት የሚያደርጉ እነዚህ ባህር ላይ የቀሩ የነዳጅ ዝቃጭ ያመጣ የሚችለው ተጽዕኖ በጤንነት ላይ በተለይ ደግሞ በእንስሳ በውሃ ውስጥ በሚኖሩ እንስሳዎች ላይ ሊያመጣ የሚችለውን ተጽዕኖ ከሁለት ተማሪዎች ጋር ሆኜ ነበር አብሬ ሊድ እያደረግኩ ጥናቱን ያደረግ እና ይህን ነገር ከጨረስኩ በኋላ በአለሁበት መስሪያ ቤት የቶክሲኮሎጂ ዲፓርትመንት አለ። ቶክሲኮሎጂ ማለት በግሪካዊ ቶክሲ የሚለው መርዝ እንደማለት ነው። ሎጂ የሚለው ጥናት ነው። ስለ መርዛማ ነገሮች ጥናትን የሚያጠና ዲፓርትመንት አለ እና እዛ ቦታ ላይ ሪሰርቸር ይፈልጋሉ እና ወደ 22 ሰዎች ተወዳደሩ። 22ታችንም ዶክትሬት እና ከዶክትሬት በላይ ያለን ነበር። እና ያ ነገር ኦልሞስት ወደ 7 ወር ነው የፈጀ ማለት ሪሰርቸር ለመሆን በጣም ብዙ ፕሮሰስ አለው እና የተለያየ ቫዳ አለ። ቫዳው ከ22 ወደ 12 ከ12 እንደገና ወደ 3 ቀረ ወደ 6 ወረደ ከ6 3 ቀረን ከዛ በኋላ ከ3 2 ቀረን ሁለታችን በትክክል ፊልም መዋጋት ማለት ነው። እና የተለያዩ ጥናቶችን ታቀርባል ብዙ ጥያቄዎች ይጠይቃል። ያ ከሆነ በኋላ መጨረሻ ላይ በዚህ ሙያ ላይ ማለትም ሪሰርቸር እንደሆን ተቀበሉኝ እና ያን ይመስላል። እና እንግዲህ አትሊስት አንድ ወር በኋላ ወደዛ ዲፓርትመንት አልፋለሁ።
1: ዋው በጣም ደስ የሚል ነው። ስለዚህ አሁን ያደረጋችሁት ጥናትና ምርምር የዛን የውቅያኖሱን የተመረዘውን አካባቢም መፍትሄ ሊያገኝ የሚያስችል ነው ለወደፊት እንግዲህ።
0: አዎ በትክክል። ብዙ ጊዜ ምንድነው ሰለኛ አሁን የምንመለከተው ግብርና የምናደርግበት መሬት ብቻ ነው። ግን አብዛኛው የፕሮቲን ለምሳሌ ወደ 20% የሚሆነው የፕሮቲን ምንጭ አሳ ነው። ከባህር የሚወጣ አሳ አለ። ከዛ ላይ ባህር በጣም ብዙ ጥቅም አለው። ምክንያቱም ባህር ባይኖር ኖሮ የመሬት ሙቀት በጣም ይጨምር ነበር። ምክንያቱም የፀሐይን ጨረር ወደ ውስጡ አስገብቶ ወደኛ እንዳይወጣ የሚያደርግ ባህር ነው። ነገር ግን ይሄ ነገር ውቅያኖሶች በተለያዩ መርዛማ ነገሮች ወይም ደግሞ ኬሚካሎች መታጠር ሲጀምሩ ስራቸውን እንዳይሰሩ ታደርጋለ። ለምሳሌ ወደ 50% የሚሆነው የኦክሲጂን አሁን የምንተነፍሰው የሚመጣው ከባህር ነው። የተለያዩ 80% የሚሆነው ካርቦን የምንላቸው ኦርጋኒክ የምንላቸው ነገሮች እንደገና ሪሳይክል የሚያደርጉት ባህር ላይ ነው። እና ከዚህ በፊት ለባህር የሚሰጠው የጥናት ቦታ ብዙም ሰፊ አልነበረም። አሁን ግን በጣም በጣም ታዋቂነት ያገኘ ፊልድ ነው። እኔም በእውነት ለእኔም ራሱ አዲስ ስለነበር በጣም ኢንተረስትዱኝ የሰራሁት ስራ እና ለወደፊትም አብሬ ይህን ጥረት የምቀጥልበት ፊልድ ነው።
1: በጣም ጥሩ ነው። ለወደፊት እኛም ያው እንግዲህ ከስቱዲዮ ስትመጣ በጣም በጣም ብዙ ጥያቄ ይጠብቃል ያኔ ተዘጋጅተና ጥሩ ነው። በጣም ደስ ይላል። ለወደፊትስ በምን እንጠብቅ? በዚሁ በምርምር ጥናቱ በምርምርና ጥናቱ መቀጠል ነው? እንዴት ነው እስኪ አጭሩ?
0: አዎ አሁን ምንድነው ስለ ብዙ ጊዜ እዚህ በፊት ከነበረኝ ኃላፊነት የአሁኑ ኃላፊነት ለየት የሚያደርገው ሪሰርቸር ስትሆን አንተ ነህ ባለቤት ለምትሰራቸው ጥናቶች ወይም ደግሞ አንዳንድ ተማሪዎችን የመውሰድ እና የማስተማር ጥናቶችን ወደምትፈልገው ፊልድ የመምራት ነፃነት ይኖርሃል። ስለዚህ የተወሰኑ አጀንዳዎች አሉኝ በእኔ እሰራቸዋለሁ ብዬ ያሰብኳቸው እና እንግዲህ እግዚአብሔር በሚፈቅደው መሰረት እነዛን ነገሮች

0: እኔና እኔን መሰል ጥናት ላይ የሚያተኩሩ ሰዎች ጋር በመሆን ከዛ ላይ ደግሞ የተወሰኑ ተማሪዎችን የያዩ ሁለተኛ ዲግሪ ተማሪ ሊሆን ይችላሉ ወይም የዶክትሬት ተማሪ ሊሆን ይችላሉ። እነሱን ወደ እኔ ዲፓርትመንት በማምጣት እነዛን ሊድ የማድረግ ሁኔታ እነሱን በምፈልገው ፊልድ ላይ ጥናት እንዲያደርጉና ትምህርታቸው እንዲጨርሱ ከዛ ላይ ደግሞ አዲስ ግኝቶችን በተቻለ መጠን ወደ ሳይንሳዊ ጋዜጣዎች ማውጣት ነው። እንግዲህ እስካሁን ባለኝ ጊዜ ውስጥ ወደ 7 የሚሆኑ ሳይንሳዊ ጋዜጣዎችን ጽፌያለሁ። 3 አሁን ለእትም የሚቀርቡ አሉ።
1: ሳይንሳዊ ምርምሮችን ነው?
0: አዎ። በጣም የሚገርመው እዛ ላይም ብዙ ፈተና አለ። አንተ አንድ ሳይንሳዊ ምርምር አድርገህ ከዛ በኋላ ያን ነገር በተለያዩ ጋዜጣዎች ሳይንሳዊ በሆኑ ጋዜጣዎች ላይ ለማሳተም በምታደርግበት ጊዜ ልክ ትምህርት ስማር እንደነበረው ብዙ ጥያቄ አለ። በትክክል ለመስራት አለመስራት ምናምን ኮሚቴ አለ። ያን ነገር አይቶ ነው ከዛ በኋላ ነው ለዓለም ያ ነገር እንዲወጣ የሚያደርጉት። እና የምንሰራው ስራ ለእኛ ብቻ ሳይሆን ሌላም ሰዎች እንዲጠቀሙ፣ ለምሳሌ እኔ ከዚህ በፊት ያደረግኩትን ሪሰርች ለመቀጠል የሚፈልግ ሰው ካለ እኔ የሰራሁትን ስራ ተመርኩዞ መሄድ ይችላል ማለት ነው። ስለዚህ ምንድነው የሪሰርች ወይም የጥናት ትልቁ ስራ? አንተ የራስህን በረከት ለዓለም ተካፍላለህ፣ ያወቀውን ነገር ተወረውራለህ ማለት ነው። ያ ነገር ደግሞ ለአንተ ውስጣዊ ደስታን ይሰጣል። ብዙ ጊዜ የመንፈስ እርካታ የምታገኘው ብዙ ብር ስላለህ አይደለም። የምትሰራው ስራ ሌላን ሰው መቀየር ይችላል ወይ? ለምሳሌ በእኔ ላይ ስታይ እኔ ልጆቼ ላይ ተጽዕኖ ማድረግ ከቻልኩ እና ከተወሰኑ ወጣቶች የእህት ልጆች የወንድሞቼን ልጆች ላይ ተጽዕኖ ማድረግ ከቻልኩኝ ለእኔ ትልቁ ደስታዬ ነው። ለምሳሌ ትልቋ ልጅ አሁን የመጀመሪያ ዲግሪዋን ጨርሳ ሁለተኛ ዲግሪ ኦልሬዲ ጀምራለች በቅርቡ። ስለዚህ እኔ እንዳልኩ ከማደርገው ስራ ወይም ደግሞ ካለኝ ሙያና ቦታ ለእኔ ብቻ ሳይሆን ለሌላውም ማድረግ ስትችል የበለጠ ውስጥህ መንፈሳዊ እርካታ ይኖራል።
1: በጣም
0: ስለዚህ ያን ይመስላል እንግዲህ ለወደፊት።
1: አዎ፣ በጣም ደስ የሚል ነው። እንግዲህ ጥያቄዎችን በይደር እናስቀምጣቸው። እንደው መጨረሻ እንታስተላልፈው መልእክት ካለ?
0: አዎ፣ መጨረሻ ማለት የምፈልገው ምንድነው መሰለህ፣ እኔ እንደ ማንኛውም ኢትዮጵያዊ በልጅነቴ ደህና በቃ ጥሩ እድገት የነበረኝ፣ ከዛ በኋላ አባቴ ከሞተ በኋላ በቃ ይሄ የበታች የምትላቸው ክፍል ሁኜ ያደግኩ ሰው ነኝ። ከዛ በኋላ በብሔራዊ ውትድርና ሁለቴ ቆስዬ ከቁስለ አገግሜ ነው ወደዚህ ሀገር የመጣው እና ከዛ ትልቁ ነገር ምንድን ነው መሰለህ፣ ተስፋ ለመቁረጥ እና ችላለሁ ብሎ መቀጠልን ነው ማሳየት የምችል። ምክንያቱም ብዙ ጊዜ አንድን ነገር ላለማድረግ ብዙ ምክንያቶች ይኖሩናል። ነገር ግን ያን ምክንያት ወይም ደግሞ ሊጎትቱ የሚችሉ ሰዎችን ከመቅረብ የበለጠ አንተን ሊገፋፉ የሚችሉ ሰዎችን መቅረብ በጣም አስፈላጊ ነው። ከዛ ውጭ ደግሞ ለራሴ ለልጆች የምላቸው ምንድነው ነው ለተወሰነ ጊዜ መዝናናት እንኳን ብታቆሙ ምንም አይደለም። ምክንያቱም ይህን መዝናናት ነገ ከነገ ወዲያ ልታገኙት ትችላላችሁ። ነገር ግን እድሜያችሁ ካለፈ በኋላ ልታደርጓቸው የማትችሏቸው ነገሮች አሉ። ስለዚህ ብዙ ጊዜ ማሰብ ያለብን መጥፎዎችን ነገር ሳይሆን ይቻላል የሚለውን ነገር ነው። እችላለሁ። ሁሉም መጥፎ ሰው ነው ማለት አይደለም። ጥሩ ሰዎችም አሉ፣ ደግ ሰዎች አሉ ሊደግፉ የሚችሉ። ስለዚህ የራሳችን ብቻ ኢፈርት ወይም ደግሞ ራሳችን የምናደርገው ጥረት ብቻ ሳይሆን አካባቢያችንም የሚያቅፈን አካባቢ በጣም አስፈላጊ ነው። ስለዚህ አካባቢያችን ማወቅ ያስፈልጋል። ከማን ጋር እንደምንሆን ማወቅ ያስፈልጋል።

0: ከዛ ላይ ደግሞ ብዙ ነገር ጥረት ማድረግ የሚያስፈልግ ከሆነ ጥረት ማድረግ ያስፈልጋል። ያ ከሆነ ሰዎች የሚወስኑት ነገር እንዳልሆነ ነው እኔ ሂደት የማየው። እግዚአብሔር ነው የሚወስን። ገባ? ያንተን ጥረት ካየ በኋላ ሰዎች በአንተ መንገድ እንዲሄዱ ያደርጋል። ስለዚህ እኛ ማድረግ ያለብን የራሳችንን መሞከር አለብን። የራሳችንን እችላለሁ ብሎ መግፋትን ማወቅ አለብን። የራሳችንን ከተለያዩ ነገሮች የመቆጠብ ባህሪ ሊኖረን ያስፈልጋል። እናም ያ ነገር ከሆነ ሰለሞን እዚህ ደረጃ መድረስ ከቻለ የኔ ልጆች ሊኖይ፣ ኤታን፣ ኢታይ ሌሎችም ቢሆኑ ላይደርሱበት የሚችሉ ምክንያት የለም።
1: በጣም
0: ስለዚህ ለትውልድ ማስተላልፈው ምንድን ነው ነው? እኔ ብዙ ጊዜ ወጣቶችን ሳገኝ ይሄን ነው የምናገር። በእድሜ ከነው በጣም ያነሱትን ትችላላችሁ እና ይሄ ነው ትልቁ ምክሬ። ማንኛውም ሰው ፍላጎት ህልም ካለው እና በዛ ነገር ተቀጠለበት ሊደርስ ይችላል።
1: በጣም ልክ ነው። በጣም እንግዲህ የበለጠ የህይወት ልምድህን እንድታካፍለን እንጋብዛለን። በጣም በጣም ስማማባቸው ብዙ ነገሮች ነው ያልከው። አንድ ምሁርም ደግሞ ለትውልድ የሚተርፍ ሲሆን ነው ምሁርነቱ የሚረጋገጠውና በጣም ጥሩ ነው። ሌላ ጊዜ በሰፊው እንነጋገራለን። ዶክተር ሰለሞን ኤፍሬም በጣም ነው እናመሰግን። ሰላም ጊዜ።
0: በጣም አመሰግናለሁ። ደህና ዋሉልኝ።
1: ደህና ዋሉልኝ። እሺ የተከበራችሁ አድማጮቻችን፣ አሁን ደግሞ ከወይዘሮ ምንታምራት ትርሰው ጋር ቃለ ምልልስ እናካሄዳለን። ምንታምር እንደምን አደርሽ?
2: ጤና ስጥልኝ። ሰጠኝ እንዴት አደር? አንተ ለአድማጮችም እንዴት አደራችሁ?
1: እኛ ደህና ነን። እንግዲህ በአጋጣሚ ሆኖ ውጭ ሀገር ነው ያዝንሽ። የት ነሽ?
2: በዩክራይና ማለት ነው። በጻድቆች እንትን ማለት ነው። ያው ኡማ የሚባል እንትን ነው ማለት ነው።
1: እዛ ሄደሽ ነው?
2: አንዳንዴ ያው ያስፈላጊ ነው ብለን ስለምናስብ ዜ ሄደናል ማለት ነው። እዛ ነው ያለሁት።
1: በጣም ቆንጆ ነው። እንግዲህ መልካም ጊዜ እንመኝልሻለን። አሁን በወጣቶች ዙሪያ የሚወጡ የተለያዩ ዘገባዎች አሉ። በተለይ የአልኮል መጠጥ፣ ይሄ ጦርነቱ፣ የዚህ የኮሮና ቫይረስ የፈጠራቸው ችግሮች በልጆች ላይ ችግር እያመጣ ነው የተባለበት ሁኔታ አለ እና ያው እንደምናውቅ የወጣቱ ሁኔታ በጣም አሳሳቢ ነው እና በዚህ ዙሪያ እንደው እንደ አንድ እናት ምን መሆን አለበት ብለሽ ሀሳብ ትሰነዝሪያለሽ?
2: እውነት ለመናገር ሰጠኝ ብዙ ጊዜ ያው ተነጋግረንበት እናውቃለን። ማለት ያው ይሄ የመጀመሪያ ጊዜ አይደለምም የመጨረሻ ጊዜም አይደለም። ሁልጊዜ ነው የምናወራበት እና መጨረሻው ምን እንደሚሆን የወላጆች ጥረት መኖር አለበት ብዬ አስባለሁ። የወላጆች ጥረት ደግሞ ምንድን ነው? መቆጣጠር፣ እንደ መቆጣጠር አይነት ማለት ያው አገሪቱ ትንሽ መብት አላቸው ልጆችን እንደዚህም ብንቀጣሳ ችግሩ ቢመጣሳ ምናምን የሚለው ነገር አለ ብሎ እንደሚታሰበው ማንኛውም ሰው ማለት ነው። ትንሽ ከቁጥጥራችን ወጣ ያለ ይመስላል ሰጠኝ። እየወጣ ነው ማለት ትችላለህ። ምክንያቱም ለምንድን ነው ያው የሀገሪቱ ሁኔታ ትንሽ መብቱ ምኑ ስለሚባል ማለት ነው ትንሽ ከበድ እያለ እየመጣ ነው። ነገር ግን ማለት ነው ልክ እኔ እንደ እናት ለምሳሌ ወጣት ልጅ ከአስር አመት በላይ እንደማሳድገው ሁሉ ማለት ነው የሆነ የምለው ነገር ምንድን ነው እናትም ሆነች ወይም አባት ማለት ነው ቁጥጥር ያስፈልጋል ብዬ አስባለሁ። በእርግጥ መስራት ያለ ነው። ካልተሰራ ደግሞ እንደማይበላ እናውቃለን። ለልጆችን ማሳደግ የምትችለውም ስትሰራ ብቻ ነው። ካልሰራ ምንም ነገር የለም ማለት ነው። እንቅስቃሴው የሌለው ከሆነ ማለት ነው። ነገር ግን ማለት ነው ጎን ለጎን ማለት ነው ምንሰራውም ሆነ ወይም ደግሞ የምንለፈው ለልጆች ስለሆነ እኛማ ምንጊዜም ሁልጊዜ አድገናል። ምንም እንትን የሚመጣ ነገር የለም አይደለ? ለትውልድ የምናስረክብ ስለሆነ ማለት ነው የልጆችን ጉዳይ ብናስብበት እና ብናጤንበት በጣም አሪፍ ነው ብዬ አስባለሁ።
1: ለአብዛኛው አሁን አንድ ፕሮፌሰር ያሉት ምንድን ነው ለልጆች ለወጣቶች ዋና ቤት ዋና ዋስትና ወላጅና መምህራን ናቸው ይላል። አንዳንድ ጊዜ ልጆቻችን ለመንግስት አደራ መስጠቱ ብቻ ውጤት ያመጣሉ? የእኛን ኃላፊነት በትክክል እየተወጣን ነው ማለት ይቻላል ወይ?
2: ሰቅ እየተወጣን አይደለም። ለምሳሌ ማለት ነው አንተም ሆነ ወይም ደግሞ እኔ ልጆቻችን ስናመጣ ማንኛውም ሰው ማለት ነው ልጆቻችን ስናመጣ እኛ ራሳችን አሳድገን እኛን መተካት አለባቸው ትውልድ መተካት አለብን ብለን አይደለም እና ምን ማለታቸው እንጂ ለምሳሌ ማለት ነው ለመምህር ሰጥቼ ወይም ደግሞ ለመንግስት ሰጥቼ ማለት ነው መንግስት ልጁን ስራት ያስተምርልኛል ወይም ደግሞ ትምህርት ያስተምርልኛል ስራ ያስተምርልኛል ወይ አይደለም ትውልድን ተካልኛል ወይ አይደለም እኛ ማለት ነው እኛ በወላጅነታችን ማለት ነው የወላጅ መምህር መሆን አለብን እኛ ሲጀምር ማለት ነው መጀመሪያው እንደውም ልንገር መምህር መሆን ያለበት እናት አባት ነው በነገራችን ላይ ምክንያቱም ምንድነው እሱ ምን አገባው ለምሳሌ በመዝገሬት ባለ ሰዓት 7 ሰዓት ወስደ ተጥለዋለ 7 ተኩል ተጥለዋለ ማሆን ሆነ ወይም ጋን ወይም ቤት ስፍር ማለት ነው በ7 ተኩል ተጥለዋለ ወስደ 7 ተኩል አንስቶ እስከ 1 ሰዓት ወይም እስከ 2 ሰዓት ሊሆን ይችላል ወይም ጋግ እስከ ኪሎ እስከ 4 ሰዓት ሊሆን ይችላል እስከ 4 ሰዓት ድረስ እሱ ነው ያለ ከዛ በኋላ ግን ማን ነው ያለ እናት አባት ነው አይደለ ስለዚህ እናት አባት ማለት ነው መምህር መሆን ያለብን እኛ ነን ሲጀመር ማለት ነው ቀን በቀን ምናያቸው እኛ ነን ለምሳሌ ረፍት በሚወጡ ሰዓት ማን ነው የሚያያቸው መምህር ነው የሚያያቸው አይደለም እኛ ነን እናት አባት ነው የሚያያቸው ምክንያቱም እኛ ማለት ነው እነሱ ትውልዳችን መተካት ስላለባቸው ማለት ነው መምህር ያስተምራል ምናልባት ስርዓት ሊያስዛቸው ይችላል ወይም ደግሞ በዛው በወቅቱ ባሉበት ሰዓት ማለት ነው እንደዚህ ብታደርጉ እንደዚህ ይሆናል ምናምን ብሎ ሊል ይችላል ነገር ግን መምህር መሆን ያለብን ሰጠኝ እናት አባት ነው መምህር መሆን ያለበት አካባቢ ነው
1: አሁን በበጋ ብዙ ያስፈልጋቸዋል ልጆች ጉብኝት ያስፈልጋቸዋል የተለያዩ መዝናኛ ቦታዎች እንዲሄዱ ይፈልጋሉ የቤት ሆነው አንዳንድ ችግሮች ከመጡ ደግሞ አንዳንድ የማዝናናት የራሳችን ጉዳይ ቀርብለን ለልጆች ቦታ መስጠት ግድ ይለናል
2: ልክ ነው ለምሳሌ አሁን ላይ ማለት ነው የከረምቱ እንግዲህ እንትም ማለት የሆፈሹ እንግዲህ የወራፍቱ ማለት ነው ትልቁ ወራፍቱ ነው እንግዲህ ሁለት ወር ነው እንግዲህ ቀላል አይደለም ማለት ለወላችን ማለት ነው እንኳን ስለ ህፃኖች ነውና ለኛ ለተላልቆች ራሱ በጣም ከባድ ነው ልጆችን ማለት ነው ማታ ላይ ሲዞሩ ያድራሉ ቀን ላይ ዝም ይላናቸው ይተኛሉ ምግብ ማስቡም ራሱ ምንም አይሉም ይሄን ነገር ማለት ነው በጣም እንትን ማለት አለብን ማዝናናት አለብን ልጆችን ሰዓት ጊዜ መስጠት አለብን አይገበኛል ስራ መስራት አለበት ማህበራዊ ሁኔታ አለ ተቀልህኛን ማህበራዊ እንትን ማለት ነው ብዙ ነገሮች አሉ ለሰዎች አሉ ድግሶች አሉ ነገር ግን ማለት ነው ጎን ለጎን ለምሳሌ ድግሶችን እንደምና ካሄዳቸው ሁሉ የልጆችንም ከልጆቹ ማለት ነው ትኩረት ማድረግ አለብን ለሰዎችን አቋጥረን ማለት ነው የከሌ ከሌ እንትን ማሙቶ የለ ምናምን ተብሎ እስከ ከሃይፋ እስከ በርሸባ እስከ ኢላት እስከ እንደዚህ ድረስ እስከምንሄደው ማለት ነው እንደሱም እንደምንሄደው ሁሉ ለነሱ ትኩረቱን ለመስጠት አለብን መውጣት አለብን ከልጆቻችን ጋር ልጆቻችን ማቅረብ አለብን ስለዚህ ሰጠኝ
1: ግልጽ ነው በጣም እናመሰግናለን ጊዜው ገደበን ሰላም ይመልስሽ ወይዘሮ ምታመ በጣም እናመሰግናለን መልካም ቀን
2: ከልብ አመሰግናለሁ
1: ቻው መልካም ቀን ተከበራችሁ አድማጮቻችን የእስራኤል አየር ኃይል ከአንድ ሰዓት በፊት በዮርዳኖስ ድንበር አካባቢ አንድ ድሮንን መጥቶ መጣሉን አስታውቋል ያለው ሁኔታ ተከታትለን ቀን አቀርባለን በተረፈ ለፕሮግራማችን መሳካት ለተባበሩን ራሚ ፊሊክስ የቴክኒክ ባለሙያችን ነው ራም ብራንድስ ዶክተር ሰለሞን ዘሮ ምንታመር እናመሰግናለን ቀን አንድ ሰዓት ደግሞ እንደገና እንገናኛለን በያላችሁበት መልካም ጊዜ እንመኛለን እዚህ ስቱዲዮ አስተናግድኳችሁ ሰጠኝ ዘመነ ነኝ መልካም ቀን ነው

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩዳሌት በአብ ታፍሺን ፔይዋብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 28 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 21 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የጤና ፕሮግራማችን እናቀርባለን። ከዶክተር ጋር ቃለ ምልልስ እናካሂዳለን። ከዛም ደግሞ በሚቀረን ጊዜ ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርዕስተ ዜና፣ ፕሬዝዳንት ኢስሐቅ ሄርጾግ የመገናኛ ታሮችን መጉዳት ዲሞክራሲና ነጻውን ፕሬስ መጉዳት መሆኑን ገለጹ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ዛሬ ምሽት 6 ሰዓት ላይ ተገናኝተው በተለያዩ ጉዳዮች ይወያያሉ። በአሃድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት እስራኤል እስካሁን ኢራንን የኒውክሌርና ሚሳኤል ቅድመ አፈራረስ አለመቻሏን ገለጹ። አሜሪካና ኢራን በአደራዳሪ ሀገራት አማካይነት ውይይት እያካሄዱ እንደሆነ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዝዳንት ሄርጾግ የመገናኛ ታሮችን መጉዳት ዲሞክራሲንና ነጻውን ፕሬስ መጉዳት መሆኑን ገለጹ። በቴል አቪቭ ከተማ የሚገኘው የ12ኛው ቴሌቪዥን ጣቢያ መግቢያ በር ያልታወቁ ሰዎች ጉዳት አድርሰውበታል። እንዲሁም በመጨረሻ አንድ ሰው ይሞታል የሚል የዛቻ ደብዳቤ ማስቀምጧል። ፕሬዝዳንት ሄርጾግ ይህን ክስተት ምክንያት በማድረግ ከፖሊስ ዋና አዛዥ ዳኒ ሌቪ ጋር መወያየታቸውን ከገለጹ በኋላ በማስፈራራትና ሰዎችን ድምጻቸውን እንዳሰሙ የሚደረገውን ጥረት በጸጥታ ማለፍ የለብንም፣ በመገናኛው ታሮች ላይ ጉዳት ማድረስ በሚዲያና ፕሬስ ነጻነት ላይ ጥቃት ማድረስ ነው፣ ለዚህ ተጠያቂ የሆኑ አካላት በፍጥነት ሕግ ፊት ሊቀርቡ ይገባል ብለዋል ፕሬዝዳንት ሄርጾግ። የእስራኤል ፖሊስ ጠቅላይ አዛዥ ዳኒ ሌቪ በበኩላቸው ድርጊቱን በመጥፎ የሚመለከቱት መሆኑን ገልጸው በሁኔታው አስቸኳይ ውይይት እናካሄዳለን ብለዋል። በቴል አቪቭ የሚገኘው 12ኛው ቴሌቪዥን ጣቢያ በርን ማንነታቸው ያልታወቁ ሰዎች በአንድ ወር ውስጥ 2 ጊዜ ጉዳት አድርሰውበታል። የሐሬጽ ጋዜጣን በርም በተመሳሳይ ሁኔታ ጉዳት ማድረሳቸው ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ዛሬ ምሽት 6 ሰዓት ላይ ተገናኝተው በተለያዩ ጉዳዮች ይወያያሉ ተባለ። ጠቅላይ ሚኒስትሩ ወደ አሜሪካ ሄዱት ትላንት ሲሆን ባሳለፍነው ሌሊት ዋሽንግተን መድረሳቸው ይታወቃል። በእስራኤል ሰዓት አቆጣጠር ዛሬ ምሽት 6 ሰዓት ላይ ከፕሬዝዳንት ትራምፕ ጋር ተገናኝተው በተለያዩ ርዕሰ ጉዳዮች ይመክራሉ ተብሎ ይጠበቃል። በተለይ የኢራን ጉዳይ ትኩረት የሚሰጠው ነው ተብሏል። ኢራን በማኮሽ ተራራ ስር የሰራቻቸውን የኒውክሌር ተቋማት በተመለከተ ናታንያሁ ለትራምፕ መረጃዎችን ያቀርባሉ ተብሎ የሚጠበቅ መሆኑን የኒውዮርክ ታይምስ ጋዜጣ ዘግቧል። እንዲሁም አሜሪካ ለቱርክ ልትሸጥ ባሰበቻቸው F-35 በተሰኙት ተዋጊ አውሮፕላኖችና በሳውዲ አረቢያ ጉዳይም ከትራምፕ ጋር የሚመክሩ መሆኑን የሲኤንኤን ቴሌቪዥን ጣቢያ ዘግቧል። እስራኤል ጦሯን ከሊባኖስ፣ ሶሪያ እና ጋዛ እንድታስወጣ የአሜሪካ መንግስት እየጠየቀ ያለውንም ጠቅላይ ሚኒስትር ናታንያሁ ይቃወማሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከፕሬዝዳንት ትራምፕ ጋር ተገናኝተው በተለያዩ ጉዳዮች ከተወያዩ በኋላ ከሁለት ሳምንታት በፊት ሕይወታቸው ካለፈው የአሜሪካው ሴናተር ሊንድሲ ግራም የቀብር ስነስርዓት ይካፈላሉ ተብሎ ይጠበቃል። የምጣኔ ሀብት ሚኒስትር ኒር ባርካት ጠቅላይ ሚኒስትር ናታንያሁ ከፕሬዝዳንት ትራምፕ ጋር የሚያካሄዱት ውይይት ስኬታማ ይሆናል የሚል እምነት ያላቸው መሆኑን ገለጹ። ሚኒስትር ኒር ባርካት ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የእኛ ፍላጎት ግልጽ ነው። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም። ሚሳኤል የመገንባት አቅማቸውን ማፈራረስ ይገባል። ከሂዝበላ ድርጅት ጋር ያላቸውን ግንኙነት ማቋረጥና እርዳታ ማድረጉን ማቆም አለባቸው ብለዋል። ترامپ የሆርሙዝን የባህር ወሽመጥ ማስከፈትና የነዳጅ ዋጋን መቀነስ እንደሚፈልጉ ተባለው ሚኒስትር ኒር ባርካት ሲመልሱ ሁለቱንም አጣምሮ መጓዝ ይችላል እኔ እንደማስበው ጥቅሞችን በማስከበር ረገድ እንደ ጠቅላይ ሚኒስትር ናታኒው አይነት ሰው ያለ አይመስለኝም ብለዋል ሚኒስትር ኒር ባርካት። ፕሬዝዳንት ሄርጾግ በዚህ አመት ለእስራኤል ሀገርና ህብረተሰብ ልዩ አስተዋጽኦ ላበረከቱ አካላት የሚሰጡትን ሽልማት ይፋ አደረጉ። ሽልማቱን ከሚቀበሉ አካላት መካከል ተዋናይት ዮኒያ አልኪን ኬሸት፣ ፕሮፌሰሮች ሁሳም ሃይክ፣ ሙሊ ላሃድ፣ ሐፍሲባ ሊፍቺዝ፣ ዮሲ ለሸም እና ኦሬል ሪክማን ይገኙበታል። እንዲሁም በሽብር ጥቃት የተጎዱ ዜጎችን ተንከባካቢ ድርጅት ሊቀመንበር ኤቢ ሞዘስ፣ የማህበራዊ ጉዳዮች ተንቀሳቃሽ ዚቫ መኮንን፣ የህግ ጠበቃ ሞሼ ኔሲም፣ ራብ ሃይም ሰንበቱና ሙዚቀኛ ይሁዳ አዳር ይገኙበታል። ፕሬዝዳንት ሄርጾግ ለሽልማት የተመረጡትን አካላት ለዚህ በመብቃታቸው እንኳን ደስ አላችሁ ካሉ በኋላ ታሪኮቻችሁ እንደሚያመለክቱት የእስራኤልን ማህበረሰብ እሴት የሚያሳይ ኃላፊነትን መወጣትና የጋራ ትብብርን የሚገልጹ ናቸው ብለዋል። በአያኻድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት እስራኤል እስካሁን የኢራንን የኒውክለርና ሚሳይል እቅድ ማፈራረስ አለመቻሏን ገለጹ። ናፍታሊ ቤኔት እንዳሉት እስራኤል እስካሁን በወሰደችው ወታደራዊ እርምጃ በኢራን ላይ ማምጣት የፈለገችው ለውጥ ማምጣት እንዳልቻለች ገልጸው የኢራንን መንግስት ለመጣል ወታደራዊ ኃይል ብቻ በቂ አይደለም፣ የኢራንን የኒውክለርና ሚሳይል እቅድ ለመጉዳት እንዲሁም ለሽብርተኞች የምታደርገውን እርዳታ ለማስቀረት እኔ በነደፍኩት እቅድ መሰረት መጀመሪያ ማዳከም ይገባል፣ ብዙ ኃይል ሳሰማሩ በዲፕሎማሲያዊ አካሄድ በመጣኔ ሀብትና የሳይበር እንቅስቃሴዎች እርምጃ መውሰድ ይቻላል ብለዋል ናፍታሊ ቤኔት። በመከላከያ ሰራዊቱ ለመዝመት የማይፈልጉ የሃሬዲ ማህበረሰብ ወጣቶች በፖሊስ ቁጥጥር ስር እንዳይውሉ የሚያደርገውን ህግ በተመለከተ የቀረበውን ይግባኝ የከፍተኛው ፍርድ ቤት ዛሬ በችሎት እየተመለከተው ነው። በአጋጽ ይግባኙን 9 ዳኞች በተገኙበት እየተመለከተው ይገኛል ተብሏል። የክኔሴት ወኪል የህግ ጠበቃ ኢላን ብራት የፓርላማው ህግ አማካሪ ዋና ድርሻ ህጉን ከጥቃት መከላከል ነው፣ ይሁን እንጂ ህጉ የተደነገገው ከመሰረታዊ ህጎችና የክኔሴት ህግና ደንብ በተቃራኒው ነው ብሏል። የመንግስት ህግ አማካሪ ወኪል ጠበቃ አናር አልማን በበኩላቸው ህጉ ድቅና ጉዳት አድራሽ ነው፣ በህግ አንጻር ሲታይም ትክክለኛ ቁመና የለውም፣ ህጉ መሬት ላይ ሲወርድ ልዩነት ይፈጥራል ብለዋል። አሜሪካና ኢራን በአደራዳሪ ሀገራት አማካይነት ውይይት እያካሄዱ እንደሆነ ተገለጸ። ኢራን የሆርሙዝን የባህር ወሽመጥ ለመዝጋት መወሰኗን ተከትሎ አሜሪካ በኢራን ላይ ለተከታታይ 14 ሌሊቶች ጥቃት ስትፈጽም ከቆየች በኋላ አደራዳሪ ሀገራት ሁለቱን ሀገራት ለማቀራረብ ባደረጉት ጥረት አማካይነት ወደ ድርድር ለመመለስ ፍላጎት አሳይተዋል መባሉንና በአሜሪካና ኢራን መካከልም ባለፉት 3-4 ቀናት ጥቃት መቆሙ ተገልጿል። ኢራን ከአሜሪካ ጋር ተቀራርባ ለመወያየት ፍላጎት እንዳላትም ፕሬዝዳንት ትራምፕ ገልጿል። ሌላ ድል በመስጠትም ችግሩን በዲፕሎማሲያዊ መንገድ እንፈታዋለን ብለዋል ትራምፕ። ካልሆነ ግን ወደ ጦርነቱ መመለሳችን አይቀሬ ነው ብለዋል ትራምፕ። ሁለቱ ሀገራት በቀጥታ ተገናኝተው እየተወያዩ ባይሆንም በፓኪስታንና ካታር አማካይነት መልእክቶችን እየተለዋወጡ መሆኑ ተገልጿል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቅል ከ4 ሳንቲም ሲመነዘር አንድ ዩሮ በ3 ሸቅል ከ46 አጉሮት ተለውጧል። የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ለዜናው እናመሰግናለን። ወደ ሚቀጥለው ዝግጅት ለማለፍ ሙዚቃ

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። የመጀመሪያው እንግዲህ የጠቅላይ ሚኒስትሩ ጉብኝት ነው። እንግዲህ ከናታኒዮ ጋር ዛሬ ምሽት 6 ሰዓት ላይ ከትራምፕ ጋር ዛሬ ምሽት 6 ሰዓት ላይ ይገናኛሉ ተብሎ ይጠበቃልና ወርቅነሽ ጉዳይ እንዴት ነው?
3: አዎ፣ ጠቅላይ ሚኒስትሩ እንግዲህ ዛሬ ነው ከትራምፕ ጋር የሚገናኙት። ምንም እንኳን ከዚህ በፊት እንደሚገናኙ የታወቀ ቢሆንም ግን እንደገና ቀጠሮ ለማስያዝ ያው በጣም ረዥም የሆነ ክርክር እንደነበረ ተገልጿል። አጭር ጊዜ እንደሚገናኙ ነው የተነገረው። ከእሳቸው በፊት የዩክሬኑን ፕሬዚዳንት ዘለንስኪን ተቀብለው ያስተናግዳሉ ተብሏል ዶናልድ ትራምፕ። ከዛ በኋላ ነው ጠቅላይ ሚኒስትሩ ከትራምፕ ጋር የሚገናኙት። እንግዲህ ተገናኝተው የሚወያዩባቸው ዋና ዋና ርዕሰ ጉዳዮች ስለ ኢራን፣ ቱርክና ሳውዲ አረቢያ መሆኑ ተገልጿል። ያው ከኢራን የኒውክሌር ጦር መሳሪያ ግንባታውንና እዚህ በፊት ያብላላችሁን የኡራኒየም ክምችት በሚመለከት ጠቅላይ ሚኒስትሩ መረጃ ለትራምፕ ይሰጣሉ ተብሎ ይጠበቃል። የተገኘ አዳዲስ መረጃዎችን በዚህ ዙሪያ፣ ሌላው አሜሪካ ለቱርክ ትሸጣለች ተብሎ የሚጠበቀውን F-35 የተሰኘ ዘመናዊ የጦር አውሮፕላን በሚመለከት ናታኒያሁ ከትራምፕ ጋር ይወያያሉ ተብሏል። ሌላው ደግሞ ሰሞኑን ያው እንደምናስታውሰው በአሜሪካና በሳውዲ አረቢያ መካከል ለሳውዲ አረቢያ ለልማት አላማ የሚውል የኒውክሌር ኃይል እንዲኖራት ተስማምተዋል ተብሏል። በዚህ ዙሪያም ይወያያሉ ተብሏል። እንደምናስታውሰው ለሳውዲ አረቢያ ይህ የኒውክሌር ኃይል እንዲኖራት ጥያቄውን ስታቀርብ ለአሜሪካ ከዚህ በፊት ሳውዲ አረቢያ ከእስራኤል ጋር መደበኛውን የዲፕሎማሲ ግንኙነት ላይ የምትደርስ ከሆነ ስምምነት ላይ ከደረሱ አሜሪካም እንደምታስብበትና ልትፈቅድ እንደምትችል ሲነገር እንሰማ ነበር። አሁን ግን ይሄ በዚህ አማራጭ ሳይሆን አሜሪካ እንግዲህ ከራሷ ከሳውዲ አረቢያ ጋር ባላት ጥቅም ያው እስራኤልን ግምት ውስጥ ሳታስገባ እንደተስማሙ ነው የሚታወቀው። በዚህ ዙሪያ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከትራምፕ ጋር ይወያያሉ ተብሎ ይጠበቃል። ከዛ በኋላ ከሁለት ሳምንታት በፊት ከዚህ ዓለም በድንገት ሕይወታቸው ካለፈው በሞት ከተለዩት የሴናተር ሊንድዜ ግርሃም ቀብር ስነ ስርዓት ጠቅላይ ሚኒስትሩ ይሳተፋሉ ተብሎ ይጠበቃል። እንግዲህ ከዚህ ጋር ተያይዘው አሜሪካና ኢራንም በቀጥታም ባይሆን ውይይት እያካሄዱ ነው ይባላል። በተለይ አሜሪካ ከኦማን ጋር እየተወያየች እንደሆነ ይነገራል። ከዚህ በፊት የሚታወቁ አደራዳሪ ሀገራት አሉ። በቀጥታ ባይሆንም እንግዲህ ይህ ነገር እንዳለ ይነገራል። በኢራን በኩል ብዙም እያመኑበት አይደለም። አሜሪካ በተከታታይ በኢራን ላይ በምታደርሳቸው የተለያዩ ጊዜ ጥቃት እንደምናስታውሰው ሌሊት ሌሊት በተከታታይ ጥቃት ታደርሳለች። ሰሞኑን ቡሽካር የሚባለው የባህር ወደብ የኢራን በጥቃቱ ምክንያት ከአገልግሎት ውጭ መሆኑ ታውቋል። እንደዛ እንደሆነ ነው እንግዲህ መረጃዎች የሚጠቁሙት። በዚህ ዙሪያ የሚሰሩ ሌሎችም የመንግስት ሰራተኞች 350 የሚሆኑ የኢራን የመንግስት ሰራተኞች በአሜሪካ ጥቃት በቅርብ ጊዜ እንደተገደሉ መረጃዎች ይጠቁማሉ። ሌላው የኢራን የተፈጥሮ ጋዝ ክምችቷ ወይም የምታወጣው መጠንም በጣም በጣም በጣም በእጅጉ እየቀነሰ መሆኑ በአሜሪካ ጥቃት ምክንያት እየተገለጸ ነው። እንግዲህ በኢራን ላይ የኢኮኖሚ ድቀት እየደረሰ እንደሆነ እንግዲህ ከኢራን በሚወጡ መረጃዎች ማየት እየተቻለ ነው። ይሄን ይመስላል። ሰጠኝ፣ አንተ የምጨምረው ነገር?
2: ዋናው እንግዲህ ጠቅላይ ሚኒስትር ናታንያሁ እንግዲህ ከትራምፕ ጋር ሲገናኙ በኢራን ላይ የሚፈለገው ነገር አለ፣ በሁለት ሶስት ነገሮች። በተለይ ደግሞ የኒውክሌር እቅዱ እንዴት ነው አሜሪካ ብቻዋን ወይም ደግሞ ከእስራኤል ጋር በትብብር ልታስቀረው የምትችለው የሚለው ዋናው ጥያቄ ነው። የባሊስቲክ ሚሳይሎች ጉዳይም ሲነሳ ነበረ፣ ለሂዝበላና ሀማስ የምታግዝበት ሁኔታም እንዲቆም የሚሉትን ነገሮች እንዴት ሊያስቆሙ ይችላሉ የሚለው ነው። ይህ ውጤት የሚያመጣ ከሆነ ጥሩ ነው፣ ካልሆነ ግን ዞሮ ዞሮ ለእስራኤል ያው ትልቅ የደህንነት ፈተና ነው ሊሆን የሚችል ለወደፊት። ጥሩ ነው ግንኙነቱ። እንግዲህ ትራምፕና ናታንያሁ በጣም ብዙ ጊዜ ስምንት ጊዜ ያክል ማለት ነው የሚገናኙበት ሁኔታ በጣም ትራምፕ ከተሾሙ በኋላ ለሁለተኛ ጊዜ ስልጣን ከያዙ በኋላ በጣም ብዙ ጊዜ ያገኙት ባለስልጣን ጠቅላይ ሚኒስትር ናታንያሁ ነው የሚሆኑ። ይሄ ጥሩ ነው። የሁለቱ መሪዎች ግንኙነትም በጣም ጥሩ ነው። ግን ውጤት ማምጣት መቻል አለበት። አሁን በወታደራዊ አቅም የኢራንን የኒኩሌር ተቋማት እና የሚሳይል ተቋማትም ለማውደም የተደረገው ጥረት ሙሉ በሙሉ እንዳልተሳካ እያየን ነው። እንግዲህ ወይ ሌላ ጦርነት ወይም ጠበቅ ያለ ዲፕሎማሲያዊ ሂደት የሚያስፈልገው ነው። ሌላው ደግሞ እንደተገለጸው ትራምፕ ወይም የትራምፕ አስተዳደር እስራኤል ከሊባኖስም ከሶሪያም ከጋዛም እንድትወጣ የሚፈልጉበት ሁኔታ ስላለ ይህንም ይቃወማሉ ተብሎ ነው የሚጠበቅ። እናየዋለን እንግዲህ ከግንኙነቱ በኋላ ምን ደረሱ የሚለውን ምናየው ነው።
3: እንግዲህ ትራምፕ እንዴት ይቀበሉታል ነው። ናታንያሁም እንዳልከው የተለያዩ መረጃዎች እንዳላቸው ነው የሚነገረው። ትራምፕ እንደ ከዚህ በፊቱ የሚቀበሉት ከሆነ በሰላም ጥሩ ነው እናያለን። ሌላው የሀገራችን የፖለቲካ ጉዳይ ነው። ትናንትም የሊኩድ ፓርቲ የፓርቲው የውስጥ ምርጫ አካሄዶ ነበር። አሁንም እንግዲህ ብዙ ነገሮች አሉ፣ ውዝግብም አለ በተለያዩ ፖለቲካ ፓርቲዎች መካከል። መቼም ከምርጫው በፊት የሚጠበቅ ቢሆንም የተካረረ ሁኔታም እየታየ ነው። እንደው እንዴት ነው ያለው ሁኔታ በአጠቃላይ ሰጠኝ?
2: አዎ እንግዲህ በዚህ በተለይ ጠቅላይ ሚኒስትር ናታንያሁ ያው የሊኩድ ፓርቲ መሪ ናቸው። በዚህ ለውጥ እንዲሆን ይፈልጉ ነበረ፣ በተለይ ስምንት ሰዎችን ለማስገባት። ይሄ ደግሞ በዚህ በአባላቱ ድምፅ አሰጣጥ ትላንት ጸድቆላቸዋል። ለእሳቸው ትልቅ ውጤት ነው ማለት ይቻላል። ምክንያቱም አንዳንድ ነባር አባላት እኛንም ቦታው ይገፋብናል በፖለቲካ አካሄድ። እርግጥ ስምንት ሰዎች ሲገቡ በመጀመሪያዎቹ ቦታዎች አካባቢ ከአንድ እስከ አስር ከአስር እስከ ሀያ ከሀያ እስከ ሰላሳ ባሉት ቦታዎች ሲገቡ ሌሎች ወደ ቁጥራቸው ወደኋላ ሊመለስ የሚችልበት ሁኔታ ስላለ ነው ስጋታቸው። ለእነሱ ትክክል ነው ማለት ይቻላል። ይህ እንግዲህ አባላቱ ግን ፈቅደዋል። በዛ አማካይነት ጠቅላይ ሚኒስትር ናታንያሁ ስምንቱን የሚያስገቡበት ሁኔታ እንዳለ ነው። ሌላው እንግዲህ በምርጫው ላይ ደግሞ ወደፊት ማለት ነው ችግር ይፈጥራሉ የኢራን ተላላኪዎች፣ ኢራን በማህበራዊ መገናኛ አውታሮችም እንዲሁም ደግሞ ገንዘብ እየላከች በምርጫው ላይ ጉዳት ታደርሳለች የሚለው ሁኔታም ትላንትና በክኔሴቱ ውይይት ነበረበት እና የደህንነት ጥበቃ አካላት በዚህ በምርጫው ዙሪያ የተጭበረበሩ ነገሮች እንዳይኖሩ መስራት አለባቸው ነው የተባለ። ሌሎች ፓርቲዎችም ያው የሚያካሄዱትን በምርጫው ዝግጁነታቸውን ለማጠናከር ጥረት እያደረጉ ነው። እንግዲህ የምርጫ ዋዜማ ስለሆነ ብዙ ነገሮች ሊባሉ ይችላሉ። እንግዲህ በፖለቲካ አካሄድ ያለ ነው እና ነገሮችን ሰከን አድርጎ ማየት የሚያስፈልግበት ጊዜ ላይ ነን ማለት ይቻላል። ወርግነሽ፣
3: ያው አስቸጋሪ ነው ፖለቲካ በዚህ ዙሪያ። እንግዲህ እንዳልከው በሊኩድ ፓርቲ በኩል የጠቅላይ ሚኒስትሩ ጥያቄ ትናንት የፓርቲው አባላት በሰጡት ድምፅ ያው ተቀብለውታል፣ ተቀባይነትን አግኝቷል። ስምንት አዳዲስ አባላትን እሳቸው በሚፈልጉት ቁጥር እንግዲህ እስከ ሰላሳ ባለው ነው የተባለ። እስካሁን በየመጀመሪያው አስር ሶስት፣ በሚቀጥለው ሶስት እያደረጉ እንደዛ ያደርጋሉ፣ ስምንቱም ይገባል ሉ ተብሏል። ተቀብሎታል ፓርቲው። ሌላው እንደገና ፓርቲው የቋሚ የፓርቲው አባላት በቅርቡ ያው በየአካባቢያቸው ፕራይሜሪስ ቅድመ ምርጫ እንዲያካሄዱም ፓርቲው ወስኗል። በጣም በተቀራረበ ድምጽ ነው ግን በአብላጫ ድምጽ ያውን ምርጫው እንዲካሄድ ቢወሰንም 1679 ደግፈውታል፣ 1673 ያው እንግዲህ ተቃውመውታል። በጣም የስድስት ልዩነት ነው ያለው መካከል። የፓርቲው አባላት እንደገና ያው ቅድመ ምርጫ ያካሄዳሉ ተብሏል። የተለያዩ ጥያቄዎችም እየተነሱ ነው እንዳልከው። ግን በሁሉም የፖለቲካ ፓርቲ የተለያዩ ዝግቦች አሉ፣ ሰከን ብሎ መመልከት ያስፈልጋል። አዎ መልካም ነገር ነው የሆነ ያለው ጉዳይ። ሌላ እርሰ ጉዳይ የለንም?
2: አለን እንግዲህ ያው ሰሞኑን እየሰማናቸው ያሉ አንዳንድ ነገሮች አሉ። በተለይ ከዮርዳኖስ ጋር እስራኤል በምትዋሰንበት አካባቢ ድሮኖች ተተኮሱ የሚሉ ነገሮች ትላንትም ሰምተናል። በጣም አሳሳቢ እንደሆነ ይነገራል። በሌላ በኩል ደግሞ ከአሁን በፊት ሙከራ የተደረገበት ኦሬታን የተሰኘው በጨረር የሚሰራው አሁንም ሙከራ እየተደረገበት ጥሩ ውጤት እያመጣ ነው ይባላል እና ምናልባት ለወደፊት እንደዚህ አይነት ችግሮችን የሚፈታበት ሁኔታ ይኖራል ወይ?
3: በጣም ያው የተሻሻለ ለውጥ አድርጓል ይህ መሳሪያ ነው የሚባለው። በቅርብ ጊዜ እስራኤል ሰራሽ ነው እንደምናውቀው። ያው ወደ እስራኤል መከላከያ ስርዓት የገባ ነው እንዳልከው በቅርቡ ጊዜ የተለያዩ ድሮን ያለ ነው መንጠራቸው ያለ ሰው የሚበሩ አውሮፕላኖችን ሮኬቶችን ሚሳኤሎችንም ሁሉንም ማክሸፍ እንደተቻለና ኪፓት ባርዜን ሊያግዝ እንደውም ከዛም በላይ ከኪፓት ባርዜል በላይ የሆነ ኃይል ያለው እስራኤል የሰራቸው መከላከያ መሳሪያ እንደሆነ እየተነገረ ነው። በተለይ ያለ ሰው የሚበሩ አውሮፕላኖች በቀላሉ በአካባቢያችን እንዳልከው ከተለያየ አቅጣጫ ይተኮሳሉ። እንግዲህ ጥሩ ነው እስራኤል እንደው የተለያየ ዘመናዊ መከላከያ ባይኖራት ኖሮ እንደ አለባት ዛቻ ከባድ ነበር። እንግዲህ መሳሪያም ደግሞ ብዙ የማክሸፍ ችሎታው ከፍተኛ እንደሆነ እየተነገረ ነው። እንዳልከው በጨረር ነው በብርሃን አማካኝነት ነው የሚያከሽፈው። ያለ ድምጽ መሆኑ ነው እንግዲህ በብርሃን ከሆነ ድምጽ የለም ሲከሽፍ ምን ሰማው የሚሳኤሉ ድምጽ የለም በዚህ በጨረር ሲከሽፍና ውጤታማ እንደሆነ እየተነገረ ነው።
2: አዎ እነዚህ ማዝላት ካትባ ሚሏቸው በጥቅሉኛ እንደው ድሮን ይያልን ምንጠራቸው አስቸጋሪ ናቸው። እነሱን የሚያክሽፍ ከተቻለ ጥሩ ነው። ግን ችግሩ ምንድነው? ይሄ በእስራኤል በኩል ቢሰራም ጠላት ደግሞ ራሱን አዘጋጅቶ የሚመጣበት መንገድ ሌላ ነውና ባለፈው በሰሜን በነበረው ጦርነት አይተናልና ጠላት ትንንሽ ድሮኖችን በመላክ ያደረሰውን ጉዳትና እነሱስ ምን እየሰሩ ነው የሚለው የሚታሰብበት ነው። ለማንኛውም ግን ይሄ ጥሩ ነው። በዋጋም ረገድ በጣም ቅናሽ ነው። ሚሳይሎችን ሮኬቶችን መተኮሱ ብዙ ሚሊዮን ዶላር የሚያስከፍል ነው። ይህ ግን በጨረር መሆኑ ደግሞ ከዋጋ አንጻር ጥሩ ነው ይባላል። እንግዲህ ስኬታማ ይሁን በአራቱም አቅጣጫ እንደው ዲፕሎማሲያዊ መንገዶች ነው ሰላም የሚያመጡ እንጂ ጦር መሳሪያ መብዛቱ እስካሁን እያየ ነው በዛም በዚህም ችግር ነው የሚያመጣ። ለማንኛውም ግን እስራኤል ራሷን ማዘጋጀቷ ጥሩ ነው እንላለን። መልካም ወደሚቀጥለው ዝግጅት ለመተላለፍ እንግዲህ ሙዚቃ እናመሰግናለን።
3: ሙዚቃ

0: ሰጠኝ ስርጭታችን እንደቀጠለ ነው። እንግዲህ ወደ ሳምንታዊ የጤና ፕሮግራማችን ነው ምናልፈው። ሙያዊ ማብራሪያ የሚሰጡን ደግሞ ዶክተር ዳንኤል ረዳይ ናቸው። ዶክተር ዳንኤል ረዳይ በክላሊት ኩባት ወሊም ወይም ክሊኒክ ልዩ ቤተሰብ ሐኪም ናቸው። በሄብሩ ዩኒቨርሲቲ ያስተምራሉ። እንግዲህ የተለያየ ኃላፊነት ይኖራቸዋል። የጤና ጣቢያም ኃላፊ ናቸው። በክላሊት ስልክ መስመራችን ላይ ናቸው። ዶክተር ዳንኤል ረዳይ ጤና ይስጥልን፣ እንደምን አሉ?
1: ጤና ይስጥልኝ ወርቅነሽ፣ ጤና ይስጥልኝ ሰጠኝ አድማጮች፣
0: እናመሰግናለን። እንግዲህ ዶክተር ስለ ትብብሮትን በጣም ነው የምናመሰግነው። ዛሬ በማህበረሰባችን ዘንድ ጎልተው ከሚታዩ አደገኛ ህመሞች በሽታ ወይም ህመም እንግዲህ እንዴት እንደሚባል እርሶ ይነግሩናል፣ አንዱ የደም ግፊት ነው። እንደው በዚህ ዙሪያ ብንወያይ ብለን ነው። ስለ ትብብሮ በጣም እናመሰግናለን። ይህ ችግር እንዴት ነው የሚከሰተው? ደም ግፊት
1: የደም ግፊት እንግዲህ ምክንያቱ ባይታወቅም አብዛኛውን ጊዜ በሕክምና ነገር ግን በእድሜያቸው በገፉ ሰዎች ላይ አብዛኛውን ጊዜ ከ60 ዓመት በላይ በሆኑ ሰዎች ላይ በብዛት የሚታይ በሽታ ነው። ይህ በሽታ ከሌሎች በሽታዎች ለየት የሚያደርገው ካልተለካ የደም ግፊት በመለኪያ ካልተለካ ሰውየው ምንም ላይሰማው ይችላል እና ምንም የበሽታ ምልክት የለውም። ጤናማ የሆነ ይመስለዋል ሰውየው እና ስለዚህ አብዛኛውን ጊዜ በኩፓት ሆሊም ሰዎች በአመት አንድ ጊዜ ወደ ሮፌ ምሽባካ በመሄድ ወደ ነርሷ በመግባት የደም ግፊት መለካት፣ የደም ምርመራ ማድረግ አለ። በደም ግፊት መለኪያ አለ፣ ራሱን የደም ግፊት የሚለካ መለኪያ አለ። በዛ ነው የሚታወቀው እና እንደዛ ነው የሚገኘው አብዛኛውን ጊዜ። በእርግጥ የደም ግፊት በጣም ከፍተኛ በሚሆንበት ጊዜ ሰውየው በእርግጥ የሚሰማው ነገር ሊኖር ይችላል። ራስ ሊያመው ይችላል፣ ራስ ማዞር፣ የተለያዩ እንደዚህ በጣም ከፍተኛ ከሆነም ከዛም በላይ ነገሮች ሊከሰቱ ይችላሉ። ነገር ግን በመለካት ነው እና እንደዚህ ያለ ልማድ ሊኖረን ይገባል። በዚህ አይነት መንገድ ነው በሽታው የሚገኘው።
2: ዶክተር፣ በመፍትሄው ማለትም እንግዲህ ማወቅ እንዴት እንደምንችል ነው የጠቆምከው። አንዴ አንቱ አንዴ አንተ እንላለን፣ ይቅርታ እንጠይቃለን። እንግዲህ ከቅርበት አንጻር አንተ ነው የምንል፣ ይቅርታ ይደረግልን። አሁን ምንድን ነው ለደም ግፊት መንስኤ ነው የሚባል ችግሬው እንግዲህ ከመድረሱ በፊት በምን መልኩ ነው ልንከላከለው የምንችል? አንድ ሰው የደም ግፊት አለበት ሲባል በምንድን ነው ሊመጣበት የሚችለው?
1: ምክንያቱ በእርግጥ በአጠቃላይ እንደው ለምን ይሄ በደም ስራችን ውስጥ ያለው ግፊቱ ወይም ለሀጾ ከፍተኛ የሚሆንበት ምክንያቱ በትክክል ባይታወቅም ግን አንዳንድ ነገሮች ግልጽ ናቸው። ለምሳሌ ጥሬጨው መብላት የደም ግፊትን ሊያመጣ እንደሚችል ይሄ የተረጋገጠ ነገር ነው። ሌላው ደግሞ ያልተመጣጠነ ውፍረት፣ የሰውነት ክብደት መጨመር፣ ውፍረት የደም ግፊትን ይጨምራል፣ እንዲጨምር ያደርገው እና የደም ግፊት እንዲያውም እንዲመጣ ያደርገዋል። ስፖርት ማድረግ የማያደርጉ ሰዎች ስፖርት አለማድረግ ወይም ደግሞ ተቀምጦ የሚውሉ ሰዎች አብዛኛዎቻችን እንደዚ ያለ ህይወት አለን። ተቀምጦ በቃ እንቅስቃሴ አለማድረግ፣ እነዚህ ሶስት ነገሮች መንስኤ ናቸው ብለን ብንልም በቂ አይደለም። ግን ይሄ ነው በአጠቃላይ የሰውነት እንቅስቃሴ ማድረግ የደም ግፊትን ሊከላከል ይችላል። ተመጣጣኝ የሆነ ክብደት እንዲኖረን እና ውፍረት ውስጥ እንዳንገባ ማድረግ፣ ይሄም ሌላ ነው። ሌላው ደግሞ ጥሬጨው አለመብላት በብዛት
2: ስኳር እና ጣፋጭ ነገር የበዛበትስ?
1: ስኳር እና ጣፋጭ ነገሮች፣ እነዚህ ነገሮች ወደ ውፍረት የሚያመሩ ነገሮች ናቸው። አብዛኛውን ጊዜ ከስኳር ጋር የተያያዙ ሊሆኑ ይችላሉ። ነገር ግን በቀጥተኛ ከደም ግፊት ጋር ግንኙነት የለውም። እነዚህ ሶስት ነገሮች ናቸው እንግዲህ እንደው አንድ ሰው ልከላከል ካለ እነዚህንን ክብደቱን ከተቆጣጠረ፣ ሰውነት እንቅስቃሴ ስፖርት የሚባል ነገር በህይወቱ ይሄ የህይወት ለውጥ ነው። እንዲህ አንድ ቀን የአንድ ሳምንት ጉዳይ ሳይሆን ሰው በቃ እኔ እንካሁን በኋላ ሰውነት እንቅስቃሴ አዘውትሬ በየጊዜው አደርጋለሁ ብሎ ማለት እና ማድረግ እነዚህ ነገሮች ናቸው እንግዲህ መከራከል የሚችሉ።
0: እንደው የአልኮል መጠጥስ እንዴት ነው እዚህ ጋር ተያይዞ? መጠጥም እንግዲህ በሽታው ከተከሰተ በኋላ የሚሆን በፊት አላውቅም፣ የአልኮል መጠጥም በጤና ላይ ተጽዕኖ እንዳለው ይታወቃል። በደም ግፊት ላይ ያለው ተጽዕኖ ምንድን ነው? ምን ይመስላል?
2: አዎ፣ እንደውም ወርቅነሽ ከጠየቀችው አንጻር እኔ የምጨምረው አንዳንድ ጊዜ በህብረተሰባችን ቀዩ ነው አረንጓዴው ጥሩ ነው የሚባል ነገር አለና ይህስ እንደው ምን ያክል ትክክል ነው በህክምና?
1: እውነቱን ለመናገር አልኮል መጠጣት ለጤና በተለይ በብዛት የሚጠጡ ሰዎች አዘውትረው የሚጠጡ ሰዎች ለጤና ጥሩ እንዳልሆነ ግልጽ ነው። ነገር ግን በቀጥታ የተገናኘ ከደም ግፊት ምክንያት ሊሆን የሚችል ነገር አይደለም። ያ ማለት ግን አልኮል ሌላ ነገሮችን ጉበትን ይጎዳል እናውቃለን። እንደገና ከዛ አልፎ ደግሞ ከአልኮል ጋር የተሳሰረ ህይወት ደግሞ የለመዱ ሰዎች አሉ እና እነዚህ ነገሮች በተለይ ለጉበት በጣም ጎጂ ነው።
0: በነገራችን ላይ የዘርም ሲባል እንሰማለን ደም ግፊትም እንዳሉት መቼም ባኗኗር ባመጋገብ መከላከል ቢቻልም ደግሞ ከዘር ጋር ተያይዞስ እንዴት ነው ያለው ተጽዕኖ?
1: እንደውም አንደኛው ነገር እሱ ነው፣ በዘር የሚተላለፍ ነው። አብዛኛውን ጊዜ አባት ወይም እናት ደም ግፊት ካላቸው ልጆች ሁልጊዜ መመርመር እየሄዱ የደም ግፊት ስንት ነው ብሎ ትክክል መሆኑን ማረጋገጥ፣ ይሄ በጣም አስፈላጊ ነገር ነው። ይሄም አንዱ መከላከያ ነው። ምክንያቱም በጊዜ ከተገኘ በጊዜ ሕክምና ከተሰጠ የደም ግፊት የሚያመጣቸው መዘዞች አሉ፣ ምናልባት እንገባባቸው እንችላለን። ለዛ ነው ያን ለመከላከል ስንል ነው የደም ግፊትንም ቶሎ ማግኘት ያለብን። ምክንያቱም አንዳንድ ጊዜ ሰዎች ሄደው የማይመረመሩ ከሆኑ ያ የደም ግፊት ሳይታወቅ ለብዙ ጊዜ ከሰውየው ጋር እንደዚህ ከፍተኛ ሆኖ ቆይቶ የሚያመጣው መዘዝ አለ። አካለ ስንኩል መሆን አለ፣ ኩላሊትን ይጎዳል፣ አይንን ይጎዳል፣ እንደገና ደግሞ ልብንም ደግሞ ይጎዳል። እነዚህ ጭንቅላት፣ ልብ፣ ኩላሊትና አይን እነዚህ ናቸው እንግዲህ የሚጎዱ የደም ግፊት የሚጎዳቸው አካባቢዎች። ስለዚህ መመርመርና በጊዜ የደም ግፊቱ ከተገኘና ሕክምና ከተሰጠው እነዚህ ነገሮች እነዚህ ጉዳቶች ወደ ሰውየው እንዳይመጡ ማድረግ ይቻላል። ለዛ ነው የምንነጋገርበት ምክንያት።
2: በጣም ጥሩ። ደም ግፊት እንግዲህ በፊት ደም ብዛት እያልን ስንጠራው የነበረው ችግር መሰለኝ የጤና ችግር አይደለም። ደም ብዛት ያው ደም ግፊት ነው አይደል ዶክተር?
1: ይባላል። ነገር ግን አንድ ነገር ማወቅ እዚህ ላይ ግልጽ ማድረግ እፈልጋለሁ። አንድ ነገር የደም ግፊቱ ነው ከፍተኛ የሆነው። አንዳንድ እኔ
2: ብዛት የሚባለው ምንድን ነው?
1: የደም ብዛት እንጠቀምበታለን በአማርኛ የደም ብዛት ብለን፣ ያ ማለታችን ግን የደም ግፊት ከፍተኛ ነው ማለታችን ነው። ብዙ ደም ስላለን አይደለም። እኔ ትዝ ይለኛል አንድ ሀበሻ የደም ግፊት አለበት ብዬ ምክንያት ከሰጠሁት በኋላ እና መጥቶ እንዴት ነው ዶክተር የደም ግፊት አለ ትለኛለህ። እኔ እኮ በየሳምንቱ እኮ የማወጣው ደም በጣም ራሱን እየበጣ ማለት ነው እና እንዴት ይህን ያህል ደም እያወጣ እንዴት የደም ግፊት አለ ትለኛለህ ምናምን አለኝ እና ገረመኝ በጣም። ለምን? የደም ብዛት ስለሚባል ብዙ ደም ያለው መስሎት ነው ሰውየው። እና የደም ግፊት ማለት ግፊቱ ነው እንጂ ኃይለኛ የሆነ ብዙ ደም ስላለ አይደለም። ያ ራሱን የቻለ ፖሊሲቴሚያ የሚባል የብዙ ደም የማምረት ችግር፣ እሱ ሌላ፣ እሱ ለራሱን የቻለ ሌላ በሽታ ነው። በአማርኛ የደም ብዛት የሚለው አጠቃቀም ግፊቱን ለመግለጽ የሚጠቀሙበት ቋንቋ ነው እንጂ ብዙ ደም ስላለን አይደለም።
2: ከዚህ ጋር በተያያዘ ደም ብዛት የሚባለው ደግሞ ደም ማነስ አለ፣ ልዩነቱ ምንድን ነው?
1: ይሄ ደግሞ ደም ብዛት አሁን ቅድም እንዳልኩ ደም ብዛት የሚባለው ብዙ ደም ማምረት ሲሆን፣ ደም ማነስ ደግሞ አንዳንድ ሰዎች ትንሽ ማለት የማምረት ደም ትንሽ ደም ያላቸው ወይም ደግሞ በቂ ደም የሌላቸው በቂ ደም የማያመርቱ ወይም ደግሞ ሄሞግሎቢን የሚባለው የደም ምርመራ አነስተኛ በሚሆንበት ጊዜ ማለት ነው። አብዛኛውን ጊዜ ሴቶች ላይ ይከሰታል። የወር አበባ በጣም ደም የሚፈሳቸው ሰዎች በዛ ምክንያት ደም ማነስ ሊከሰትባቸው ይችላል። ይሄ ከደም ግፊት ጋር ምንም ግንኙነት የለውም። ደም መብዛትና ማነስ እነዚህ ራሳቸው ራሱን የቻለ ሁለት የተለያዩ ከደም ግፊት ጋር የማይገናኙ በሽታዎች ናቸው። ስለዚህ እንግልጽ ማድረግ ያስፈልጋል። ብዙ ሰዎች እንዳይምታታባቸው ከቃላቶች አጠቃቀማችን የተነሳ በአማርኛ ማለት ነው።
0: ደማነስ፣ አሁን ደማነስ ያለበት ሰው በተለያየ ምክንያት ደማነስ ይኖራል ብለሃል ዶክተር። እንግዲህ ከወሊድ በኋላ የሚከሰታል እንዲህ አይነት ነገር፣ በተለይ በሴቶች ጎልቶ ሊታይ ይችል ይሆናል። ደማነስ ያለበት ሰው ደም ግፊት ሊይዘው ይችላል፣ ሊኖርበት ይችላል።
1: ምንም ግንኙነት የለውም። ነገር ግን አሁን ሁለት ነገር ነው። የደም ግፊት ግንኙነት የለውም እነዚህ ነገሮች። የደም ግፊት ከፍተኛ የደም ግፊት ብለን እንጠራዋለን። እሱ በአማርኛ የደም ብዛት ብሎ ይሉታል። ግን
0: ደም ፍላትም እንደውም ቃሉን እንጃ እንጂ ግልጽ የሆነ ሆነ አይታወቅም። ደም ፍላት ሲሉትም ይሰማል።
2: ደም ፍላት እንላለን ስንናገር
0: ይሄ መናደድ ነው። እንደው ግን ደም ፍላት አለበት፣ ደም ፍላቱ ተነስቶ የሚባል ገጠር በሀገር ቤት ይባላል።
1: አጠቃቀሙ እንደዛ። ነገር ግን ሌላ ምን አለ መሰለሽ፣ ከደም ግፊት ከፍተኛ የደም ግፊት የዚህ ተቃራኒ ደግሞ ዝቅተኛ የደም ግፊት ብለን ደግሞ ልንለው እንችላለን። እሱም አለ። አብዛኛውን ጊዜ ግን እሱ አይደለም በብዛት። እሱ ራሱን የቻለ በተለያየ ምክንያት ሊከሰት የሚችል ውሃ ካለመጠጣት፣ ከድርቀት ወይም ደግሞ ብዙ ደም ከመፍሰስ ይሄ አላድ ግፊቱ ሊቀንስ ይችላል። ግን ይሄ ራሱን የቻለ በአንዳንድ ሁኔታዎች የሚከሰት ነገር ነው እንጂ የደም ግፊት ግን ምንም ሰውየው ብዙ ደም ሳያመርት ምን ሳይል ግፊቱ ውጥረቱ እንበለው በደም ስራችን ውስጥ ያለው ውጥረቱ በሚጨመር ይሄ ነው እንግዲህ የደም ግፊት ብለን የምንጠራው።
2: አንዳንድ ጊዜ የሰውነት ሁኔታችን አይተን ሰው ስለወፈረ ደም ብዛት ይኖረዋል፣ ስለቀጠነ ላይኖረው ይችላል የምንለውስ ትክክል ነው ወይ? ቅድም እንዳልከው ዶክተር፣ በምርመራ ብቻ ነው ማረጋገጥ የሚችለው ይህ ጉዳይ ወይስ በሰውነት ሁኔታም መገመት ወይም ማወቅ ይቻላል?
1: እንደዚሁ ልናስብ እንችላለን። ወፍራም ሰው ሊኖረው ይችላል ብሎ መጠርጠሩ መልካም ነው። ቀጭን ሰውም ላይኖረኝ ይችላል ብሎ ማለቱም ትክክል ቢሆንም በአጠቃላይ እስካልተመረመረ ድረስ ይህንን ማወቅ አይቻልም። ስለዚህ እንደ ወፍራሞች ብቻ ናቸው አይደለም፣ ብዙ ቀጭን የሆኑ ሰዎች፣ ወፍራም ያልሆኑ ሰዎች የደም ግፊት አላቸው። እንደው ቅድም ስለጠየቀኝ እንደው መንስኤው ምን ሊሆን ይችላል በሚለው ነካሁት እንጂ አነሳሁት እንጂ አብዛኛውን ጊዜ ከእድሜ ጋር የተያያዘ በዘር የሚተላለፍ ምክንያቱ በትክክል የማይታወቅ በክኒን ብቻ ልንቆጣጠረው የምንችለው በሽታ ነው። ግፊቱን የሚያወርዱ መድኃኒቶች አሉ፣ የተለያዩ መድኃኒቶች በሮፌ ምሽፋሃ። ይሄ በሮፌ ምሽፋሃ ነው አብዛኛውን ጊዜ ኩፓት ሆሊም በምንሄድበት ጊዜ ሁልጊዜ ነርሷ ትመረምረናለች፣ እጅ አምጣ ትላለች። በዚህ አይነት ሁኔታ ነው እኛ በሽተኞችን የምናገኛቸው። ነርሷ ከፍ ብሎ በምታገኝበት ጊዜ ወደ ዶክተር አስገባዋለች። ወደ ነርስ ብንሄድም ትክክል ሆኖ ካልተገኘ ወደ ዶክተር በማስገባት ዶክተሩ ከዛ በኋላ ነገሩን እንደገና ደጋግሞ በመመርመር ምክንያቱም የደም ግፊት የአንድ ቀን ሁኔታ አይደለም፣ የሳምንት ሁኔታም አይደለም። አንዳንድ ጊዜ ሰው ሲበሳጭ ወይም ሲደነግጥ ምን ሲሉም የደም ግፊቱ ለጊዜው ከፍ ሊል ይችላል። ደጋግሞ ካልተመረመረና ቋሚ መሆኑ እስካልተረጋገጠ ድረስ እንደው በቀላሉ ወዲያው መድኃኒት አይሰጥም። የደም ግፊት ከፍተኛ የደም ግፊት ሰውየው ካለበት ሁልጊዜ የደም ግፊቱ ከፍተኛ ሆኖ ይገኛል። ቁጥሮችም ደግሞ ለማወቅ የሚፈልግ ሰው ካለ 140 ወይም 90 ሁለት ቁጥሮች ነው ያሉ። ከነዚህ ቁጥሮች በላይ መሆን አለበት በተደጋጋሚ። እንዲያውም አብዛኛውን ጊዜ አንዳንድ ጊዜ ወደ እኔ ሲመጡ የሚደነግጡ ሰዎች አሉ። ስለዚህ እኔ የምላቸው ምንድን ነው፣ ቤታችሁ ሂዱ፣ ትንሽ ረፍ በሉ። የቤታችሁ ባላችሁበት ሰዎች አብዛኛውን ጊዜ በቤታቸው የተረጋጉ ናቸው። ስለዚህ እዛው ለክታችሁ ቁጥሩን ጽፋችሁ በደንብ 3-4 ቀን እንውላቸዋለን እና ያን ጊዜ በደንብ ሁሉ ጊዜ ከፍተኛው ነው ከተገኘ ያ በዛ ተረጋገጠ ማለት ነው። መድኃኒት ወደ ማንሳትና የአንዳንድ የህይወት ለውጦች ካስፈለጉ ጨው መቀነስ፣ ስፖርት ማድረግ፣ የሰውነት ክብደት መቀነስ፣ እነዚህ ነገሮችም እንዲያደርግ በመጨመር በክትትል ያው ከእነዚህ ቅድም ካልኩት ቁጥር 140 እና 90 በታች እስኪሆን ድረስ መድኃኒቱን ቀስ በቀስ በመጨመር በክትትል በሂደት እንቆጣጠረዋለን ማለት ነው። የደም ግፊት ያላቸው ሰዎች ደግሞ አንድ ጊዜ መድኃኒት ከተቀበሉ በኋላ ከጊዜ በኋላ እቤት መለካት ያስፈልጋል። ይሄ አይነት ልማድ ሊኖረን ያስፈልጋል። አንድ ጊዜ የደም ግፊት ሰው አለብ ከተባለ መለኪያውን ገዝቶ በኩባት ሆሊ ቤቱ ነው መለካት ያለበትና ስንት ነው ቁጥሩ ብሎ ከነርስ ጋር በመነጋገር ይሁን እንደነገርኩት ከ140 እና ከ90 በታች መሆኑን ቤቱ ማረጋገጥ አለበት። መድኃኒት እየወሰደ አሁንም በቁጥጥር ስር ካልሆነ ተጨማሪ ሁለተኛ መድኃኒት ያስፈልግ ይችላል፣ ሶስተኛ መድኃኒት ያስፈልግ ይችላል። ስለዚህ ቁጥሮቹን በመጻፍ ወደ ሐኪም ወደ ሮፌ ምሽፋካ በመሄድ ለሮፌ ምሽፋካ ይሄው አንድ ሳምንት ለክቻለሁ ቁጥሮቹ እንደዚህ ናቸው። እንዲያውም በአመት አንድ ጊዜ እኔ ልቀላቸዋለሁ እኔም በሽተኞች እየለካችሁ በአመት አንድ ጊዜ አትረክቡኝ እስቲ።
0: ያ በየቀኑ ነው የሚለኩት? በየቀኑ ለክተው ያመቱ ነው?
1: በየቀኑ ለአንድ ሳምንት ይለኩና በቤታቸው ቁጥሩን ለሐኪሙ በሚያሳዩበት ጊዜ እሱም ይለካቸዋል። በእርግጥ ከዛ
0: ሲሄዱ
1: ነገር ግን ቤት ያለውና እሱም ይለካው አንድ ሲሆን ሁኔታው ይገባዋል።
0: አዎ እዚህ ላይ ዶክተር አሁን መድኃኒት የሚወስዱ ሰዎች የደም ግፊት ያው እንግዲህ መድኃኒት ከታዘዘላቸው በኋላ ማቋረጥ ይችላል ወይ? ለውጥ ሲኖር አንዳንድ ሰዎች እንዲሁ በድንገት አሁንስ ቀንሷል ትቶኛል ብለው ያቋርጡና ችግር ሲፈጠርም እንሰማለን መድኃኒቱን አቋርጣ እንዲሆነ ሲባልና እንደው ምን ተመክራለህ መድኃኒት የሚወስዱ ሰዎች?
1: በጣም አንድ ሰው የደም ግፊት አለብህ ብሎ ከተነገረው በኋላ አብዛኛውን ጊዜ ከብዙ ምርመራ በኋላ ሐኪም መድኃኒት ከጀመረ በኋላ ማቋረጥ አያስፈልግም፣ የተከለከለም ነው። ምክንያቱም ቁጥሮችን እኮ ሰውየው ራሱ ማየት ይችላል። ከ140 እና ከ90 በታች ነው። በእርግጥ ሰው መድኃኒት እየወሰደ መድኃኒቱ ሊበዛበት ይችል ይሆናል። ያንም በምርመራ ነው የሚያገኘው። ለምሳሌ አንድ ሰው መድኃኒት እየወሰደ መድኃኒቱ እድሜ ልክ ነው የሚወሰደው። መጠኑ እንግዲህ በጣም ዝቅ እንዲል ደግሞ አንፈልግም። መድኃኒቶች ያን ሁኔታም ሊያመጡ ይችላሉ። ስለዚህ እቤት ሁሉም ልምድ ሊኖረን ይገባል። በተወሰነ ጊዜ በኋላ
2: ሁሉም ነገር ከመለካት እናንተ ጋር በመመካከር ከሐኪሞች ጋር ቢሆን ጥሩ ነው። አንድ አድማጭ የጠየቀን ጥያቄ አለ። አረቂ መጠጣት ችግር ይፈጥራል ወይ? አሁን እየተለመደ የመጣ ነገር ነው ያለናልና ይህና እንደው ለማጠቃለያ እንደ አጣዳፊ ሆኖ ከደማነስና ከደም ግፊት የትኛው ነው ቶሎ ችግር ሊያደርስ የሚችለው? ሁለቶች እንደውም ለማጠቃለያ
1: አልኮል መጠጣት ለደም ግፊት መጨመር ምክንያት ሊሆን ይችላል የደም ግፊት ያለበት ሰው ማለት ነው። ነገር ግን የደም ግፊት ያለበት ሰው አረቂ ሳይሆን ወይን ወይም ግማሽ ብርጭቆ ቢራም ሆነ ትንሽ አልኮሆል ማንኛውም መጠጣት ለልብ ጥሩ እንደሆነ በሕክምና የታወቀ ነው። ነገር ግን ከባድ አልኮሎችን መጠጣት በተለይ ደግሞ አዘውትሮ መጠጣት ለተለያየ አላደል ስሜታዊ ነገሮችን እንትን ለማድረግ ይሄ ለጤና ለደም ግፊትም በአጠቃላይም ቅድም እንደጠቀስኩት ለጉበትም ጠቃሚ አይደለም።
2: መጨረሻ የትኛው ነው ደም ብዛትና ደም ማነስ እንደው ትንሽ ቶሎ ችግር የሚፈጥረው?
1: የደም ግፊት ከፍተኛ የደም ግፊት ያው የሚያመጣቸው ችግሮች አሉ ብለናል ቅድም። ጥያቄ ግልጽ ከሆነልኝ ማለት ነው። የደም ግፊት ከፍተኛ በሚሆንበት ለምንድን ነው የምናክመው? ለምሳሌ ሰውየው አያመው ምንድን አንድ ሰው እንደዚህ ብሎ ጠይቆኛል።

0: የኩላሊት ችግር እዛ አልፎ ደግሞ የዲያሊዛ የሚባል ነገር አለ እንደምታውቀው ኩላሊት ስራ በሚያቆምበት ጊዜ የሚደረግ ህክምና ነው። በጣም ውስብስብ ነገር ነው፣ መታወርም አለ። እና ስለዚህ እነዚህን ነገሮች በማሰብ ነው እንግዲህ የደም ግፊቴ እንዴት ነው? መድኃኒቱ ያስፈልገኛል ወይ? መድኃኒቱን ወስዳለሁ በቁጥጥር ስር ነው ወይ ብሎ በሐኪም ስር በመሆን ሐኪማቸው ጋር በመነጋገር የቤትም ደግሞ ሰዎች ኃላፊነት ወስደው በመለካትና ሁኔታውን ምክንያቱም ማንመጣ ከሆነ ወደ ሐኪምና ማንመረመር ከሆነ እኛም ደግሞ ቤት ማንለካ ከሆነ መድኃኒት እየተወሰደም አንድ መድኃኒት እየተወሰደ ወይም ሁለት አሁንም በቁጥጥር ስር የማይሆንበት ሁኔታ አለ እና መድኃኒት እየወሰዱም እንዲህ ያሉ ነገሮች እንዳይከሰቱ ኃላፊነቱን ያ ዶክተር እጄ ነበር አንድ ጊዜ መድኃኒት ሰጠኛ ብሎ መተው ሳይሆን ክትትል በማድረግ ቁጥሮችን በማየት ከሐኪም ጋር መተነጋግሮ ሐኪሙ ያለንን በመስማት መድኃኒቱ ጥሩ ከሆነ የሚጨምር ከሆነ እሱ ይጨምራል። እኛ ግን ማሳወቅ አለብን። ምርመራውን እያደረግን ቤት መስጠት አለብን ለሐኪሙ።
1: በየጊዜው መከታተል አለብን ነው። ዶክተር በጣም ነው የምናመሰግን እንደሰጠህን ሙያዊ ማብራሪያ። መልካም ጊዜ እንመኝልሃለን፣ ለወደፊትም እንቀጥላለን። መልካም ቀን።
0: መልካም ቀን ለሁላችንም።
2: አመሰግናለሁ ዶክተር።
1: ሌላ አድማጭ አለን፣ አቶ ባበይ እንየው በስልክ መስመራችን ይገኛል። ጤና ይስጥልን አቶ ባበይ።
3: ጤና ይስጥልኝ የሬዲዮን አስተላላፊዎች እንዲሁም አድማጮች እንደምን አላችሁ?
1: እኛ ደህና ነን። እንግዲህ ያው ምርጫው እየደረሰ ነው። ከህብረተሰቡ ጋር ያለው ሁኔታ እንግዲህ ዜጎች ደግሞ መብታቸውን መጠቀም አለባቸው ይባላል እና እንደው የኛ ህብረተሰብም በምርጫው ሰፊ ተሳትፎ ነው የሚያደርግ። ምንም እንኳን ድምፁ ወደ ብዙ ፓርቲዎች ሄደ ቢባልም እንደው በመጪው ምርጫ ህብረተሰቡ ምን ማድረግ አለበት ብለህ ታስባለህ? እንደው በአጠቃላይ መልኩ
3: እኔ በአጠቃላይ ያው ስለሚመጣው ምርጫ መናገር የምፈልገው ለህብረተሰቡ የፈለገውን ወጥቶ እንዲመርጥ ነው። እንግዲህ አንድ ሰው ከኔን ምረጥ ብሎ ማዘዝ ስለማይቻል የፈለገውን መምረጥ ይችላል። ተቀምጦ እንዲህ አይ ከሌህን አረገኝም ከሌሌን አይረዳኝም ከምንለው መርጠን አረዳንም ብንል ይሻላል። ሁለተኛው ደግሞ እኔ ያልኩህን ነነነን ሳት መርጥ ቀረህ ብሎ ጥላቻ ማሳደር፣ ይሄን ጥላቻ ወደ ውጭ አድርገን የፖለቲካ ጉዳዩን መጠቀም ያስፈልገናል እንጂ በሌላ በሚወዳደሩት ዘመድም ይሁን ዘመድም አይሁን እኔ የገደፍኩትን ሳትገድፍ ቀረህ ተብሎ በዚህ ጥላቻ ሊደረግ አይገባውም። ይሄን ከሌሎች አካል መልመድ ያስፈልገናል። ብዙ ጊዜያችን ነው። ይሄንን ማስተካከል ይገባናል። በእኛ ህብረተሰብ ላይ እኔ የፈለኩትን ሳይመርጥ ቀረ ብሎ ጥላቻ የሚያሳድሩ ሰዎች አሉ። ያንን ወደ ኋላ መተው ነው። ምርጫው ሲያበቃ እኛ እኮ ሌላ ሰዎች ነን። ስለዚህ ያን ነገር ማድረግ ያለብን የምንፈልገውን ወጠን መምረጥ አለብን። አልመረጥን መብታችንን ተጠቀምንበት ማለት አይደለም። መምረጥ ያስፈልገናል። መብታችን እንድንጠብቅ
2: የመምረጥ መብት ጥሩ ነው። ያለ ዘረኝነት ጫና ሳይኖረው ሁሉም ሰው እኩል የመምረጥ መብት አለው። ይሄን ደግሞ መጠቀም ግድ ይላል። እንዳልከው እንዲያረጉኝ ሳንል የሚሰጠን ሙሉ መብት ነው የመምረጥ መብትና፣ እንደው በእኛ ማህበረሰብ ግን ጥላቻ እየፈጠረ ነው ያልከው መማር አለብን። እውነት ነው። የሚገርም ነው። ምርጫ እኮ ሚስጥር ነው። ሚስጥራዊ ነው። ሚስጥራዊ ሁኔታ ነው የሚመረጠው። የመረጠውን እንዴት አውቀው ነው የሚጣላው? ያኔ መከረን የመረጥኩ አንተን አልመረጥኩም እያለ እየነገረው ነው ወይስ እንዴት ሊያውቅ ይችላል?
3: አይደለም እንግዲህ ምንድን ነው በቃላት ይነጋገራሉ። ከሌ ይሄ ጥሩ አይደለም፣ አሁን ለምን ብለህ ይሄን ትላለህ፣ ለምን ገና ሲገባ እንካ ብሎ ይሰጠዋል። ያን የካልፒውን መግለጫ አዝ ከውጭ ያንን ሲሰጠው ነው
2: ያስቀጣ ይችላል። ታውቃለህ፣ ይሄ ግልጽ ድርጊት ነው።
3: ይሄ ለምን ከዚያ ሳይገቡ በውጭ ነው የሚሰጠው በተደብቆ ይሄንን ምናምን ይለዋል። ጋም በመነጋገርም ደግሞ በውጭ ሳምንት ሁለት ሳምንት ሲሆን ደግሞ የመነጋገር ኃይል አላቸው፣ ይነጋገራሉ በውጭ ከሌ እኔን ብሎ ቅስቀሳ የሚያደርግ ሰው አለ በውጭ። ለምን እኔ እሱን አልመርጥም፣ እሱ ደግሞ ለእኔ ምን ነው፣ እሷ ደግሞ ለምን ናት? ይሄ ሁላ ነገር ይመጣል። ላማ በቃል ዛቻ እንዳንገባ ነው። በቃል
1: የኛ ነገር እዚህም እንኳን እዚህ ሆነን በኢትዮጵያ ፖለቲካ ስንጣላ ነበረ እና በጣም ችግሩ ሰፊ ነው።

0: አለ።
1: እና ዲሞክራሲ ሲባል አንተ የፈለግከውን ትደግፋለህ፣ የሚፈለግኩትን ደግፋለሁ ወይም እቃወማለሁ። ከዛ ውጭ በሆነ መንገድ ግን አንተ አንዱን ፓርቲ ስለመረጥክ እኔ ያኛውን ስላልመረጥኩ መቀያየም የሚያስፈልግ መስሎ አይታየኝም። በክኔሴት የምናየው የተመረጠ አካል በሙሉ ያንን አካል የሚያገለግል ነው እና እዚህ ላይ ትንሽ ሰፋ አድርገን ነገሮችን ማየትና ወደ ጥላቻም መግባት የለብንም። ከአሁኑ ይልቅ ተዘጋጅቶ ማን ነው የሚጠቅመን ለህዝቡ? ብዙ የሚነሱ ጥያቄዎች አሉ፣ በተንጠልጠል ያሉ ነገሮች አሉ። እነዛን ሊመለሱ የሚችሉት በየት በኩል ነው የሚለውን አቅጣጫ ማስቀመጥ ነው ያለበት ህብረተሰቡ፣ እንጂ መጣላት የሚያስፈልገን መስሎ አይታየኝም።
0: አሁን እኛ ብዙ ተወዳዳሪዎች አሉ በእኛ ህብረተሰብ፣ ሰዎች ትንሾች ነን፣ ተወዳዳሪዎች ግን ተሰዎች በልጠናል። እና ያንን መወዳደሩ ጥሩ ነው፣ ግን እያንዳንዱ እኔን የምረጠኝ ብለው ቅስቀሳ የሚያደርጉ ሰዎች ቢናገሩ ለምን እነሱ ስለሚመረጡ ነው። እኛ ግለሰቦች ግና ምረጡነን ብለን የማንን ወዳደር ሰዎች ጥላቻ ማሳደር ራስ በራሳችን አያስፈልገንም ነው ጥያቄው። ስለዚህ እነዚያ የሚወዳደሩ ሰዎች ግና እያንዳንዳቸው የተወሰነ ምሽባህ አላቸው። ያ ምሽባውን ይስባል ከሌ የዚያንን ነው የሚያንጸባርቅ፣ የዚያኛውን አያንጸባርቅም። ይሄ ምንድን ነው የሚለው ማ እሱ ደግሞ ምን ሰርቶ ወይ እሷ ደግሞ ምን ሰርታ፣ በጋራ ላይ የቃል መገጫጨት ይመጣል ነው አባባሌ እኔ የምወስደው። እንኳን ከዚህ ቀርቶ እንዳልከው ኢትዮጵያ ውስጥ እኔ ብዙ ሰዎች አይቻለሁ መመረጥ በማንችልበት ሀገር ከሌ እንደዚህ ነው ይሄን ነው እያልን የምንነጋገር ሰዎች አለን። ይህ ሁሉ አይደለም፣ በቲክቶክ የለ በመገናኛ አውታሮች የሚነጋገሩት እንሰማለን። ያን አይደለም እንኳን ሌላ እኔ አሁን ወደ ሌላ ርዕስ መግባት አልፈለግኩም እንጂ እኛ የምንናገረው ቃላት በጣም እኔ የሚዘገንን ነገር አለ። በአንድ ሰው አፍ ላይ ስንት አይነት ቃላት እንደሚነገር እኛ ትልቆች ሰዎች ነን፣ ግን የምንናገራቸውን ነገሮች የተናገርናቸውን መልሰን የምንክድ ሰዎች አለን። ለእነዚያ ግን እግዚአብሔር ምሕረቱን ያወርድላቸው ነው የምለው። እኔ በእውነት በሚናገሩት ቃላት ምሕረቱን ያወርድላቸው። ሌላ መናገርም አልችልም። ላማ ርዕሱ ስላልሆነ መነጋገር አልችልም በዚያ ጉዳይ። በአንድ ሰው ምላስ ምን ያህል ቃል እንደሚወጣ በጣም ያስገርማል። በጣም የሚያስገርም ሁኔታ ነው። እኔ በነበርኩበት በሰማሁት ነው የምናገር ነው። ባልሰማሁት ነገር መናገር አልችልም። በሰማሁት እና ባየሁት ሁኔታ ግን አዝናለሁ በጣም የት ደረጃ ላይ እንዳለ ነው። እንዲህ አይነት ነገር በእኛ ህብረተሰብ ላይ ተናግሮ የመካድን የሚያመጣ ስለሆነ አስቀድመን ይሄን ነገር እንጠንቀቅበት። ፖለቲከኞች ደግሞ እንመረጣለን የሚሉ ሰዎች በየአካባቢው እየሄዱ ህብረተሰቡን ሰብስበው ሀሳብ ማቅረብ ይፈለግባቸዋል። ያ ካልሆነ
2: እንኳን አያደርጉም ማለት አይቻልም። አሁን ያው ያደርጋሉ ባይባሉም ተወዳዳሪዎች ይህን ያደርጋሉ። መቼም ያው ድምፅ ስለሚያስፈልጋቸው የህዝቡ ድምፅ ህዝቡ ላይ ነው። ህዝቡ ግን አንድ ቢሆን ብዙ ተወዳዳሪ ካለም እንዳልከው አንዳንዴ እንዲሁ ድምፁ ተበትኖ ከንቱ ከሚቀረው የተወሰነ ሰው መግባት እንዲችል መመካከር ቢኖር መልካም ነው። አንድ አይነት ዓላማ ያላቸው ሰዎች እድሉን ለአንዱ እየሰጡ እኔ ደግፈሃለሁ በሚቀጥለው እንደዚህ ቦታ ቢያገኝ አንዱ በክነሴት ቢገባ ያን ተወዳዳሪ ሊያስገባው ይችላል፣ በሌላ የስራ ዘርፍ እንዲያግዘው
0: በዚህ በዚህ መልኩ ጉዳይ ማስገባት ይችል ነበር። የእኛ ችግራችን አንድ ነገር ልነግራችሁም ወደው ችግራችን መቼም ድሀ ሲናገር አህያ ይጮሃል የሚባል ተረት ነበር፣ አባቶቻችን የሚተሩት ተረት። እኛ ከሰዎች ከሰውነታችን ከቁጥራችን ትንሽነት ብዛታችን መዓት ነው የምንወዳደረው ሰዎች። ስለዚህ እኛው ሁላችን አንድ ላይማ ብንሆን ኑሮ ለዚህ ሁላ ደረጃ እንበቃም ነበረ። ግን አንድነት የምንሆንበት መንገድ ሊኖር አይችልም ነው። ለምን እያንዳንዳቸው የሚገቡበት ቦታው የተለያየ መፍለጋ ነው። ስለዚህ አንድ አካባቢ ሁነው ወይም ደግሞ በታላቁ በሊኩድም ልበል እኔ ይህን ማለት አልችልም፣ በሚፈለገው ሁነው ሙሎች ወይም ሁለቶች ከዚያኛው ሁለት ከዚያኛው ሁለት ሆነው ቢሆኑ ኑሮ የህዝቡ አንድነት ይፈጠር ነበረ። አሁን ግን በየተለያዩ ምክንያት ስለገቡ የኛ ሰው እንግዲህ ይሄን ያህል ድምጥ ያመጣል ብዬ አሁን ካስማ ለማውጣት እንኳን ብዙ ነገር ይጠበቅብናል። አንድ እንኳን ሆነን አሁን ካስማው ለማውጣት በዛም የሚያጠራጥር ነገር ነው። እንኳን ይሄን ያህል ሰው ልናስገባ ቀርቶ ማለት ነው። እና ያ ደግሞ እያንዳንዱ የሚወስደው ድምጥ በየቤተሰቡ በየገዳፊው መሄደው ድምጥ ዱር ይቀራል ወይ ለዛኛው መፍለጋ ሳይሆን ይቀራል ወይ ለዛኛው መፍለጋ ሳይሆን ይቀራል። እና ይሄ ከመሆኑ በፊት አራት አመት ሲቀመጡ ጥራት ማድረግ ነበረባቸው ነው ጥያቄዬ ነው። እነዚህ ተወዳዳሪዎች
2: ነው አንድ ላይ ከሆነ በቂ ሰው አለ በቂ ድምጽ አለ ህዝቡ አንድ ከሆነ እንኳን ማስገባት ይቻላል። ወደ ክነሴት የተወሰኑ ሰዎች
1: አይመርጡም ሰዎች ይኖራሉ እኮ ቁጥራችን ብቻ አይደለም ማየት ያለብን
2: እንዲመርጡስማ እንግዲህ
1: አይመርጡ ሰዎች ሊኖሩ ይችላሉና ለማንኛውም ግን ንቁ ተሳትፎ አድርጎም እዛም በዚህም ሆነ የተወሰነ የሚገቡበት ሁኔታ ቢኖር ጥሩ ነው። በተረፈ ግን
0: እግዚአብሔር እነሱ ጋር ይሁን እግዚአብሔር ይርዳቸው በሚወዳደሩበት ነው ይሄ ነው ዋናው።
1: ጥሩ ባክ
0: ዋናው ምን አለ መሰላችሁ እኛ ራሳችን እንኳን እኛ ራሳችን ባንድ ላይ ሆነን ሁላችንም አንደኛ ሁለተኛ ሶስተኛ ብለን ብንሄድ ለማስገባት እንችል ነበር። ሌላውን ቄናችን ወደ ሌላ ተተን ለህብረተሰቡ ጥቅም ሲባል አንድ መሆን ነበረብን።
2: ባባይ ልክነህ ብዙ የጋራ ማህበራዊ ችግሮች አሉብን። ጥሩ ነው እንግዲህ በዛ ላይ ነው መስራት ያለብን ለወደፊቱም። እናመሰግናለን ሰዓታችን ስለተጠናቀቀ ነው።
0: መልካም ቀን ይሁንላችሁ ለህዝብ እስራኤል ለእናንተም
2: እናመሰግናለን። መልካም
0: ባይ መልካም
2: እሺ ሰላሙን። እንግዲህ ስርጭታችን ተጠናቀቀ። ሰጠኝ ምሽት 7 ሰዓት ላይ እንደገና ከአድማጮች ጋር እንገናኛለን። ለቴክኒክ ባለሙያው ለራሚ ፌሊክስ ምስጋና ይድረሰው። አድማጮቻችንም እንዲሁ እናመሰግናለን።
1: ፕሮግራማችን ለተሳተፉትም እናመሰግናለን። መልካም ቀን እንመኛለን።
2: መልካም ቀን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ እብራን ዘመን አቆጣጠር ዮም ሽሊሺ ዩዳሌት በአፍ ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 28 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 21 ቀን 2018 ዓ.ም ተመረተ ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የባህልና ኪነጥበብ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። በአሜሪካ በዋይት ሃውስ ቤተ መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ ሰዓት ከፕሬዝዳንት ትራምፕ ጋር ተገናኝተው እየተወያዩ መሆኑ ተገለጸ። የመከላከያ ሚኒስትር እስራኤል ካጽ የአሜሪካ የጦር አውሮፕላኖች በኢራን ላይ ጥቃት የሚያደርሱት ከእስራኤል ወታደራዊ ካምፖች ተነስተው መሆኑን አስታወቁ። ባለፈው ዓመት ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ቤት የተደረገው ወጪ 2 ሚሊዮን ሸቀል እንደሚደርስ ተገለጸ። በጃፓን የመሬት መንቀጥቀጥ አደጋ ተከሰተ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በአሜሪካ በዋይት ሃውስ ቤተ መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዚዳንት ትራምፕ ተገናኝተው እየተወያዩ መሆኑ ተገለጸ። ትራምፕ ከዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጋር ተወያይተው ከጨረሱ በኋላ ነው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ውይይታቸውን እንደጀመሩ የተገለጸው። ትራምፕ ዛሬ በፎክስ ኒውስ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ኔታንያሁ በኢራን እየተካሄደ ስላለው እንቅስቃሴ እንዲነግሯቸው የማይፈልጉ መሆኑንና በሳተላይት የሚቀርጹ ዘመናዊ ካሜራዎች እንዳሏቸው፣ በኢራን ምድር እየተካሄደ ያለውን እንቅስቃሴም እንደሚያውቁ ገልጸዋል። የመከላከያ ሚኒስትር እስራኤል ካጽ በይሁዳና ሰማርያ አካባቢ የሚፈጠረውን ሽብርተኛነት ለመታገል ጥቃቱ ተጠናክሮ መቀጠል እንዳለበት እንቅስቃሴው ተጠናክሮ መቀጠል እንዳለበት ለመከላከያ ሰራዊቱ መመሪያ አስተላለፉ ተባለ። ካጽ እንቅስቃሴውን ለማጠናከርና ተጨማሪ የፍልስጤማውያን ስደተኞች መጠለያ ሰፈሮችን ለመቆጣጠር መዘጋጀት እንደሚያስፈልግ ለመከላከያ ሰራዊቱ ባስተላለፉት መመሪያ የገለጹ ሲሆን የቀድሞው አሌክሳንድሮኒና ምናሸ የተባሉት ወታደራዊ ክፍል አዛዥ የነበሩት ተጠባባቂ ኮሎኔል ሀዚ ናሃማ ሽብርተኛነትን ለመዋጋት የተሻለው እንቅስቃሴ ይሄ ነው በማለት የካጽን ሀሳብ መደገፋቸው ተገልጿል። በመጨረሻዎቹ ዓመታት በሰማሪያ ሰሜናዊ ክፍል 3 የፍልስጤማውያን ሰፈሮችን በመቆጣጠር የተወሰደው እርምጃ ሽብርተኛነትን ለመዋጋት ጥሩ አጋጣሚ መሆኑን ገልጸው በአካባቢው በነበሩ አዳዲስ ሰፈሮች አሸባሪዎች እየወጡ ሽብር ጥቃቶችን ያደርሱ ነበር። ሰፈሮችን መቆጣጠር ከተቻለ በኋላ ካለፉት ቅርብ ዓመታት ወዲህ ግን በቦታው ጸጥታ ነግሶ ነበር ብለዋል በካንረሽት ቤት ሬዲዮ በተደረገላቸው ቃለ መጠይቅ። በኢየሩሳሌም ከተማ የ4 ዓመት ህፃን የወይን ፍሬ ውጣ ያነቃት መሆኑ ተገለጸ። የማጌን ዳቪድ አዶም የህክምና እርዳታ ሰጪ የህክምና ቡድን የመጀመሪያ እርዳታ ካደረገላት በኋላ በከተማው ወደሚገኘው ሻረ ጽድቅ ሆስፒታል ለህክምና እርዳታ እንደወሰዳት ተገልጿል። ህፃኗ በከባድ ሁኔታ መጎዳቷን ከደረሰን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካጽ የአሜሪካ የጦር አውሮፕላኖች በኢራን ላይ ጥቃት የሚያደርሱት ከእስራኤል ወታደራዊ ካምፖች ተነስተው መሆኑን አስታወቁ። ካጽ ኢራናውያን የአሜሪካ አውሮፕላኖች ከዚህ እንደሚነሱ ያውቃሉ፣ ነገር ግን በእስራኤል ላይ ጥቃት አላደረሱም ብለዋል። ከኢራን ጋር የተጀመረው ውጊያ በስፋት ሲካሄድ በነበረበት ጊዜ የእስራኤል መከላከያ ሰራዊት ይህ ወሬ ይፋ እንዳይሆን ከልክሎ እንደነበር የሚታወስ መሆኑን ኢታይ ብሉመንታል ከላከው ዘገባ መረዳት ችለናል። ባለፈው ዓመት ለጠቅላይ ሚኒስትሩ ቤት የተደረገው ወጪ 2 ሚሊዮን ሸቀል እንደሚደርስ ተገለጸ። ለምግብ መግዣ የወጣው ገንዘብ 165 ሺህ ሸቀል ሲሆን በኪሳራ ለሚገኘው መኖሪያ ቤታቸው የግቢ አትክልት እንክብካቤ 100 ሺህ ሸቀል ይወጣ እንደሆነና 63 ሺህ ሸቀል ከወጪ ዝርዝር ላይ እንዳልተገለጸ ታውቋል። የወጪው ዝርዝር የተገለጸው የመረጃ ነጻነት እንቅስቃሴ ባቀረበው ጥያቄ መሰረት መሆኑን ከደረሰን ዘገባ መረዳት ችለናል። በጃፓን የመሬት መንቀጥቀጥ አደጋ ተከሰተ ተባለ። ኮማሞቶ በተባለችው ከተማ በአንድ የግብይት ማዕከል የተወሰኑ ሰዎች መሞታቸውን የአካባቢው ፖሊስ አስታውቋል። በጃፓን ዶቫዊ ክፍል በመትገኘው ኩዩሹ በተባለችው ደሴት በደረሰ ርዕደ መሬት እስካሁን በአስሮች የሚቆጠሩ ዜጎች መቁሰላቸውም ተዘግቧል። አደጋው 7.1 ሶላር ሄክታር የተለካ እንደነበረና በመሰረተ ልማቶች ላይም ጉዳት ማድረሱ ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካ ዶላር በ3 ሸቀል ከ06 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ48 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገ የሙቀቱ መጠን ይጨምራል። በባህር ዳርቻዎች አካባቢ ሞቃታማ እርጥበት አዘል አየር ይኖራል። ከሐሙስ እስከ ቅዳሜ በአብዛኛው የሀገራችን ክፍል በጣም እና ከባድ ሙቀት ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 32፣ በቴራቪቭ 31፣ በሃይፋ 30፣ በቤርሸባ 36፣ በኢላት እና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ስልክ መስመራችን ላይ ባልደረባችን ጥላሁን መልኬ ይገኛል። ወደ እሱ ነው የምናልፈው። ጥላሁን ጤና ይስጥልን፣ እንደምናመሸ።
3: ጤና ይስጥልን ወርቅነሽ። ሰላም ላንቺም አድማጮችን
2: እናመሰግናለን። ሰላም ነን። እንግዲህ አካባቢያችን እንዴት ነው? ሰላም ነው ወይ? ይሁዳና ሰማርያ አካባቢ ሰሞኑን ያው ነገሮቹ ትንሽ እንደተባባሱ ይነገራል። እንደው በይሁዳና ሰማርያ አካባቢ ያለው ሰላምስ እንዴት ነው ጥላሁን?
3: ማለት እስራኤል ምንም እንኳ በተለያዩ አቅጣጫዎች ጦርነት ላይ ብትገኝም ይበልጥ እያሳሰባት ያለው በይበልጥ በደህንነት ክፍሉ በመከላከያ ኃይሉ የይሁዳና ሰማርያ ተጨባጭ ሁኔታ ምናልባት አንድ ቀን ሊፈነዳና ከቁጥጥር ውጭ ሊሆን ይችላል የሚል ስጋት አለ። በእርግጥ ከትናንት በፊት የጀመረ አይደለም፣ ለዘመናት ማለት ነው። እንዲሁ ወደ ጎን ተብሎ የቆየ ሁኔታ ነው። አንገብጋቢነቱ እየታወቀ ግን እልባት አልተሰጠውም። በአንድ በኩል እዛ አካባቢ የሚኖሩት እንግዲህ ወደ 3 ሚሊዮን የሚጠጉ ፍልስጤማውያን ይወዱናል ማለቱ ይከብዳል። ተጎራብቶ ቢኖሩም ያው በጠላት አይን ነው የሚያዩት። አጋጣሚና አቅሙ ከተመቻቸላቸው በይሁዳ ጉዳት የማድረሱ ሁኔታ ያው ምንም ጥርጥር የለውም። ከዚህ የተነሳ የእስራኤል መከላከያ ማለት ነው እንደ አንዳንዴ የቸለተኝነቱ ወይም ደግሞ መጥፎ ነገር ሲከሰት የሽብር ፈጠራ ድርጊት ሲፈጸም እንዴት ነው መጠናዊ እርምጃ ይወስዳል እንጂ ሰፋ ያለ እርምጃ ሲወስድ አይታይም። ግን ውስጥ ለውስጥ በመከላከያ ኃይሉ ያለው ግንዛቤና ያለው መረጃ እንደሚጠቁመው ከሆነ በእያንዳንዱ ቤት ማለት ይቻላል የጦር መሳሪያ እንዳለ በነዚህ ፍልስጤማውያን እንግዲህ የሚነገርበት ሁኔታ አለ። ከቀላል መሳሪያ እስከ ይባሱ አሁን እንዲሁም አንዳንዶቹ እዛ አካባቢ ሌሎች እነን መሳሪያዎችም ሰንጆችን የማዘጋጀት ሁኔታ እና ይህን ነገር ደግሞ የእስራኤል መከላከያ ወይም እስራኤል አንድ ቀን ጦርነት እንኳን ባይሆን ግን ዘመቻ በሚል እንግዲህ ወደ ውስጥ በመግባት ቅድሚያ ለሽብር ፈጠራ ድርጊት እጃቸው ያሉበትና መሪዎች የሚባሉትን የመያዝ ሁኔታ ከዛም አልፎ ደግሞ ይህን የጦር መሳሪያ የመሰብሰቡ ሁኔታ በእስራኤል በኩል ይነገራል። ግን አንድም ቀን ሲሰራ አይታይም። ስለዚህ እስራኤል መከላከያ ማለት ስጋቱ ቢኖርም ያው ምንም ግን አልፎ አልፎ ሽብር ፈጠራ ድርጊት ይከሰታል ወርቅነሽ፣ ያንን ከዛ ጋር በተያያዘ ወንጀሉን የፈጸመውን የመያዝ እና ሌላም አልፎ አልፎ በግድያ ድርጊት ማለት እነዚህ ፍልስጤማውያን በይሁዳውያን በሚያደርሱት ሽብር ፈጠራ ድርጊት ይሁዳውያን ሲገደሉ ወይም ደግሞ በይሁዳውያን ዘንድ ማለት ነው ወደ እነሱ ሰፈር በመሄድ አንዳንዶች አሉ። በእንደዚህ አይነት ሁኔታ አምባጓሮ ይፈጠራል፣ እስከ ግድያ የሚደርስበት ሁኔታ አለ። ይበልጥ ግን አንገብጋቢነቱ አንድ ቀን ምናልባት ከፈነዳ ያው አመፅ የአረብ አመፅ ማለት ነው። ከአሁን በፊትም ታውቂያለሽ የነበሩ አጋጣሚዎች ነበሩ፣ ከአንዴ ሁለቴ በእንደዚህ አይነት ሁኔታ ወዳልተጠበቀ ሁኔታ ያልታሰበና አላስፈላጊ ሁኔታ እንገባለን የሚሉ ስጋት። ለዚህም ሲባል ወርቅነሽ የመከላከያ ሚኒስትሩ የሚሰጡት መግለጫ አለ ማለት በቀጣይ የእስራኤል መከላከያ ኃይል ወደ ውስጥ በመግባት ሌላ ጠበቅ ያለ እርምጃና ጠበቅ ያለ ስራ መሰራት አለበት የሚል ሁኔታ እየተነገረበት እና እንዲሁም ወደዛ አቅጣጫ ወይ ምልክቶች የሚያሳዩበት ሁኔታ አለ። እንደኔ አመለካከት እንዲሁም ዘግይተዋል። በእርግጥ እስራኤል ያለችበት ሁኔታ ባሳለፈው 3 ዓመት ግን በተለያዩ ከሌሎች ከባድ ጠላቶቻችን ጋር ጦርነት ላይ ነው የምንገኘው። ግን ይህን ሁኔታ በተመለከተ የሚገርምሽ ዝለ ወርቅነሽ የመከላከያ ኃይሉ በሌላ አቅሙ እንኳን የወታደር እጥረት እያለ ወደዚህ ቦታ የይሁዳውያንን ደህንነት ለመጠበቅ ሲባል ወይም እነዚህ ሽብር ፈጣሪዎች እነዚህ ተጎራብቶ ነው የሚኖሩት ማለት ነው ሽብር ፈጠራ አድርግ እንዳያደርሱ በሚል ወታደሮቻችን እዛ አካባቢ ብዛት ያላቸው ወታደሮች ይገኛሉ። ባለንበት ሌሎች አካባቢ እጥረት እያለ
2: ቦታው አወዛጋቢ ነው። እንግዲህ ዌስት ባንክ በመባል ነበር እንግዲህ በሚለው ነው የውጭ ሀገራት እንትን የሚጠሩት። ይሁዳና ሰማርያ አካባቢ እንዳልከው ግድም ስለሆነ ነው ይሁዳውያንም ፍልስጤማውያን የሚኖሩበት ስለሆነ፣ ይሁዳና ፍልስጤማውያን ደግሞ እንግዲህ ያው በታሪክ እንደምታውቀው ነው፣ በታሪክ ብቻ ሳይሆን በተግባር እየታየ ነው። ያለመግባባቱ ሁኔታ ዘመናትን የተሻገረ ስለሆነ እንደው መከላከያ ሰራዊቱ መጠናከሩ ግድ ነው በዛ አካባቢ።
3: እውነት ነው። ለዚህም ሲባል መከላከያ ሚኒስትሩ ያው እንግዲህ ካሁን በፊት ነገርለት የነበረውን ይህንን በትክክል በሚል እንግዲህ እቅዱ እንዳለና እንደውም ወደ ውሳኔ የደረሱበት ሁኔታ አለ። ማለት የእስራኤል መከላከያ ኃይል ወደ ውስጥ በመግባት የጦር መሳሪያዎችን መሰብሰብ፣ አንዳንድ የሽብር ፈጠራ ድርጊት የሚያራምዱ ውስጥ መረጃው አለ እኮ እነሱን የመያዝ ሁኔታ። ከዛም አልፎ ደግሞ ያው እነሱም እንዲሁ እጃቸውን አጣጥፈው የቀመጡ ሞርገነሻ አንዳንዶቹ በይበል ተፈላጊዎቹ ያው ከመያዝ መታገልን የማለት እና በእንደዚህ ወደ ነው ወደኛ የመተኮስም እኛም ወደ እነሱ በእንደዚህ አይነት ሁኔታ ጉዳት ሊደርስም እንደሚችል ይታወቅበታል። የመከላከያ ኃይሉ እንግዲህ ያው ሌሎች አካባቢ ያሉት የተረጋጋ ሁኔታ ከታየ ወደዚያ የመግባትና ሁኔታውን የማጽዳት ነገር ይታያል። ጎን ለጎን ግን እዚህ ለመጠቆም ፈልገው ወርቅነሽ፣ በእኛ በኩልም በይበልጥ ደግሞ አሁን ስልጣን ላይ ያለው መንግስት ቀኝን ጥሮታን የሚከተልና አንዳንዶቹ ሚኒስትሮች ልብብለሽ ከሆነ በዛ አካባቢም አንዳንድ ቦታዎችን ነንም የመገንባት ሰፈራ ቤቶችን የወዳያን ሰፈራ ቤት የመቋቋም የማለት ሁኔታ ይህም አምባጓሮ እያስከተለ እንደውም ባለፈው ሳምንት ሁለት ወገኖቻችን ባልሙሳን መጀመር ሳሳት ሁለቱ ወገኖቻችን ማለት ነው እንግዲህ አንድ ወታደር ከአባቂው ጦር የጦር መኮንን ነው፣ አንድ ደግሞ የአካባቢው ነዋሪዎች እንደ ዘበኛ ማለት ይቻላል የደህንነት ክፍል ነው የተገደሉበት ጠመንጃቸውን ተነጥቆ ማለት ነው እንግዲህ የተመቱ። ያንን ስታይ ሁኔታው በእርግጥ ሲጀምር የሽርሽር ወደ ቦታው የሄዱት ይሁዳውያን በእነሱ ምክንያት ነው ጉዳዩ የጀመረው። እንግዲህ በኦስሎ ስምምነት ወርቅነሽ ይህንን መግባት የሚገባን እና የእኛ ክልል ያልሆናል ይህንን ኤቢሲ የሚል ቦታዎች አሉ።
2: ስለዚህ ወደ ስምምነት ተግባራዊ እየሆነ ያለበት ሁኔታ አይደለም እንደፈረሰም ነው የሚታወቀው። አዎ ልክ ነው።
3: ኖ አይደለም ወርቅነሽ፣ አልፈረሰም። ይሄ ኦስሎ ስምምነት አልፈረሰም እንዳለ ነው። ቢፈርስ ኖሮማ ኦኬ፣ እነዚህ ይሁዳውያን ያው ገቡ፣ ኦኬ፣ ስለፈረሰ ማለት ይቻላል። እንዲሁም ትልቁ ጥያቄ ስምምነቱ አልፈረሰም እንዳለ እኮ ነው። ከስምምነቱ ጋር በተያያዘ እዛ ቦታ መግባት የሚፈቀድበት ቦታ አለ። የማይፈቀድ ቦታ ከገባን ከኛ ያልሆነ ቦታ ሄደን እነዚህ ፍልስጤማውያን አምባጓሮ ወይም ደግሞ ለምን መጣችሁ በሚል በቀላሉ አሁን ባለፈው የነበረውም ይህ ተመሳሳይ ሁኔታ ነው። ስለዚህ ለምን ወደ ቦታው ገባችሁ ማለት ሁኔታ ነው። አሁን እነሱ ለማስወጣት በል በነበረው አምባጓሮ ነው እንግዲህ ሁለት ይሁዳውያን የተገደሉት። ማለት የፈለግኩት አንዳንዶቹም ወደ ቦታው በመግባት አላስፈላጊ የሆነ አምባጓሮ ወጠብ ላይ እየተረፈና ሰዎች ህይወት በእንደዘል። ስለዚህ እኛ ጋም አልፎ አልፎ ነገሮች ይከሰታሉ ለማለት ፈልጌ ነው። ማለት አይ ምን ችግር አለ በሚል ወደ ቦታው የመግባት ሁኔታ አለ። ከእነሱ ጋርም አንዳንዴ በዜና ውጃዎች እንሰማለን። የእኛ ወጣቶች ቁጥራቸው ብዙ ባይሆንም እንኳን የተወሰኑት ወደ ቦታው እነሱ ጋር በመግባት የእነሱን ቤቶችን የማቃጠል ከዛ በኋላም የጸሎት ቤት መስጊዶች የተቃጠሉበት ሁኔታ አለ። እነዚህ ደግሞ ለመበቀል ሲሉ በፍልስጤማውያን በኩል ደግሞ ወደ እኛ አካባቢ በመግባትም ጉዳት የሚያደርሱበት አለ እና እነዚህ ነገር ያው ከቀጠሉ በእንደዚህ አይነት ሁኔታ በቀጣይ ወዳልታሰፈን ወዳልተፈለገ ቦታ ይገባል በሚል የመከላከያ ኃይሉ እንግዲህ እንዴት ነው ውሳኔ የደረሰበት ሁኔታ አለ። ሌላው ደግሞ የመከላከያ ኃይሉ እየተተቸበት ያለው ወርቅነሽ በእኛ በኩል ያሉ አንዳንድ ወጣቶች ማለት ነው እዛ ከሚኖሩት ሰፋሪዎች ወደ ፍልስጤማውያን ሰፈር በሚገቡበት ወቅት ወይም ደግሞ አምባጓሮ ወይም ተጠርጣሪ ሆነው ልክ እንደ ምንም እንኳ ወገኖቻችን ይሁኑ እንጂ አልፈው ሄደው ከፍልስጤማውያን ጋር የሚጣሉ ከሆነ እነሱንም ልክ እንደ ሽብር ፈጣሪ ነው የሚታዩት። ምክንያቱም ሆን ብሎ አምባጓሮ እየፈጠሩ ነው። ከአሁን በፊት የነበረው አሰራር ምንድን ነው? እነዚህንን ወጣቶች እስር ቤት ይያዙና ወደ ፍርድ ቤት የመቅረብ ሁኔታ ለጻ ማፈር የሚባል ነገር አለ። ያን ጻ ማፈር ከአሁን በፊት የነበረውን ህግና ደንቡን የአሁኑ መከላከያ ሚኒስትር ሰርዘውታልኝ። የሰረዙበት ምክንያት ሲጠየቁ ምንም መልስ የላቸውም። እንግዲህ አንዳንዶች ከፖለቲካ ጋር ያገናኙታል። አሁን የመሰረዙ ሁኔታ ይህንን ጻ ማፈር ወይም ደግሞ ምን ማለት ነው ባጭሩ ጻ ማፈር አሁን ይሄ ማለት አንድ ወንጀለኛ ተጠርጥሮ ከተያዘ በህጉ መሰረት ከተወሰነ ቀን በኋላ በተወሰነ ሰዓት ግን ወደ ፍርድ ቤት መቅረብ አለበት። ለቀጣይ መቀጠል አለበት በእስር ቤት ወይስ ተለቆ ፍርድ መቀበላል በፍርድ ቤት መቅረብ አለበት መብቱ ነው። ይሄ ጫማ አሰር ማለት ግን ከተያዘ በኋላ ተጠርጦ የተጠረጠረው ምንም አይነት ወደ ፍርድ ቤት ሳይቀር ማለት ነው የያዘው ክፍል ማለት ነው መከላከያ ኃይሉም ሆነ ያው የያዘው ፖሊስም የያዘው ያን የያዘው ክፍል ምንም አይነት ወደ ፍርድ ሳይወስድ ምንም አይነት ጥያቄ በሌለው የፈለገውን ጊዜ እስረኛ ማድረግ ይችላል። ምንም አይነት ጥያቄ በሌለበት ይሄ ነው ልዩነት። አሁን ይህን ተሰረዘ ማለት እዛ አካባቢ ያሉ ወጣቶች ወደ ቦታው በመግባት እንደፈለጉት ምክንያቱም ብያዝም ማንም አስረኝም የማለት ሁኔታ ብታሰርም ደግሞ ምንም ይህን ያህል ወደው ልለቀቅ ይችላል የማለቱ ሁኔታ ስላለ ከነበረው ቁጥራቸው በዛ ወደ ቦታው በመሄድ ከፍልስጤማውያን ጋር አምባጓሮ እንዲፈጠርበት ሁኔታ። ለማንኛውም ለጥያቄ ይሁዳና ሰማሪያ በጣም አስጊና ወዳልታሰበ አምባጓሮ በመግባት እንዲሁም የሚፈራው ደግሞ ያው ከአሁን በፊት ያየነውም ሁኔታ ለባረቦች አመፅ በነበረው የሰላም መደፍረስ በእንደዚህ አይነት ሁኔታ ወዳልተፈለገ ነገር ይካሄዳል የሚል ሁኔታ ከዚህ አንጻር መከላከያ ኃይሉ ማለት ነው እንግዲህ የደረሱበት ቦታው ውስጥ አስፈላጊ የሆኑ የጦር መሳሪያዎችንም ሆነ እንደገና ሽብር ፈጠራ ድርጊት ነገ ከነገ በኋላ በእስራኤል ተንኮል የሚያስቡት መረጃውም ስለሚኖር እነሱንም ለመያዝ ሲባል እርምጃ ይወስዳል የሚል ሁኔታ አለ። ምናልባት ከመዘግየቱ በፊት መቼም መደረግ ያለበት ሁኔታ እንዲሁም ዘግይተናል ምንም እንኳ ጦርነት ላይ ብለውም ሁኔታው ግን በጣም በጣም አንገብጋቢ ነው። ሰሜንና ደቡብ ያላቸው ባልተዳነሰ ሁኔታ እንደሆነ አንዳንዶቹ ይህኛው የበለጠ ትኩረት ሊደረግበት ይገባል የሚሉም አንዳንድ የጦሩ ክፍል የጦር አመራሮች አሉ። ፖለቲከኞችም እንዲሁ ምናልባት መጨረሻ ላይ መንግስቱም የመከላከያ ኃይሉ በዛ ላይ ውሳኔ ላይ ደርሶ መፍትሄ ለማፈላለግ ላይ ሙከራ ያደርጋል የሁላችን ተስፋ ነው።
2: ጥሩ እንግዲህ እስኪ አሁን ያለ የሚሆነውን ጥላሁን ባለን ጊዜ እስኪ ባጭሩ እንመልከተው። እንግዲህ ጠቅላይ ሚኒስትሩ እንደሚታወቀው ከአሜሪካው ፕሬዚዳንት ትራምፕ ጋር በዚህ ሰዓት እየተወያዩ እንደሆነ ይነገራል። እንግዲህ ያው መረጃዎችን እንደሚሰጡ ነው ለትራምፕ ሰሞኑን ሲወራ የሰነበተው ጠቅላይ ሚኒስትሩ። በትራምፕ በኩል ደግሞ መረጃዎች ሊሰጡ የሚችሉ መረጃዎች ለእኔም አሉኝ እያሉ ነው። እንደው ግን ከዚህ በኋላ ምናልባት በኢራን ላይ የተጠናከረ እርምጃ ይወሰድ ይሆን? እስራኤልስ ምናልባት አሁን ወዳለው ጦርነት የመቀላቀል እድሉ ሰፊ ሊሆን ይችል ይሆን? እንደው ምን ይገመታል?
3: መገመት ይቻላል፣ ግን ግምቱ ደግሞ ይህን ያህል እንዴት ነው? ምክንያቱም በአብዛኛው አንዳንድ ነገሮች ይሆናሉ ተብሎ ልብ ብለሽ ከሆነ ባለፈው ሳምንት መጨረሻ አርብ ለቅዳሜ ወርቅነሽ እኔ በግሌ ራሱ አረብ ቅዳሜ ስነሳ ጦርነት ውስጥ እንሆናለን የሚሉ በጣም ግምት ነበረኝ። ማለት ከሁኔታው ጋር ስታይ ሁኔታው የሚናፈሰውን ወሬ አንዳንድ የዜና አውታር እምነት ያላቸውን ጉዳዩ የሚመለከታቸው ከእነሱ አንደበት ስታይ ሁኔታውን ልክ ወደ ጦር ደግሞ ታስቦ ነበር ይባላል። መጨረሻ ላይ ግን ባለቀ ሰዓት ወደ ጦርነት ያልተገባበት ሁኔታ አለ። ምክንያቱም ዶናልድ ትራምፕ ባለቀ ሰዓት አቆመውታልኝ እንጂ እሳቸውም እንደወሰኑ ተነግሮ ነበር። አረብ እስከ ቀትር በኋላ የነበረው ቅዳሜ ጠዋት ስንነሳ እስራኤል መሆኖች አለ ወደ ጦርነት ይገባል። ምን ማለት ፈልጌ ነው? ለዚህ መልስ መጨረሻ አራጊ ፈጣሪው ዶናልድ ትራምፕ። የእሳቸው ውሳኔ ደግሞ በየደቂቃው ማለት ይቻላል ይለዋወጣል፣ ይቀያየራል። አሁን ዛሬ በምናደርግበት ወቅት ይህ ሰዓት ጠቅላይ ሚኒስትሩ ከፕሬዚዳንት ትራምፕ ጋር ውይይት እያደረጉ ነው። እንግዲህ ምን ይሆናል የሚለው አይታወቅም። ከወዲሁ የሚታወቀው ግን ጠቅላይ ሚኒስትሩ ዶናልድ ትራምፕ ለማሳመን እንግዲህ ይዘውት የሄዱት መረጃ አለ ይባላል። ይበልጥ አንገብጋቢው ደግሞ ኢራን አሁንም ቢሆን ይህን የኒውክሌር ጦር መሳሪያ ግንባታዋን ለመቀጠል ፍላጎት እንዳላት እንዲያውም አሁን ያለው ማለት ነው በህይወት የተረፈው የሃሚናይ ልጅ ሙሽታባ ከአባቱ የበለጠ አክራሪና ይህን የጦር መሳሪያ ለማስገባት ከፍተኛ እንግዲህ በጣም ፍላጎት እንዳለው የሚነገርበት ሁኔታ ያ ብቻ አይደለም። ከአሁን በፊት በእስራኤልም ሆነ በአሜሪካ የተደበደቡትኝ አንዳንድ የኒውክሌር ጦር መሳሪያ ግንባታ ማዕከሎች ነበሩ፣ እንደ ቡሸር የመሳሰሉት። አሁን ግን ሌላ ቦታ ማለት ነው እዛ አካባቢ እንግዲህ 1.6 ኪሎ ሜትር ርቀት ካለና በጣም አለታማ ከሆነ ቦታ ማኮሽ ባል ከፍተኛ ጥልቀት ባለው ሁኔታ ኢራን በድብቅ ከ2020-2021 ዓመተ ምህረት ጀምሮ ነው ይህንን መስራት የጀመረች ይባላል። እንግዲህ ብዙ ዓመታት አልፏል። እዛ ቦታ ከምድር በታች 100 ሜትር ጥልቀት ያለው ይህንን የኡራኒየም ንጥረ ነገር ተብላለች። በነበረው ጥቃትም ከተሶን ወራት በፊት ምን ያልተጎዳውን ወደዛም የደበቀችበት ሁኔታ ነው ይባላል። አሁን ይህን በተመለከተ ጠቅላይ ሚኒስትሩ አዳዲስ መረጃዎችን ለዶናልድ ትራምፕ ሳይሄድ ሄደዋል። ቅድም አንቺ የጠቆምሽው ትክክል ነው። ምክንያቱም ይህን ነገር አስቀድመው ጠቅላይ ሚኒስትሩም ለውጭ ሀገር የዜና አውታሮች በሰጡት ቃለ ምልልስ ይህን ተናግረው ነበር። አሁን ዶናልድ ትራምፕ ትንሽ ቅር ያላቸው ለዜና አውታሮች እየወጡ እንዲህ ከማለት ጠቅላይ ሚኒስትሩ ለምን ለእኔን አያናግረኝም ሲሉ ዶናልድ ትራምፕ ቅሬታቸውን በመግለጽ እንዲያውም አሽሙር እንለዋለን እንዲ በአሽሙር የተሳደቡበት ሁኔታም ነበር፣ ትንሽ የዘነፉበት ሁኔታ ነበር። ጠቅላይ ሚኒስትራችን ምንድን ነው ያሉት? እናንተ የምታውቁትን ሚስጥረኛ እናውቃለን። ስለ ማኮሽ ተራራ ምን እንዳለ እና ምን እንደሚደረግ እኛ እናውቃለን። ስለዚህ አዲስ ነገር ይዘውልኝ አይመጡ ያሉበት ሁኔታ ገና ከገናቸው በፊት። አሁን ከውይይታቸው በኋላ ግን ምን አይነት ውሳኔ ጠቅላይ ሚኒስትሩ ምናልባት ሌሎች መረጃዎችም ኖረው አጠቃላይ አካባቢያችን ለምሳሌ የፑቲን ማማቃያን ተጨባጭ ሁኔታ ምን በለው፣ በሊባኖስ ያለውን ሁኔታ ምን በለው። ለምሳሌ በሊባኖስ ያለው ሁኔታ የሊባኖስ ጦር የጦር ኃይሎች ኢታማዦር ከሂዝቡላ ድርጅት ጋር እጅና ጓንት ወዳጅ እንደሆነና እንዲሁም ሚስጥር እንደሚያቀብል እስራኤል መረጃው ደርሷታል። ይህን ሁኔታ በተመለከተ አትመኑ፣ የሊባኖስ ጦር ሰራዊት በትክክል የሂዝቡላን ድርጅት ኩን አያስፈታም። ስለዚህ እነዚህ መረጃዎችን ለማቀበል እንደገና በሐማስ በአዛ ያለውን ተጨባጭ ሁኔታን በተመለከተ አዳዲስ ሚስጥሮችን አዳዲስ መረጃዎችን ለዶናልድ ትራምፕ ለመናገር የሚባል ሁኔታ አለ። አጠቃላይ ጊዜ በስናገረድበው ደግሞ ሌሎች ለምሳሌ የቱርክን ተጨባጭ ሁኔታ ከሳውዲ አረቢያ ጋር አሜሪካ የምትቀራረብበት ያለን አሜሪካ የጦር መሳሪያዎችን ለብሸት ብዙ ጥያቄዎች አሉ። የደንጥግና አንገብጋቢው እንግዲህ ይሄን ያልኩትነን የኢራንን ተጨባጭ ሁኔታ በተመለከተ ነው። ትልቁ ጥያቄ ዶናልድ ትራምፕ ይሄንን ከሰሙ በኋላ ምናልባት ውሳኔ ማለት እርግጥ ወርሱ ይሆን እንደኔ አመለካከት ወርቅነሽ ምንም ዶናልድ ትራምፕ ሆኖ ኦኬ ማዳመጥ ሊኖር ይችላል ያዳመጣሉ ሐሳባቸውን የመቀየር ፍላጎት ጠቅላይ ሚኒስትሩ ባይኖራት ምክንያቱም ያው ካሁን በፊት የኢራንን ስልጣኑን የመገርሰሱ ሁኔታ በሚል ጠቅላይ ሚኒስትራችን የሞሳድ ድርጅት የአመራር ክፍሎችን ወደ ቦታው ወስደው እንዲሁም አሜሪካ ወደ ጦርነት የገባችበት ዋናው ምክንያትም ያን ከሰሙ ካደመጡ በኋላ ነው ይባላል። በእስራኤል በኩል ያለው መረጃ ምን ነበር የሚለው የኢራንን መንግስት ከነካቶ ባጭር ጊዜ ውስጥ ማውረድ ይቻላል የሚል የሞሳድ ድርጅትን መረጃ ይዞ ሄዱበት ሁኔታ አሁን መጨረሻ ላይ ስናየው ግን አልተሳካም።
2: ከዛን እንግዲህ እስኪ ያው በሂደት ደግሞ ምን ሆነ ያለን
3: ሌላው
2: እሺ አጠራር ገጥላን ጊዜ ለና
3: አሜሪካ ወደዚህ ጦርነት አሁን የመግባት ፍላጎቱ ኃይል አንዳንድ ባለፈው ሳምንት የሚነገሩ ነገሮች ነበሩ። ረ ሚሳኤሎችን መከላከያው እጥረት ስላለ አሜሪካ ወደ ጦርነት አልገባችም የሚለው ነገር አሜሪካው ፕሬዝዳንት ዶናልድ ትራምፕ አስተባብለዋል። ትልቁ ምክንያት የሚባለው ግን ወርቅነሽ አሜሪካ የምታስበው በአሁኑ ሰዓት ኢራንን በከፍተኛ ሁኔታ ብዛት ያላቸውን ተቋሞችን ከጎዳን ነገ ከነገ በኋላ እንደገና መገንባቱ ብዙ ገንዘብና ብዙ ጊዜ ይወስዳል። ኢራን ደግሞ ወደ ጨለማ ዜጎች ሊሰቃዩ ይችላሉ። ስለዚህ ስልጣኑን እንዴት ማውረድ አለብን የሚለውን እንጂ ከናካቴ እርምጃ መውሰድ የሚለውን ነገር ዶናልድ ትራምፕ እያሰቡበት ነው ይባላል። ዋናው ምክንያቱም ማሳማኝ ነው ምናልባት ሊሆን ወደፊት ምን ይሆናል ወደፊት እንግዲህ ምናየው ነው።
2: ያው እንግዲህ እናያለን። አሁን እንዳልከው ከውይይታቸው በኋላም አዳዲስ ነገሮች ይወጡ ይሆናል። ጥላሁን በጣም እናመሰግናለን። መልካም ምሽት ይሁንልህ። እሺ መልካም ምሽት። ወደሚቀጥለው ፕሮግራም እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንዲሁም በተለያዩ ማህበራዊ መገናኛ አውታሮች የምትከታተሉን በሙሉ እንደምንሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራም ነው። በዛሬው የባህልና ኪነ ጥበብ ፕሮግራም ከዶክተር መልካሙ ያቆብ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ተገኝቷል። ዶክተር እንደምን አለ?
1: ጤና ይስጥልኝ አቶ ሰጠኝ። ጤና ይስጥልኝ አድማጮቻችን።
0: ጤና ይስጥልን ብለናል። እንግዲህ ዛሬ የጋበዝንህ የባትክን ጥበቦች በተመለከተ በመጽሐፍ መልክ አዘጋጅተህ አስመርቀሃል። ይህንም ቦታው ተገኝተን ተከታትለን ነበረ። በጣም ደስ የሚል ነው። እስኪ እንደው እንደ መነሻ የሆነህን ነገር ንገረን ስለ መጽሐፉ።
1: እንግዲህ በጣም ጥሩ ጥያቄ ነው። በኢትዮጵያ ሕክምና ባልተስፋፋበት ጊዜ በተለይ የገጠሮቷ ኢትዮጵያ ብዙ ውጣ ውረድ የበዛባት ህይወት ነበር እና በዛን ዘመን በተለይ እንደ ዛሬ ቴክኖሎጂ ተስፋፍቶ መድኃኒቶች በዘመናዊ መንገድ ከመዘጋጀታቸው በፊት ከአትክልት ስር ከቅጠላቅጠል የሚዘጋጁ መድኃኒቶች የሚቀመሙ መድኃኒቶች ነበሩና እኔ በተለይ ሳድግ አባቴ በዚህ ከግብርና ስራው ባሻገር በዚህ ብዙ የተካነ ነበረና በተለይ የሰውን ስነ ልቦና የማንበብ አስፈላጊው ምክር የመስጠት እና እሱ በህይወት ካለፈ እዚህ 19 ዓመት እየሆነው ነውና በልጅነቴ ሲያደርጋቸው የነበሩት አብሬ ልጁኝ ሳይ የነበረው እና ያን ብዙ ጊዜ እንደዚህ አይነት ባህላዊ የሆኑ ነገሮች ከአንድ ቤተሰብ ነው የሚቀሩ፣ በትምህርት አይስፋፉም። ኢትዮጵያ በዚህ ከፍተኛ ችሎታና ቦታ የነበራት ሀገር ናት እና አንዱ እየጠፋ የሄደው ምንድን ነው ሌላ ካወቀው ይበላሻል የሚል እምነትም ስለነበረ እኔ የዘመናዊ ትምህርት ከተማርኩ በኋላ ይሄ ነገር አሁን አባቴ ያለፈ እየጠፋ መሄዱ አይደለም ወይ እና እንዴት ነው አሁን ይሄን ነገር ዛሬ በተለያየ መንገድ በቴክኖሎጂ የቻይና ጃፓኖች በተለያየ ዓለም አለ ረፉ አልተርናቲቪት ወይም ደግሞ አማራጭ ሌላ ህክምና እያሉ ወደ ድሮ ወደ ነበረው እየተመለሱ ወደ ባህላዊ እንትንና አሁን እኔ በተለይ በከፍተኛ ያነሳሳይ የአእምሮ ችግር ያለባቸው ሰዎች ወጣቶችንም ትልቆችንም በአእምሮ መታከሚያ ሆስፒታል ብዙ ጊዜ እሄዳለሁ እና ቁጭ ብዬ ሳነጋግራቸው ምንም ችግር ያለባቸው አይመስልም እና ሌላ ደግሞ ምርመራ ሲያደርጉ ሲጠይቋቸው ወጣቶችንም ሌሎችንም ሂጅ አይቻለሁ እና አንደኛ የሚሰማቸውን ስሜት የመግለጽ ችሎታ ቋንቋ ያጥራቸዋል። ሁለተኛ ደግሞ የራሳቸው ስሜት ሐኪሙ ብነግረው ምን ይሰራልኛል እንዴት ለዛ ምን መፍትሄ ይሰጥልኛል ብለው የዛ አይነት እንትን አያለሁ። አሁን መጨረሻ ላይ ሐኪሙ የሚወስነው ምንድነው መደበኛው ምርመራ የደም ምርመራ ሁሉን ያደርጋል። ሰውየው ጤነኛ ነው። ስለዚህ ያ ሰውየው ደግሞ ይመላለሳል። ተመላልሶ ምንም ነገር የለህም ይለዋል። ሰውየው ግን አሞታል እና መጨረሻ ላይ እኔ ቁጭ ብዬ ሳወራ ትልልቆቹ ለምንድን ነው እንዲህ የሆኑ ብዬ ስጠይቃቸው የልጅ የሆነ ደባል ጸባይ ውስጥ ገብቶ እሱ ያስጨንቀኛል ለሐኪሙ የልጅ እንዲህ ሆኖ ገብቶ ብለው ለመናገር አለ። ግን ያነ ውስጣቸው አለ እና ያ ውስጣቸው ያለው ነገር በህክምና አይደለም የሚገኘው፣ በምክር በውይይት አስፈላጊውን ምን ማድረግ ይችላሉ በሚለው እና ያንን ሳይ በተለይ በአባቴ ሲሰጣቸው የነበረ ምክሮች የህይወት ተፈጥሮ ማዕጋል ማለት ህይወት መሬት ክብ ናት እንላለን። ህይወት ደግሞ አራት ባህሪያት እንዳላቸው የንፋስ ባህሬ፣ የእሳት ባህሬ፣ የውሃ ባህሬ፣ የመሬት ባህሬ እና እነዛ ደግሞ በሳይንሱም ቢሆን የአንድ ሰው አካል መሆናቸውን እኛ የምናውቀው ንፋስ፣ መሬት፣ ውሃ ነው። ግን ለምሳሌ ቁመቴን ብታሳይ ከትከሻዬ በላይ ራሴ ይሞቃል አይደል? የእሳት ባህሪ ያለው ከላይ ነው፣ ወደ ላይ ጭንቅላቴ አካባቢ ነው። የንፋስ ባህሪ ደግሞ ሳምባዬ አካባቢ ነው ያለው። የውሃ ባህሪ ደግሞ አንጀቴና ሽንት የምናደርግበት ነው። የመሬት እግር ነው እና ይሄ አንዱ ነው። ሌላው የንፋስ ባህሪ ብዙ ባህሪ አለው። ወጀብ አለ፣ ለስላሳ ንፋስ አለ፣ ጠሮ አለ። የሰው ባህሪው ወጀብ ሊኖር ይችላል፣ አንድ ጊዜ የሚያጠፋ እንደ ጠሮ አንድ ጊዜ ብቻ የሚናደድ እስካናደዱት ይኖራል። ያ ደግሞ ለስለስ ያለ ደግሞ ደግ ሰው ደግሞ እንዳንተ አይነት ደግ ሰው ሊኖር ይችላል። የሳቱ ባህሬ ከንፋሱ ጋር አብሮ ይሄዳል። ለምሳሌ በትክክል እሳት ማለት ጉርምስና ጊዜ ማለት ነው። የሰደድ እሳት አለ፣ ትላንት እንደዚህ የሚያቃጥል አካባቢ አለ። ማአት ሰው ነው ያለ ማጥፋት የሚመጣው። መጀመሪያ ላይ ግን በቁጥጥራችን ውስጥ ነው የነበረው፣ መቆጣጠር እንችል ነበር። ግን ከመቆጣጠር ሂደት ከማስተዋል ሂደት ያን እሳት እየሰፋ ሄዶ አገር ምድር ሊያቃጥል ይችላል። ውሃ ፈሳሽ ውሃ አለ፣ ፏፏቴ አለ፣ ባህር አለ፣ የክረምት ውሃ አለ። እና የሰው ባህሪ ልክ በነዛ አማካኝ እንደሚሄድ እኛ ጋር ተማሪዎቹ በትምህርት ሲደክሙ ኢፎን ወይም ደግሞ የማጣሪያ ፈተና መገምገሚያ ፈተና አልነበረም። ባህሪያቸው ምንድን ነው? ለምንድን ነው ችግር ያለባቸው? ችግሩ ምንድን ነው? የምን ባህሪ ያላቸው ነው? እሳት ነው? ውሃ ነው? መሬት ነው? የዚ አይነት እንትናለ። እና አንዱ ትልቁ ምንድን ነው አባቴ ሲለው የነበረው ሰው ሁሉ ከራሱ ጋር የተጣላ ነው። እና እንዴት ስለው ነበር? እና ሰው ሁሉ መጀመሪያ አንድ ነገር ከማድረጉ በፊት ከራሱ ጋር መታረቅ አለበት። እንዴት አልኩት። እኔ አሁን የማልፈልገው ምግብ ያመኛል፣ ያ ምግብ ስበላው ግን ሰው ቤት ይሄዳለሁ ወይ እቴ ቤት ወይ አጎቴ ቤት ይሄዳለሁ፣ አፈር ስሆንልህ ብላ ይሉኛል። እና ከእኔ ጋር እንደሚጣላ አውቃለሁ። ያ ምግብ ወይ ትኩሳት ሊሆን ይችላል፣ ወይም ግን እነሱ ስላሉ ይበላለሁ። መጨረሻ ላይ እኔን የሚሰቃየው ሌላው ሰው አይደለም። እና መጀመሪያ ሰው ምንድንነቱን ማወቅ አለበት፣ ከራሱ ጋር መስማማት አለበት። እና ብዙ ሰው በተለይ እስራኤል ሀገር ብቻውንም እያወራ የሚሄድ ሰው አለ፣ ማአት ሰው። መጽሐፉ በጣም ትልቅ ነው። እኔ የትውስታዬን ነው የልጅነት ትውስታዬን ነው እንትን ያደረግኩት። እና የሰው ባህሬ የሰው ስነ ምግባር ምንድን ነው የሚለውም በተለይ የጻፍኩት ለማህበራዊ ጉዳይ ሰራተኞች ለስነ ልቦና ሰራተኞች በእንግሊዘኛም ተተርጉሟል። አንድን ታማሚ ወይም አንድን በሽተኛ ከመምጣቱ በፊት ይሄንን ማንበብ እንዳለባቸው። ለምን እኔ ዘመናዊ የሕክምና ሳይሆን ከባህሉ አሻገር ከባህሉ አኳያ ምን አለው ምንድን ነው ይሄ ብሎ ለዛ ትኩረት መስጠት እንዳለባቸው።
0: አሁን ይሄ ከዚህ ከመጽሐፍ ውስጥ ይበለጥ ምክሩን ነው ወይስ ባህላዊ መድኃኒትነቱን ነው መጠቀም ያለባቸው? መጽሐፍን ላነበቡ ሰዎች በምን መልኩ ነው ማግኘት የሚችሉት?
1: አንደኛ መጽሐፉ ስለ አባቴ የበጎ አድራጎት ስራዎች ተካተውበታል። ከልጅነቱ አንስቶ የትምህርትን ጥቅም አምቦበር ሙዛባ በነበሩ ትምህርት ቤቶች ደብተር እስክሪብቶ ሲሰጥ ሲያስተምር የነበረበትን፣ ሁለተኛ የሃይማኖት መሪዎችን መጠምጠሚያና ጥላ ወርቅ ጥላ ሲሰጥ የነበረበትን፣ ሁለተኛ ደግሞ በግብርና በኩል የዱር አራዊት የዱር አዋፍ ዝግራ ሚዳቋ ቤታችን ውስጥ ነበሩ። አጥር የሌለው ቤት ውስጥ ተላምደው ሰዎቹ እንዲያውም ምንድን ነው የሚሉት የአካባቢያችን ይሄ የተለየ ኃይል አለው የዱር እንስሳት ሲያዩን የሚሸሹትን እዚህ ድረስ ያ ቤት ውስጥ ያሉ እንደዚ አይነት የንብ እርባታ ነበረው። ግብርናው እንደገና ለሰው የሚያደርገው አስተዋጽኦ ነበር። ለመጀመሪያ መጽሐፉ ጠለቅ ያለ እርዳታ ለማድረግ ሰፋ ያለ እንትን ያስፈልገዋል። ግን በማንበብ ደረጃ ሰዎቹ ሊገነዝቧቸው ይችላሉ የምላቸውን ነገሮች፣ በተለይ እኔ እንደተረዳኋቸው የምላቸውን ነገሮች
0: የአባት ግን ጥበቦች፣
1: አዎ ምን አይነት ጥበቦች እንደነበሩ ምክሮቹ፣ በተለይ አባቴ በጥበብ ብቻ ሳይሆን ነገሮቹን በቀልድና በተረትና ምሳሌ ነው እንትን የሚያደርገው። አንድ ነገር ሲነግረኝ አንድ ነገር ለማስተማር ለመምከር በሚመጣበት ጊዜ በምሳሌ ነው እና መጨረሻውን አይነግረኝም። እኔ ወይ ጠይቄ ወይም ደግሞ ከምሳሌ ሁኔታ መረዳት እንዳለብኝና በተለይ በዚህ በመጽሐፉ ዙሪያ እኔ ያካተትኩት ወደፊት ሌላ ተጨማሪ ይኖራል። ሰዎቹ አባትህ እንዲህ አድርጎ ረድቶኝ፣ አባትህ እንዲህ ብሎኝ፣ አባትህ እንደዚህ አድርጎ እያሉ በስግድም መታሰቢያም በኢየሩሳሌም ሲያገኙ ስለ እሱ ነው የሚነግሩኝና ስለ አባቴ ሲናገሩ በጣም ነው ደስ የሚለኝ። እና ምን አይነት ሰው ነበረ፣ ልጅ እያለህ አታውቀውም ይሄን፣ እና እንዴት አይነት ሰው ቢሆን ነው በማለት እነዛን በተለይ በተለይ መረጋጋት እንዳለብን 120 ዓመት ከዛ ውስጥ ግን ብዙ በጭንቀት ውስጥ ነውና አንዱ ትልቁ እሱ የሚለው ምንድነው በሰው ህይወት ውስጥ ምናውቃቸው 5 በመቶ ነው የሚታወቀን 95 በመቶ የማይታወቀን ነው ማለት ያን የማያውቀውን እኔ ለምሳሌ የማያውን ነገር የማይታየኝን ነገር የማብራራት የመግለጽ ችሎታ ነበረው እና ምንድነው ያልኩት ይሄን ሰውን ማንበብ የሰው ልጅ መጽሐፍ ነው ሽፋኑ ላይ ታየዋለህ ስትገልጥ ሌላ ባህሪ ያለው ወድ ስትገልጥ ሌላ ባህሪ ያለው እና እሱ ውስጥ ላይ ያለውን ምንድነው የሚረብሸው ይሄን ሰውዬ ምንድነው ይሄን የሚያደርገውን የሚለውና አብዛኛው 90 በመቶ ምክር ነው
0: ታጫ ሰጭ ናቸው ምክሮቹ
1: አዎ እና በብዛት ይሄ የስነ ልቦና ምክርና ለኛ ግልጽ ያልሆነውን ነገር የማየት ችሎታ ነበረው
0: ጥሩ እንግዲህ መጽሐፉን ገዝተው እንዲያነቡ ነው የምንመክረው እንግዲህ ያለውን መጽሐፍ በሙሉ መጥቀስ አይቻለም እንደው ያጋጠሙ ችግሮች ወይም ደግሞ ፈተናዎች ካሉና በዚህ አጋጣሚ ስለ መጽሐፉ ምታስተላልፈው መልእክት ካለ
1: እንግዲህ መጽሐፉ በብዛት መጽሐፉ እኔ ነው ያለው መጽሐፉ አዲስ ነው ለሰዎች ብዙ ተሞክሮ ገና ወደ አስፈላጊ መፍትሄ ከመግባታቸው ባሻገር ሰፋ አድርገው አመለካከታቸውን አስተሳሰባቸውን እንዲያሰፉ የማድረግ እርዳታ ሊሰጥ ይችላል ከመጽሐፉ እንኳን አንድ ስነ ሰላምታችን እንዴት አደርክ እንዴት ዋልክ የሚለው ምን አይነት አገላለጽ እንዳለው ለምሳሌ አንዳንድ ጊዜ ምን እንላለን ቸርተመይ ቸርታገይ ነው በደም በበልቶ አንዳንድ ሰው እንዴት ነው ደና ነስ አረ ያመመኝ ነው ይላል እና መጽሐፉም ያስተረው በተለይ መልካም ማሰብ እንዴት እንዳለብ መልካም ማሰብ ከቁጥር ህይወትህ የተሻሻለ ያማረ ይሆንና እነዛ ደካማ ምትላቸው መጥፎ ምትላቸው ነገሮች ለመቆጣጠር በጣም ይቀላሃል ለምሳሌ ቸግሮኛል የሚል ሰው ሁልጊዜ ቸግሮኛል ለምን ጭንቅላታችን ንጹህ ወረቀት ማለት ነው የምንነግረው ሁሉ ይጽፋል አሞኛል የሚል ሰው ደግሞ ሁልጊዜ አሞታል በርግጥ ግን አሞኛል ካለ አንድም ቀን ጥሩ ነገር የማየት ችሎታ የለውም ለምንድን ነው አሞኛል ነው የሚለው ለምን አምሮውም ትላንት አሞኛል ብለህ የለ ከትላንት ወዲ አሞኛል ብለህ የለ ምንድን ነው የሚባል ሰው የዘራውን ያጭዳል ይባላል እና በመጽሐፉ ላይ ትኩረት የሰጠሁት ለምን መልካሙን ነገር አናስብም ለምን በትልቁ አናልምም ለምን በትልቁ ደህና ነኝ ብለን እንትናነልም አንዳንድ ጊዜ ፈጣሪ ይሰማናል አሞኛል ስንለው ጆሮ አለን አይን አለን እንራመዳለን እልቅሶ ሂደን እንደርሳለን አሁን ሰዎች ጠይቀው አልሆንልኝ ብሎ ቀርቼ ይላል በዛን ሰዓት ያለው አዲስ ዜና እናንተ ጋዜጠኞች ናችሁ የሚሰራጨው ዜና በስነ ልቦና ውስጥ መጥፎ ዜና ነው ለምሳሌ ተሸለመ ሲባል የሚሰራጨው ዜና የሽልማት ነው እንኳን ደስ ያለህ ነው የሚል እና ይሄ እከሌማ ደክሞ ነው እኔ አሁን ጠይቄው አሞኛል ካለኝ እከሌ ደክሞ አብቅቶ ማሰራጨው በሙሉ መጥፎ ዜና ነው ማሰራጨበትና ለምንድን ነው የሰው ልጅ ደህና ነኝ ማለት አለበት ለምሳሌ አንዳንድ ጊዜ የኛ እሄዳለሁ ወይ ሆስፒታል ወይ አንዳንድ ቦታ ልጠይቀት ልልቆችን በጣም ቀርባለሁ እና ሰው ሲመጣ ያወራዋቸው ሲበሉ ነበር እንጀራና ሰው መጣ ሲባል ደብቂው ይላሉ ነጩ ይበላል ከማን ነው እንደብቀው እንጀራው ብዙ ከበላን ባለጤና ሊለነ ነፍሱ ለምን ባለጤና ይለነ ለምን ብዙ ምንጎርስ ከሆነ አራ ደህና አይደለ በልቶ አይደለ ጥሩውን ያወራልኝ እና አንዳንድ ጊዜ በሽታ ስሜትም ሊሆን ይችላል እና ከዛን ጻር ይሄ መጽሐፉ የሚመክረው ምንድነው መልካም ነገር አስቡ ነገ ደህና ቀን ይሆናል ነገ አዲስ ቀን ነው ነገ ፀሐይ ይወጣል እንደዛ ካልነ ያን ችግር ወዲያውን የመቋቋም ችሎታ ይኖረናል ለምሳሌ አንድ ሰው አፋፍ ላይ ሲሆን ነው ጥሩ መርዳት የሚችለው ነው እንጂ አዘግጥ ውስጥ ገብቶ ለመውጣት ያስቸግረዋልና ራሳችንን በጭንቀት ውስጥ እንትን ማለት የለብንም ሌላው ጥላቻ በመጽሐፍ ውስጥ ለምሳሌ አክሮፌ ማድር ከሆነ ጠልቼ ማድር ከሆነ እከሌ በድሎኝ ብዬ በተለይ በእኛ አለ እና ያ ጥላቻ ሰውየው ጋር የተጣላሁት የዛሬ ዓመት የዛሬ 2 ዓመት ነው የሱን ስም ሲያነሱ ይነደኛል የሱን ስም እንትን ሲሉ ይነደኛል ለምንድን ነው እሱ አይደለም በሽታው ነው ውስጥ ነው ያለው እና ያ ምንድን ይባላል በሳይንሱ ኮርቲዞን የሚባል ሆርሞን አለ ያነ እንትን እንዲል ያደርጋል ያ ምንድን ነው ለስኳር በሽታ ለደም ግፊት በሽታ ለአስም በሽታ ለተለያየ በሽታ ሊያጋልጠን ይችላል ለምንድን ነው አኩርፌ ነው ምተኛ ተነጋግረናል የምለውን ተናግረለሁ ከዛ በኋላ ግን ማስቀባት የለብኝም እንዲያውም እንደነው የሚለው አንድ ሰው አስቀይሞህ በህይወት የለም ሞቷል ሰውየው ግን አስቀይሞሃል የሱ ተስካር በተነሳ ቁጥር የሱ ዘመዶች ስሙን ባነሱ ቁጥር ካንተ ውስጥ የሆነ ነገር ስሜት አለ እና ሰውየው አያውቅም ሞቷል አብቅቷል አንተ ላይ ግን ያ በሽታው አለህ ስለዚህ ያ እንዳይሆን ምንድነው ከዛሬ ጀምሮ ይቅርብ ይያለው ብለህ ወረቀት ጽፈህ ቅድድ ቅድድ አድርገህ ጣለው ሚል መፍቴ በጣም ቀላል መፍቴ ነው እና ለምንድነው ያን የሆነው እኔ ነኝ የሚሸከመው እና ጥላቻ በሽታ ነው መጥፎ አመለካከት በሽታ ነው ቅናት በሽታ ነው እነዚህ በጣም መጥፎ እንትኖች ናቸው እና የሰው ልጅ አሁን እነዛ ናቸው በስነ ልቦናው ላይ በህይወቱ ላይ እና ሌላው ደግሞ በቤተሰብ መሐከል ልምድ አለ ለምሳሌ ድሮ ቡና ሲያፈሉ ከነበረ ኢትዮጵያ ነጮቹ በዘመናዊ ቀየሩት እንጂ አለ ቡና አሁን ልጆች ተነስተው አታድርግ ይሏታል እናቲቱ ስንት አመት ያደረገችው አሁን ያን ጊዜ ምን ይዛታል ህሊናዋ ይበጠበጣል የሷ ከነበረው ሰረሞኒ ከዛ ጋር ነው ህይወቷ ያለ ስለዚህ ስላለችበት ብዙ እንትን አለ እና ሁለቱንም ማረግ ይቻላል ለምን እሷ ሰላም ስትሆን ልጁ ሰላም ይሆናል እቤት ውስጥ ሰላም ካልሆነች ግን ልጁ ወደ ደባል ጸባይ ይሄዳል አጫሽ ይሆናል ጠጭ ይሆናል እና አንዳንድ ጊዜ በሃይማኖትም አለ መጽሐፉ ሃይማኖት አይከለክል በትክክል ሃይማኖት እግዚአብሔርን ፍራ እግዚአብሔር በጣም ትልቅ ነገር ነው ነገር ግን የመጀመሪያው ትልቁ እናት አባት ማክበር ነው እናት አባት የሚያደርጉትን ያን ማረግ አለብኝ አንድ ጊዜ አንድት የ60 አመት ሐኪም ሄድኩኝና እዚህ እጄ ላይ የሆነ ነገር እንትናለና ከመናው አንተታ ምንድነው ያለች ምንድነው የምትበለው አለች እንጀራ ዳቦ ባህላችን ነገርኳት አሁን ምን አለች እንዳትቀይሩ ሰውነታችሁ ከልጅነት እስከ ዕውቀት የለመደው የባህላችሁን ያመጋገብ ዘዴ ነው ዛሬ ይሄ ጃንክ ፉድ እሱ ሰውነታችሁ ጋር ስለማይስማማ እሱ ነው ከፍተኛ በሰውነታችሁ አለመመዛዘንና ሰውነታችሁን ሊጎዳ የሚችለው እና በምንም ታምር ሳታበዙ ያደጋችሁበትን ቤተሰብ የለመደውን አመጋገብ ተመገቡ ያ ማለት ምን ማለት ነው የሰው ስነ ልቦናው ነው ጤናውና እንደገና ደግሞ ምክር አንሰማም ለምሳሌ አንተ ወንድሜ ስትመክረኝ ጀሮዬን ከፍቼ ማዳመጥ አለብኝ የምፈልጋቸውን ነገር ወስዳለሁ የማልፈልጋቸውን ነገር ደግሞ ሌላ እንትን እናደርጋለሁ እና ሁላችንም በሐሳብ ከተለዋወጥን ከተረዳዳን በጣም አስፈላጊ ነው እና በብዛት ይሄ ለመልካም ነው አባቴ ይሄንን ለመልካም ሰው ለመርዳት ሰው ለመፈወስ በጎ እርዳታ ለማድረግ ተጠቀሙበት የሚለውና እንደዛ ነው
0: እንግዲህ ገስተው መጻፍን ወደ አንተም ደውለው በማግኘት ይጠቀሙበት እንላለን በጣም ቆንጆ ነው ጥሩ ነው እናመሰግናለን
1: በጣም አመሰግናለሁ
0: በጣም ነው እናመሰግን
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ደግሞ ከመምህር አስናቀው መኮንን ጋር ነው ምንወያየው መምህር አስናቀው ስልክ መስመራችን ላይ ነው ጤና ይስጥልን እንደምናመሸህ መምህር አስናቀው
3: ጤና ይስጥልን ወርቅነሽ ጤና ይስጥልን እንደውም አድማጭ የስራ ባልደረቦች በሙሉ ሰላም ለሁላችሁ
2: እናመሰግናለን እኛ ሰላም ነን እንግዲህ የእናንተ ሙያ አሁን በጋው የረፍት ወቅት ቢባልም ግን ረፍት አይደለም እንደው በዚህ በረፍት ወቅት እንዴት ነው ምን እየሰራችሁ ነው መምህራን?
3: አው በመጀመሪያ በጣም አመሰግናለሁ እንግዲህ የበጋ ረፍት ለልጆች ትልቅ የደስታ ጊዜ ነው እንደገና መምህራን ደግሞ ያው ረፍት ወጥ ይባል እንጂ ረፍት ብዙም የለም የሚከተለውን አመት ቅድመ ዝግጅት ሁሉም ነገር አለ በቤትም ደግሞ ከልጆች ጋር ማሳለፍ ያ ሁሉ ነገር ስላለው እጅግ በጣም ትኩረት የሚስብ ኃይል ጉልበት ኢኮኖሚን የሚጠይቅ ብዙ የተለያዩ ነጥቦችን ያዘለ የበጋ ረፍት ነው የምናካሄደው በአመዛኙ ግን እጅግ በጣም ጥሩ የረፍት ጊዜ ነው
2: አዎ እንደው ከልጆች ጋር ቀላል አይደለም ዘመኑ ደግሞ ልጆችን በቀላሉ ለመቆጣጠር አስቸጋሪ ሁኔታዎችን እያየን ነው ከባድ ነው ጊዜው በዚህ ሰዓት በተለይ እንደው እድሜያቸው በአስራዎቹ ገና 16 17 ያልደረሱ ልጆችን ከዛ በታች የሆኑትን እንዴት ነው መቆጣጠር መከታተል ማዝናናት የሚቻለው በዚህ በረፍት ወቅት
3: ወርቅነች፣ በጣም ጥሩ ጥያቄ ነው። እነዚህ አዲስ ወደ ታዳጊነት እየቀረቡ ያሉ እየገቡ ያሉ ልጆች በብዙ ነገር ብዙ የሚፈታተናቸው በአእምሯቸው፣ በአካላቸው፣ በሁሉም ነገር የሚፈታተናቸው የህይወት ገጠመኞች አሏቸው። እንደገና እነሱ ደግሞ ትልቅ ነን ብለው እያሰቡ ያለበት ሁኔታ ስለሚሆን ከወላጅ የሚመጡ አንዳንድ መመሪያዎችን አለመቀበል፣ ልክ ያው ሽምቅ ተዋጊን እንደ ሽምቅ ነገር ነው እንትን የሚሉት፣ ያለመታዘዝ፣ ያለመስማት። እኛ ትልቆች ነን እንግዲህ፣ ሌላው ደግሞ እረፍት ላይ ነው ያለ ነው። እና እረፍት ማለት እንደፈለግን የምንሆንበት ጊዜ፣ በፈለግነው ተኝተን በፈለግንበት ሰዓት የምንነሳበት፣ የትም እንደፈለግን የምንሄድበት ነው ብለው ስለሚያስቡ በጣም እጅግ በጣም ግትር የሆነ ሀሳብ ይዘው ነው የሚመጡ። በእነሱ ትክክል ናቸው። በወላጅ ደግሞ ይህን ነገር በጥሩ መንገድ ለማስተናገድ ወላጅ በቂ ቅድመ ዝግጅት ማድረግም አለበት። እንደገና በገጠመው አዲስ ነገርም ከሚያውቁ ሰዎች ጋርም እየተወያዩም ከጎረቤት ጋርም ከዛም ልጆችን በኃይል አድምጡም ብሎ ልክ እንግዲህ እኔ ገጠር ነው ተወልጄ ያደግኩትና በከተማም ተወልዶ ያደገ በገጠርም እንደ አካባቢው ያደገበት ሁኔታ አለ። በወላጅ ያለህን ስማ የሚባል እንትን ነው የነበረው። ከዛ ያ ደግሞ ትልቅ ተጽዕኖ የሚያሳድር ነበረ። በራስ አለመተማመን፣ ፈጠራዎችን በራስ ተማምኖ አለመስራት፣ እነዚያ ሁሉ የሚፈጠሩበት ሁኔታ ነበር። ከዚህ ልጆች ግን ለየት ያለ አመለካከትና ግንዛቤ ስላላቸው ሙሉ የሆነውን ዲሞክራሲ ማግኘት አለብን ብለው ነው የሚያስቡና መብታችን ነው የሚሉት። ስለዚህ ያው በማደግ ላይ ያሉ ልጆች የጠቀስሽው የእድሜ ክልል እጅግ በጣም ለወላጆች ለልጆች ከፍተኛ ትኩረት የሚሰጥበትና ልጆች እንዳይጎዱ አያውቁም። የሚጎዱ መሆናቸውን አያውቁም ልጆች። ያው ነጻነታቸውን ለማብሰር እና ነጻነታቸውን ለማግኘት የፈለጉትን ለመያዝ ለመጨበጥ ነው የሚጥሩ እንጂ በዛ ውስጥ ያለውን አደጋ ነገር አይመለከቱትም። ስለዚህ ወላጅ ከጎናቸው በፍቅር አለው አይዞህ በሚል ሁኔታ ሁኔታዎችን ለስለስ ባለ ሁኔታ አመራሩም ለስለስ ያለ እንደ ድሮ እንትን በትምህርት ጊዜ እንደነበረው ሳይሆን አንዳንዴም ጥፍ ዘርጋ የሚል አጠር ረዘም የሚል አመራር ተጠቅመው ወላጆች ይህን ነገር ከልጆቻቸው ጋር በጥሩ ሁኔታ የሚያሳልፉበትን መንገድ መያዝ አለባቸው ብዬ ነው የማስበው። እና በአሁኑ ሰዓት ያው ግማሹን የረፍት ጊዜ ያጠናቀናል፣ የሚቀረን ግማሹ ነው። እስካሁን በሰላም ካሳለፍ ነው ለወደፊቱም ደግሞ በሰላም አሳልፈን ለአዲሱ ትምህርት እንበቃለን በሰላም ብዬ ነው የማስበው።
2: አዎ እንግዲህ በእርግጥ የረፍቱ ጊዜ ግማሹ ያለፈ ነው። እውነት ነው። ምንድን ነው አሁን በዘመናችን ትንሽ ከባድ እያደረገው ያለ በልጅና በወላጅ መካከል ያለውን ግንኙነት ብቻ ሳይሆን እንግዲህ የባህል ያደግንበት ባህል ተጽዕኖም ልዩነት እየፈጠረ ነው። የአሁኑ ትውልድ በቴሌፎን ካካም ይሉታል፣ ይሄ ዘመናዊ የእጅ ስልክ ያሉበት ቦታ ሆኖ ሁሉን ዓለም ማየት ማግኘት የሚቻልበት ሁኔታ ተፈጥሯል። እና ልጆች እንዲያው አካላቸው ነው እንጂ አንዳንዴ በአእምሯቸው ወይም ጥሩ ነገርም መጥፎም ሊሆን ይችላል ርቀው ሄደዋል በዙሪያቸው ካለው ሰው ጋር ያላቸው

0: ሊሆኑ ይችላሉ እና ከብዙ መጥፎ ነገሮችም ሊደርሱ የሚችሉበት ሁኔታ ይኖራል። ለምሳሌ ልክ አሳን ከባህር እንደማጥመድ ያሳት ማጂ ለተቀን እንደሚለፈው ሁሉ እነዚህን ወጣቶች ደግሞ በዚህ በማስ ሚዲያው በማህበራዊ የማስ ሚዲያ መገልገያው እነሱን ለማጥመድ ለተቀን የሚሰሩ ሰዎች አሉ። በጣም መጥፎ የሆኑ ሰዎች ከነዛ ጋርም ሊገናኙ ይችላሉና በጥቅማ ጥቅም ሊደለሉ ይችላሉ እነዚህ ልጆች። ሌላው እንዳልሽው ወላጅ ከዚህ ካዲሱ ግኝት ጋር ከዚህ ከቴክኖሎጂው ጋር አብሮ የሚሄድ አቅም የለውም። አቅም ካለመኖሩም በላይ የመጣነበት ባህላችን የትምህርት ይዘቱ ሁሉም ነገር ከካረክለሙ እጅግ የተለየ ነው የነበረው ከዛና ያም አለ ባህላችንም አለ ወግማረጉም አለ ወላጅ ደመጥ የሚለውም አለኛ ያደግነው እንደዚህ ነው የሚለውም አለ እና ይሄ ተባብሮ ወላጅና ልጅ እንዳይግባቡ የሚያደርግ ሁኔታ ሊፈጠር ይችላል። እንዳልኩት ግን ወላጅ ልጆችን ለመረዳት ከፍተኛ ጥረት ማድረግ አለበት ብዬ ነው ምክርም ሰጠው። ከሚያውቁ ሰዎች ጋር መመካከሩ አስፈላጊ ነው። ልጆችን ወደ መጥፎ ነገር ይዞ ከመጓዝ ልጆችን ከዛ መጥፎ ነገር እንዳይደርሱ ማድረግ በጣም አስፈላጊ ነው። ብዙን ጊዜ ልጆች እነዚህ ክሬቲቭ የምንላቸውን ፈጠራ የምንላቸውን ነገሮች እንዲያዳብሩ ማድረግ አፊሉ እነዚህ ህፃናቶች እንኳን ዳዴ የሚሄዱ ህፃናቶች ቴሌቪዥን ለመንካት ሲሞክሩ እንደገና ሸላጥ የምንለውን ለመንካት ሲሞክሩ ብርጭቆዎችን ሌላም አትንኩያን ሁልጊዜን ሎ ሎ ሎ ሎ ከምንላቸው የሚማሩበትን ሁኔታ ማስተማር ሎ የሚለው ቃላት አይሆንም የሚለው ቃላት እጅግ በጣም ጎጅ ቃላት ነው። ያን ነው እኛ እንግዲህ ተሸክመን ያደግነው። ከዛ ወላጆችም ይሄ ነው በጭንቅላታቸው ያለውና ቶሎ ቀድሞ ካፋችን የሚገባው አይሆንም የሚለው ነው ሎ የሚለው ነው እና ያ የችን ቃላት በሌላ ልክ አዎንታዊ በሆነች በምታበረታታ አስተማሪ በሆነች ብንቀይረው እጅግ በጣም ጥሩ ነው። ልጆች በዚህ በማሳው ብዙ ጊዜ እንዳያሳልፉ ፕሮግራም ሊኖረን ይገባል። አብረን የምንሰራው ፕሮግራም ለምሳሌ የሚያገናኘን የምግብ አይነት አንድ ምሽት ምግብ አዘጋጅተን ሁላችንም መጀመሪያ የምናዘጋጀው ምግብ ሁላችንም ተመካክረን ብናዘጋጀውን አብረን ቁጭ ብለን ይህም አንድ እንትን ነው። ሌላው ወደ ተለያዩ ቦታዎች እኛ ይዘናቸው ልንሄድም እንችላለን። እንደገና ደግሞ ከጓደኞቻቸው ጋር የሚገናኙበት ሁኔታም አለና በአመዛኙ እኛ ብዙ ገንዘብ ወጪ አውጥተን እኛ በምንፈልገው ወይም ልጆቻችን ይጠቅማቸዋል በምንለው ይዘናቸው ብነድ ልጆች ብዙ ገንዘብ የወጣበትን ቦታ ወይም የሆነ መዝናኛ ነገር ከግምት ላይ ቆጥሩት ይችላሉ። እነሱ የሚፈልጉት ከጓደኞቻቸው ጋር እንደፈለጉ ሆኖ በጣም የባህር ዳርቻም ከሄዱ እንደፈለጉት እንቦጫርቀው እንደገና ደግሞ በመዋኛ ቦታዎች ከጓደኞቻቸው ጋር በቡድን የሚሰሩት ስራ እነዚህና እነዛን ይፈልጋሉ። ሌላው ከትልቅ ወንድምና እህት ትንሽ ወንድምና እህት አንዳንድ አለመግባባቶችም ሊፈጠሩ ስለሚችሉ እንደውም ይሄ በጋረፍት የሚያቀራርበን ቤተሰብን የሚያስተሳስር ፍቅርን የሚያዳብር እንዲሆን ሁላችንም እንግዲህ ያለሰለሰ ጥረት አድርገን ከልብ ተነስተን እነዚህን ነገሮች ብናዳብራቸው ልጆችም ሁልጊዜ ተነስተውም ተቀምጠውም ከዚህ ከማሳው ጋር ካላስፈላጊ ቦታዎች እንዳይደርሱ ሊያደርግ ይችላል ብዬ ገምታለሁ።
1: አዎ እንግዲህ መልካም ነው። በዚህ ሁኔታ በሄድ እንግዲህ በልጆችና በወላጆች መካከል ያለው ግንኙነት እንደው ለማጠቃለያ እንግዲህ በአዲሱ አመት ምናልባት ገዛም ያስፈልጋቸው ልጆች ይኖራሉ። በተለይ ከአንደኛው ወደ ሁለተኛ ክፍል እንደው በህፃነት በልጅነት እድሜ ያሉት እንደው የሚታገዝ ነገር በወላጆች በኩል የሚያስፈልግ ነገር ካለ ምን ትላለህ ለማጠቃለያ?
0: አሁን እንግዲህ ከትምህርት ቤት ማንኛውም ተማሪ እንደ የትምህርት ደረጃው በበጋው ረፍት የሚሰራቸው ስራዎች ይሰጡታል። ሂሳብ ሊሆን ይችላል፣ እንግሊዘኛ ሊሆን ይችላል፣ ሌላም ሌላም እና እነዛን ነገሮች ከሞላ ጎደል ሳያስጨንቁ ዛሬ የተወሰነ ነገ የተወሰነ እንዲሰራቸው ቢደረግና ተጠናክሮ ወደ

0: ትምህርት የመጀመሪያው ዓመት እንዲደርስ ማድረግ አስፈላጊ ነው። ከዛም በላይ ግን ልጆች እንግዲህ የትምህርት ጊዜው እየደረሰ በሄደ ቁጥር ጭንቀት ላይም ሊወድቁ ይችላሉ። አንዳንድ ፍርሃትም ሊገባቸው ይችላል እና በዚህን ጊዜ ከልጆች የሚያበረታቱ ነገሮች አይዞ የኔ ልጅ እኛ ከጎንነ ምን ጊዜም ቢሆን አይዞ ብሎ ወላጅ ከጎኑ ፍቅርን እየመገቡ አይዞ የሚለውን ነገር የሚያበረታቱ ነገሮችን ሊያደርጉላቸው ይገባል። ከዛም ሁለት ሳምንት ምናምን እንደዛ በሚቀርበት ሰዓት ትምህርት ቤት ሊከፈት የመኝታ ጊዜያቸውን የሚያስተካክሉበት ሁኔታ፣ እንደገና የትምህርት መሳሪያዎችን ገዝቶ በአንድ ላይ የሚጠረዙ ነገሮችን፣ የሚሸፈኑ ነገሮችን፣ አስፈላጊ የሆኑ ነገሮችን እየተመካከሩ እያሉ ከልጁ ጋር ሲሰሩት ልጁም ወደ ትምህርት እንደሚመለስ በጭንቅላቱ፣ በአእምሮው፣ በስሜቱ እየተገነዘበ ይመጣና ለትምህርት ዝግጁ የሚሆንበት ሁኔታ ይፈጠራል። ስለዚህ ዋናው ትልቁ ነገር ምንድን ነው? እኔ በጋ ረፍት ልጆችን በሰላም መጥፎ ነገር እንደ አይደርስባቸው በመጥፎ ጓደኛ እንዳይታለሉ አድርጎ ለዚህ ለአዲሱ ትምህርት ጊዜ በጤና ማድረስ ማብቃት ነው የወላጁ ኃላፊነት የልጆችም ኃላፊነት።
1: በጣም ጥሩ መምህር አስናቀው መኮንን፣ በጣም እናመሰግናለን። መልካም ምሽት ይሆንልህ።
0: እኔም በጣም አመሰግናለሁ። ዘር ስትልን ወርቅነሽ፣
1: ሰላም፣ መልካም ምሽት። የተከበራቸው አድማጮቻችን እንግዲህ እንደሚታወቀው ቀደም ሲል ጠቅላይ ሚኒስትር ቢንያሚን ናታንያሁ እና ፕሬዚዳንት ትራምፕ በዋሽንግተን በዋይት ሀውስ ቤተ መንግስት ተገናኝተው ተወያይተዋል። ውይይታቸው ለአንድ ሰዓት ተኩል ያህል እንደዘለቀ ተገልጿል። ሚስጥራዊ ነበር፣ ዝግ ነበር ውይይታቸው። በውይይቱም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ተሳትፈዋል። እንግዲህ ከውይይቱ በኋላ በዋይት ሀውስ ቤተ መንግስት ሰዎች በኩል ውይይታቸው እጅግ ወሳኝና ጥሩ ውጤት የነበረው መሆኑ ተገልጿል። በእስራኤል በኩልም እንደዚሁ በተመሳሳይ ውጤታማ እንደነበረ እየተገለጸና አዳዲስ ሀሳቦችም የተገለጹበት እንደነበር ነው። ያው ጠቅላይ ሚኒስትሩ እንግዲህ በዋነኛነት ስለ ኢራን፣ ስለ ቱርክና ስለ ሳውዲ አረቢያ አንስተው እንዳነሱ ተገልጿል። እንግዲህ ከውይይቱ በፊት ከነበረው ሀሳብ የተለየ እንደሆነ፣ አዳዲስ ነገሮች እንደነበሩት፣ የሁለቱ መሪዎች ውይይት ወሳኝና አስፈላጊ እንደነበር እየተገለጸ ነው። እንግዲህ ነገ በጠዋቱ ስርጭታችን ደግሞ ሰፋ አድርገን የነበረውን ሁኔታ በስፋት እንመለከተዋለን። እንግዲህ አንድ ሰዓት ተኩል እንደቆዩ ነው በዚህ ስብሰባ እየተገለጸው። ረዥም ጊዜ ነው፣ ሰፊ ውይይት ነው። እንደሚታወቀው ጠቅላይ ሚኒስትር ቢንያሚን ናታንያሁ ለስምንተኛ ጊዜ ነው እንግዲህ ፕሬዚዳንት ትራምፕ ወደ ስልጣን ለሁለተኛ ጊዜ ከመጡ በኋላ የተገናኙት እና እናመሰግናለን ለቴክኒክ ባለሙያው ለዛፍር ምስጋና የደረሰው። አድማጮቻችን ነገ ጠዋት እንደገና እንገናኛለን። መልካም ሌሊት።